0: ያመላክታታል። በዛው በጣም ረጅም ነው። በዛ ላይ ሶስት የተለያዩ ተራሮች እንዳሉ ይነገራል። ቦታው ላይ እንደነበረ ይነገራልና ሌኒ ከሶስቱ ተራሮች የቱ እንደሆነ ለመለየት እንዳልቻለች፣ ነገር ግን ከሶስቱ በአንዱ እንደሆነ ኪራኮስ ይነግራታል። እዚህ ላይ ብዙ ሃይማኖታዊ ታሪኮች አሉ በመሃሉ የሚተረኩ። ግን ኢንቴንሽኑ እሱ ስላልሆነ ዋናው ታሪኩን እለቱን መዘከር ስለሆነ ሌኒ ይህንን መሰረት አድርገው በተለይ ተራሮች የተራራውን ከለየሽ በኋላ እንግዲህ በእግዚአብሔር እርዳታ በተለይ የደመራው ታሪክ እዚህ ጋር ነው የሚመጣው። በእግዚአብሔር አመላክቷት ደመ እዛ ጋር ትደምራለች ደመራውን። በዛ ውስጥም የምንድን ነው እጣን ጢሶች ትከታለች። ከዛ በኋላ ይህንን መሰረት አድርጋ ይህንን አገልግሎት ወይንም ይህንን በጣም በመሰረታዊነት ይህንን ነገሮች ካደረገች በኋላ ጢሱ ወደ ላይ ከወጣ በኋላ በተራራው ላይ አመላክቷታል። የሰው ምልክትን ያህል የሰው ጣትን ያህል አመላክቷታል ይባላል። እና ይህንን የሃይማኖት አባቶች ይተርኩታል። አመላከታት በኋላ ኢትዮጵያዊ ሊቅ ቅዱስ ያሬድም ጢሱ ሰገደ የሚለው ስለ መስገድ የሚያነሳው ይሄንን ነው። አመላከታት ልክ በደመራው አማካኝነት ጢሱ ወጥቶ ያንን ቦታ ካመላከታት በኋላ ቁፋሮ ልክ ዛሬ መስከረም 16 አመላከታት። መስከረም 17 ቁፋሮ ተጀመረ። አይ ቲንክ ለሰባት ወር እስከ መጋቢት 10 ድረስ በቁፋሮ ከቆየ በኋላ ይህንን የተቆፈረ ልክ መጋቢት 10 መስቀል ከነበረበት ወጥቷል ብለው የሃይማኖት ሊቃውንቱ ይህን ያስተምራሉ። ስለዚህ የኢሌኒ ጉዳይና የደመራ ታሪክ ከዚህ ጋር ይያያዛል። እለቱ ደመራን የመደመር መስቀልን ለመፈለግ የተጀመረ የመጀመሪያው ስቴፕ የመጀመሪያው ጉዳይ ተደርጎ የሚወሰድ ይሆናል ማለት ነው። ከሀገራችን ጋራም በጣም ጥብቅ ቁርኝት ያለው ታሪክ አለው። በተለይ የግማደ መስቀሉ እና የግሸንን ጉዞ መሰረት ተደርጎ ከአጼ ዳዊት ታሪክ ጋራ በጣም በሰፊው የሚተረክ ታሪክ አለ። የአጋራችንን መልእክት እንስማና ስንመለስ የቀረውን ነገር እናደርጋለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ አሻም የሁላችንም ጉዳይ ነው። በአሻምን እያዳመጣችሁ 0911177774 ላይ መልእክቶቻችሁን ላኩልን። አብረናችሁ ነን። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን።
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: አሻም የሁላችንም ጉዳይ።
3: አሻም የሁላችንም ጉዳይ።
0: ተመልሰን አድማጮቻችን፣ ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ አሻም የሁላችንም ጉዳይ ነው። የዚህ ሰዓት አጋራችን ደግሞ አቢሲኒያ ባንክ ነው። አቢሲኒያ የሁሉም ምርጫ በባንክ አሰራሮች ውስጥ ሁሌም ዓለም አቀፋዊ ዘመናዊ አሰራሮችን ወደ እናንተ ያመጣል። በጊዜው የበዓል ስለሆነ ከበዓል ጋራ በተያያዘ በርካታ ገንዘቦች ከውጪ ወደ ቤተሰብ ይላካሉ።

0: እንግዲህ ይሄን የምታረጉ ከሆነ በአቢሲኒያ ባንክ ከላካችሁ ከውጭ ሀገር በዳህብሽድ በዌስተርን ዩኒየን በመኒግራም በትራንስፋስት በቴራፔ በኢትዮ ዳሽ በፋስትፔ ሪያና ሌሎች ገንዘብ አስተላላፊዎች በኩል የተላከለውን ገንዘብ በባንካችን በኩል ሲቀበሉ ወይም ሲመነዝሩ በሁሉም ቅርንጫፎቻችን ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻ እናበረክትልዎታለን ይላል አቢሲኒያ የሁሉ ምርጫ። አቢሲኒያን ከልብ ነው የምናመሰግነው የዚህ ሀገራችን ስለሆነ የቀጣዮቹን ታሪኮች እናንሳ። እንግዲህ በኢትዮጵያ ውስጥ ደግሞ ከዚህ ከመስቀል ጋር በተያዘ በመሰረተ ሐሳቡ በጣም ብዙ ታሪካዊ ነገሮች እንዳሉ የኢትዮጵያ ደግሞ ጻፍት ታሪካውያን ይናገራሉ። የክርስቶስ መስቀል ለብዙ ዓመታት በኢየሩሳሌም ከዛ በኋላ ከቆየ በኋላ የነገስታቱ መስቀሉን ለመውሰድ በብዙ ሀገራት ማለት ነው በተለይ መንበር የነበረባቸው ጥያቄዎች አቀረቡ። ለምሳሌ የአንጾኪያ የኤፌሶን የአርሜኒያ የግሪክ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ይህንን ጉዳይ ደጋግመው ጥያቄዎችን ያቀርቡ እንደነበር መንበሮች ነበሩ። ለምሳሌ የእስክንድሪያ መንበረ ማርቆስ እንደሚባለው ማለት ነው በተለያዩ የኤፌሶንም የአርሜኒያም የግሪክም የእስክንድሪያም የመሳሰሉት ጥያቄ አቀረቡ። እንግዲህ በዚህ ጊዜ የተነሱትን ነገሮች ለማብረድና መፍትሄ ለመስጠት ምን አደረጉ? እነዚህ የሃይማኖት አባቶች የመስቀሉን በአራት ጎን ከፍለው እንደ አንደኛ ምልክታቸው ነው፣ ሁለተኛ የክርስቶስ የተሰቀለበት ከመሆኑ ጋር ተያይዞ ለአራት ከፍለው ይህንን በታሪካዊ ንዋየ ቅድሳት ጋር በየሀገራቸው ወስደው በክብር እንዳስቀመጡት ይነገራል። የቀኝ ክንፉ የደረሰው በአፍሪካ በተለይ በግብጽ በእስክንድሪያ ፓትርያርክ ተረክበው በክብር አስቀምጠውት እንደነበረ ይነገራል። እንግዲህ የኢትዮጵያው ንጉስ ዳግማዊ አጼ ዳዊት በግብጽ የነበሩ ክርስቲያኖች ላይ በሚደርሰው ተጽዕኖ ምክንያት እርዳታ ካደረጉ በኋላ በግብጽ ፓትርያርክ የከበሩ ስጦታዎች ተልከውላቸው ነበር እና ንጉሱ ዳግማዊ አጼ ዳዊትን የኢትዮጵያ ቤተ ክርስቲያን የምትፈልገው ይህንን ስጦታዎች ሳይሆን የክርስቶስን መስቀል ነው የሚል ጥያቄ እንዳቀረቡላቸው ታሪካቸው በተለይ ክሮኒክሉ ላይ በደንብ በግልጽም ይነገራል። ክሮኒክሉንም የጻፉ ዜና ማዕሎቹንም የጻፉ ሰዎች ይናገራሉ። የመስቀል ታሪክም በተነገረበት መጻሕፍቶች ላይ በደንብ በተለይ በኢትዮጵያ ሊቃውንት በተጻፈው ላይ በጣም በሰፊው ተዘርዝሮ ይታወቃል። በመሆኑም የግብጽ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ነዋየ ቅድሳት ጋር ለኢትዮጵያ በስጦታ መንገድ ሰጥታለች። ይህ ግማደ መስቀል በተለያዩ የኢትዮጵያ ክፍሎች እንዳረፈ አሁን ለምሳሌ በአዲስ አበባ እንኳን አካባቢ ስንመለከት የዚህ ወጨጫ ማርያም ይነሳል፣ የመናገሻ ማርያም፣ ሌሎች ቦታዎችም እንደዚሁ ይነሳሉ። ግን መስቀሌን በመስቀለኛ ቦታ አስቀምጥ የሚል ትእዛዝ ከአምላክ እየመጣላቸው መስቀሉን በጊሸን ደብረ ከርቤ ወስደው አሁን ግማደ መስቀሉ በጊሸን ማርያም ገዳም በእግዚአብሔር አብ ቤተ ክርስቲያን ውስጥ እንደሚገኝ ይናገራል። አሁን በተለይ ከመስቀል ጋር ተይዞ ብዙ ሰዎች ወደ ጊሸን የሚሄዱት ወደ እግዚአብሔር አብ ቤተ ክርስቲያን ነው። ይህንን ሂስቶሪካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ አድርጋ መዝግባው ይገኛል። ይህንን የሚያምኑ አማኞች ክርስቲያኖች ደግሞ ወደ ቦታው ሄደው ይባረካሉ። ስለዚህ መስቀሉም ከሐዋርያት በተጀመረው መሰረት የወርና የዓመት በዓልም ሰርታለት ታከብራለች ኢትዮጵያ ኦርቶዶክስ ቤተ ክርስቲያን። መስከረም 16 ቀንን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱስ መስቀል የተቀበረበት መሬት በኢሌኒ አማካኝነት መገኘቱ ሲታሰብ ከብዙ ሰዎች ጋር እንግዲህ ያንን በረከት እንዳገኘች ዛሬም ሰዎች ከዚህ ጋር ተያይዞ በሕይወታቸው ውስጥ ያሉትን ነገሮች አያይዘው የሚሰበክበት የሚነገርበት ነው። ሌላው መስቀል በካህናት በምእመናን ልቡናም ውስጥ በብዛት ተስሎ የሚገኝ ነው። በአንገታቸው ላይ በልብሳቸው ላይ መስቀልን ያደርጋሉ። ስራም ሲጀመር ምግብም ሲቀርብ የዚህን የመሳሰሉ ቡራኪዎችን የማድረግ በመስቀል ማማተብ በመስቀል የመሳለም እነዚህ ነገሮችን ይደረጋሉ። ሶ ልክ በክርስቲያኖች ይትባሃልና አስተምሮ መሰረት መስቀል ብዙ ትርጓሜ አለው። አንደኛው መከራ ነው ራሱ መስቀል የሚባለው ነገር። ለምሳሌ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ይላል። ይሄ ማለት ዳይሬክት መስቀሉን መሸከም አይደለም። በትርጓሜ ምንድነው? መከራውን ቻሌንጁን በእምነት የሚመጡትን ነገሮች በሙሉ ምን ማለት ነው? ፌስ ማድረግ ያስፈልጋል የሚል ትርጓሜ አለው። በዚህ አግባብ እንግዲህ በጣም በብዙ መንገድ ተተርጉሞ መከራ ይደረጋል። ከክርስቶስ ጋር አብሮ መሆን አድርገው ይተረጉሙታል። የብርሃን አድርገው ይተረጉሙታል። ነፃ መውጣትን አድርገው ይተረጉሙታል። ከእስራት መፈታትን አድርገው መሰረት አድርገው ይተረጉሙታል። በጣም በርከት ይላል። ይሄ ሃይማኖታዊ ይትባሃሉ ነው። እንግዲህ ነገ መስቀል ቁፋሮ የተጀመረበት ነው። ከዛ ባሻገር ደግሞ እንግዲህ ሀገራችን ኢትዮጵያ ለጥንታዊት ሀገር መሆኗን ከምታሳይበት ጥንታዊ ሀገር ብቻ ሳይሆን ታሪክ የተጠበቀባት ረጅም ዘመን ታሪክ የተሰራባት ለረጅም ዘመን ይሄ በዓል ሲከበር የነበረባትና የፌስቲቫል ልክ ብዙ ሕዝብ ወጥቶ የሚያከብረው ተመሳሳይ ልብስ ለብሶ ሃይማኖታዊ ትርጓሜ ተሰጥቶት ክርስቲያኖች በሚያምኑበት ኦርቶዶክሳውያን በተለየ ይህንን መሰረት ተደርጎ የሚከበር በዓል ነው። አሁን ዛሬ በመስቀል አደባባይ ላይ አይ ቲንክ አሁን አዲስም እንግዳ መጥተዋል። የኦርቶዶክስ ተዋህዶ የማራንካራ ፓትርያርክም መጥተዋል። ብፁዕ ወቅዱስ አቡነ ማትያስም እንደዚሁ ሌሎች ብፁዓን ሊቃነ ጳጳሳት በተገኙበት የአዲስ አበባ አድባራት ገዳማት ከተለያዩ ቦታዎችም የሚመጡ የየደብሩ አስተዳደሮች በተገኙበት ሊቃውንት በተገኙበት የዕለቱ ተረኛ የሆኑ ደግሞ ደብሮች ሊቃውንት የያሬድን መዝሙር መሰረት አድርገው የሚያቀብሩበት ሰንበት ተማሪዎች ዩኒፎርማቸውን ለብሰው የሚዘምሩበት ማህበረ ቅዱሳንም በጣም የሚታወቅ ረጅም የነጭ ልብስ የለበሱ የዚህን በዓል የሚያሳዩ ታሪካዊ ነገሮቹን የሚተርኩ ሌኒ እንዴት እንደፈለገች እንዴት እንዳገኘች የሚተርኩ ትርኢት የሚታይበት ማህበረ ምዕመናኑ ደግሞ በጣም በብዛት ስፍር ቁጥር የሌለው ከአራቱም ማዕዘን ወጥቶ የሚያከብርበት ታላቅ በዓል ነው። ይህንን በዓል ለማየት ብዙ ሰዎች ከተለያዩ ዓለማት ይመጣሉ። እንግዲህ ይህንን የኢትዮጵያ አንዱ ገጽ ሆኖ ይታያል። በኢትዮጵያ ትጠቀምበታለች ወይም በብዙ ማግኘት አለባት ከሚባሉት ነገሮች መካከል አንደኛው በቱሪዝም ማግኘት ያለባት መሰረታዊ ነገር ነው። በዚህ የቱሪዝም መስክ ደግሞ ስንመለከተው በጣም በርካታ ሰዎች በተለይ መስከረም ይታወቃል፣ ዝናብ የሚቆምበት ከዛ ደግሞ አካባቢው በለምለም ሳር የሚያጌጥበት አበባ በሰፊው የሚታይበት በጣም በርካታ ደማቅ የሆኑ ወንዞች በልካቸው መፍሰስ የሚጀምሩበት ለኢትዮጵያውያን ደማቅ ወር ነው። ይህንን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ብንጓዝ አካባቢው በአበባ አጊጦ የምንመለከትበት ወቅት ነው። ይህን ወቅት ከበዓል ጋር አስተሳስሮ የሚመጡ ደግሞ በርካታ ኢትዮጵያውያን አሉ። በኢትዮጵያ የቱሪዝም ታሪክ ውስጥ መስከረምና ጥር በጣም ሰፊ ቱሪስቶች ይመጣሉ። ጥር የጥምቀት በዓል፣ የከተራ በዓል፣ ከዛ ደግሞ ቃና ዘገሊላ በዓል፣ አንዳንድ ቦታ እስከ አስተሬዮ የሚቆይ ሰፊ በዓል አለ። በገጠሩ በጣም በሰፊው የሚሆን ገበሬው እህሉን የሚሰበስብበት ሰብስቦ ወደ ጎተራው ከቶ የሚያርፍበት ጊዜውን በባህል ረፍቱን የደከመበትን ጊዜ በደስታ የሚያሳልፍበት ወቅት ነው ጥር። በተመሳሳይ መስከረምም ዝናቡ ጎሎለት በክረምት ያያቸውን ቻሌንጆች አልፎ ከአዳዲስ እህል ምርቶችን አግኝቶ የሚሻገርበት ወቅት ነው። ብሩ ነው፣ ብራይት የሆነ ነገር የሚያይበት ወቅት ነው። ስለዚህ ብዙ ቱሪስቶች ይህንን ወቅት መሰረት አድርገው ወደ ኢትዮጵያ ይመጣሉ። በኢትዮጵያ በአደባባይ ከሚከበሩ ታላላቅ በዓላት ለምሳሌ ጥምቀት የውሃ በዓል ነው ይባላል። ደብረ ታቦርና ይሄኛው ደግሞ የእሳት ነው። ችቦ የሚበራበት ደመራ የሚደመርበት በዓል ነው። ስለዚህ ይሄንን ወቅት ሊያዩ ብዙዎች ይመጣሉ። አገራችን በጣም ከምትጠቀምባቸውና ትልቅ የቱሪዝም ገቢዎች ከሚገኝባቸው ወቅቶች መካከል አንደኛው የመስቀል ደመራ ወቅት ነው። ከዛ ባሻገር ብዙዎች ደግሞ በተለይ ወደ ደቡብ አካባቢ ደግሞ ቤተሰቦቻቸውን ለማግኘት ብዙ ሰዎች አመት በሙሉ ከቤተሰቦቻቸው ተለያይተው ይቆዩና ከቤተሰቦቻቸው ምርቃትን ለመቀበል ጥሩ ጊዜን ለማሳለፍ ቤተሰቦቻቸውን እንኳን አደረሳችሁ ለማለት የሚኬድበት ወቅት ነው። ይሄ በጣም በበጎ የሚነሳ ነው። ብዙዎች የደቡብን የጉራጌን አጠቃላይ የደቡብን አካባቢዎች ለማየት በጣም ከሚጓጉባቸው ወቅቶች ወዳጅ ዘመድ ይዘው ወደ ገጠር ከሚገቡባቸው ወቅቶች መካከል አንዱ ነው። በጣም ብዙ ሰው ወደ ጊሸን እንደሚጓዘው ሁሉ በጣም በጣም ቁጥር ስፍር የሌለው ሰው ደግሞ ወደ ጉራጌ ክልል ወደ ደቡብ በጣም በሰፊው የሚሄድበት ነው። ለምን ሲባል እዛ ደግሞ ካልቸሩ በጣም ይሰፋል። ካልቸሩ ከገና ከቀኖቹ ቀደም ብሎ የሴቶች መስቀል አለ፣ መደበኛው መስቀል አለ፣ ሌሎች በዓላቶች አሉ። እነዚህ በሙሉ በጣም በድምቀት የሚከበርበት ነው። ስለዚህ ኢትዮጵያ መልከ ብዙ መሆኗን ራሱ መስቀል ደግሞ መልከ ብዙ በዓል መሆኑን ከመስከረም ጋር ተጣጥሞ የሚታይ ነው። በዚህ ምክንያት ይሄ በዓል በሁለት መንገድ ይታያል ማለት ነው። አንደኛ በሃይማኖታዊ በዓልነቱ ይታያል። ይሄ አስኳሉ ነው፣ ሴንተሩ ነው። ሴንተር ኦፍ ግራቪቲው እዚህ ላይ ያለ። ሁለተኛው ደግሞ ባህላዊ ጉዳዩ ነው። እንግዲህ ኢትዮጵያን የምናቅ ከሆነ ኢትዮጵያን የምንረዳ ከሆነ ኢትዮጵያን ለማወቅ የምንጥር ከሆነ ከምናውቅባቸውና ከምንረዳባቸው ነገሮች መካከል ሃይማኖትና ባህሉን ጨምሮ ጠንቅቆ በመረዳት ጭምር ነው የሚሆነው። እና የተወደዳችሁ አድማጮቻችን በጣም በርካቶች አስተያየት ልካችሁልኛል። ስለዚህ እናንተን አስተያየቶች በመጠኑ እና ላንሳና ሀሳቢያችን እናጠቃል። ጌጤነሽ ከቱሊድምቱ አሻም እንኳን ለመስቀል በዓል በ2019 በሰላም አደረሳችሁ ብለዋል። እናመሰግናለን። ጌታቸው ደቦች ከጠቅላይ ቢሮ ለእናንተ ለብስራት ጋዜጠኞች፣ ለወይዘሮ ባህሩ አበሩ፣ ለሙሉ ወርቅ ጉልማ፣ ለጀማነሽ ግርማ እንግሊዝ ለሚኖሩት፣ ለማቴ ግርማ፣ ለዮሐንስ ለማ ጀርመን ላሉት፣ ለሀብታሙ ጌታውን፣ ለሚኪያስ ወርቁ፣ ለህይወት ስለሺ እንዲሁም በሀገር ውስጥና በመላው ዓለም ለሚኖሩ ኢትዮጵያውያን የኦርቶዶክስ ሃይማኖት ተከታዮች በሙሉ እንኳን ለደመራና ለመስቀል በዓል በሰላም አደረሳችሁ በሉልኝ። ፕሮግራሙ የዘወትር ተሳታፊ ብሏል። እናመሰግናለን። ጌች ቢኒያም ባርኮ ከኮተቤ ሰላም ጤና ለሁላችሁን፣ ቸር እንድንገናኝ ቸር እንመኛለን፣ ዘመኑ መልካም ይሁንልን ብሏል። እናመሰግናለን። እንዲሁም ደግሞ ውሸት ነኝ ከመገናኛ መስቀል በዓል በማንኛውም በዓል ላይ የፍቅር የመስዋዕትነት ጥልቅ ምስጢር የተሰወረበት ታላቅ በዓል ነው። መስቀሉ የፍቅር ታሪክ ነው። አብ ወልድን ለዓለም የተሰጠበት፣ ወልድም ራሱን ለዓለም የሰጠበት የፍቅር ሕግ ነው ብሏል። እናመሰግናለን። እንዲሁም ደግሞ ተስፉ ከገላን ኮንዶሚኒየም አሻም አሻም እንኳን ለደመራ መስቀል በዓል አደረሳችሁ። ኃይላችን መስቀል ቤዛችን ለእኛ ነው ሲል ለተሰቀለው ለጌታችን ለመድኃኒታችን ለኢየሱስ ክብርና ምስጋና ይገባዋል ብሏል። ተስፉ እናመሰግናለን። አሻም አሻም ለመላ የኦርቶዶክስ ተዋሕዶ ልጆች እንኳን ለብርሃነ መስቀል ለደመራ በዓል በሰላም አደረሳችሁ። የውሃ በዓላት ጥምቀት ከፊት አኑረን የዛሬ የእሳት ክብረ በዓልን ሰብሰብ ብለን እናከብራለን። ተመስገን እንዲሁም እንደ ደመር ነው የመስቀል ደመራ በጋራ ያቁመን ህብረት ያኑረን እንደለኮስ ነው የከሴ ችቦ በተግባር በድምቀት በፍቅር ያስበን የአምላክ ምህረት ብርሃን በህይወት በኑሯችን ላይ ገለጥ መልካም ባልሆንልን ማስረሻ ኮፊ ከኦሎምፒያ ብሏል ማስሬ ከልብ ነው እናመሰግነው ሰላም እንኳን አደረሳችሁ በመስቀሉ ብርሃን የኛም ሀገር ድብዝዞች በመስቀሉ ብርሃን ተለውጦ ብርሃን ይምጣልን በተረፈ ትንሽዬ መጽሐፍ አዘጋጅቼ ነበር በስልክ ወይም ኦኬ ይህንን በውስጥ ማውራት እንችላለን ሁሴን ከፒያሳ ሰላም ሰላም ስክር ተወዳጆቹ አዘጋጆች ብስራታውያን ሁሉ እንኳን አደረሳችሁ ብሎናል ከልብ ነው የምናመሰግነው እንግዲህ የተወደዳችሁ አድማጮቻችን አብራችሁን ስለነበራችሁ ሌሎች መልእክቶች አሉ ግን ሰዓት እዚህ ላይ ነው የሚገድበንና አብራችሁን ስለነበራችሁ ከልብ ነው ማመሰግነው ጣቢያው ተወዳጆ ስራት ኤፍኤም 101.1 ነው ፕሮግራሙ ደግሞ አሻሚ ሁላችንም ጉዳይ ነው በላቸው ከሲኤምሲ ከሰሚቲ ቅርታ እንዲሁ ጥሩ ፕሮግራም ነው ብሎናል እናመሰግናለን ታምራት ከፈረንሳይም ደውሎ ነበር እንግዲህ ራሱን አመለካከት ደሞሱ በተለየ መንገድ አንስቷል ያው ይሄንንም በጥቅል የአጠቃላይ ታሪካዊ ባክግራውንዶቹ ነው የምናነሳውና ስለነበረን ጊዜ ሁሉ ከልብ ነው የምናመሰግነው አብራችሁን ስለነበራችሁ በጣም ደስ ብሎናል ከቀሪው የብስራት ኤፍኤም 101.1 ፕሮግራም ጋር ጥሩ ቆይታ እንዲሆንላችሁ እንመኛለን ከኛ በመቀጠል የኢትዮጵያ ቡና ስፖርት ክለብ ተወዳጅ ፕሮግራማችን ይዘውላችሁ ይቀርባሉ አሻም የሁላችንም ጉዳይ
1: አሻም የሁላችንም ጉዳይ አሻም

0: ሰላም ሰላም ሰላም ውድ ያቦልቶና በረካ አድማጭ ተከታታዮቻችን እንዴት ሰነበታችሁ? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንግዲህ ዛሬ ደመራ ነው፣ ሞቅ ደመቅ ባለው የደመራ በዓል ቀን እኛም እንግዲህ አቦልቶና በረካችንን ሞቅ ደመቅ ልናደርገው ሞቅ ባለው የጉራገኛ ዘፈን ጀምረናል ፕሮግራማችን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ፣ የአክብሮት ግብዣችን ነው። እንግዲህ እስከ 5 ሰዓት አብረን ስንቆይ ኢትዮጵያ ቡና የጉዳዮችን በሰፊው እናነሳለን፣ በሰፊው እንዳሰሳለን። እንግዲህ አይቀርም ዘንድሮ 8ኛው ዙር ሩጫችንም የሚደረግበት ቀን እንግዲህ 29 ቀን አካባቢ ነው የቀረው፣ ከአንድ ወር ያነሰ ጊዜ ነው የቀረውና እንዴት ነው ዝግጅት ትኬት የሚያበቃበትም ቀን እየተቃረበ ነውና ትኬቱንስ በእጃችሁ ይዛችኋል ወይ የሚለውን ጥያቄ እንግዲህ ለራሳችሁ መልስ እንድትመልሱት እንጠይቃለን። አይቀርም ዘንድሮ እንግዲህ ትልቅ ዓመታዊ ፌስቲቫላችን ነው። ኢትዮጵያ ቡናውያን እንዲሁም የስፖርት ወዳዱ የሚደምቁበት ታላቅ ፌስቲቫል ነውና በዚህ ፌስቲቫል ላይ አለመገኘት እጅግ እጅግ በጣም የሚያስቆጭ ነገር ነውና ለመግቢያ የሚሆነውን ትኬት ይዛችኋል ወይ? እሱ ትልቁ ጥያቄ ነውና ምላሻችሁን በ0974380303 ላይ እንድታደርሱን በአክብሮት እንጋብዛለን። ከዚህ ከስቱዲዮ ኔዳይ ሰለሞንና ጌታውን ወርቋለን፣ ቴክኒኩ ላይ ህይወት አሰፋለች። እስከ 5 ሰዓት ድረስ በጋራ አብረን እንቆያለን። እንግዲህ ለእናንተ ሀሳብና አስተያየት ደግሞ 0974380303 ከአሁን ሰዓት ጀምሮ ክፍት ነው። በአጭር የጽሁፍ መልእክት እያላካችሁልን እኛም መልሰን ወደ እናንተ እያደረስን እንግዲህ እስከ 5 ሰዓት ድረስ በጋራ የምንቆይ ነው የሚሆነው። እንኳን አደረሳችሁም እንባባላለን። ዛሬ እንግዲህ ስለ ሩጫችንን በጣም በሰፊው እናወራለን። የትኬት ሽያጩ በጣም ተጧጥፎ እየሄደ ነው። እጅግ በጣም በሚገርም ሁኔታ ትኬት ሽያጮቹ በጣም በጥሩ ሁኔታ እየሄዱ ነው። እስቲ ዛሬም አንዳንዶቹን እንግዲህ እኛም ደወል እያደረግን ትኬት ሽያጭ እንዴት ነው የሚሉትን ነገር ለማንሳት እንሞክራለን። ብዙ የሸጠ ያሸልማል ተብሏል። አቦልቶና በረካ ደግሞ ብዙ የገዛም መሸለም አለበት እያለ ነውና አደለ? ባለፈው ስላል ነበር ብዙ ገዝቶ ለወዳጅ ዘመድ ማበርከት ይቻላል፣ እንደ ቤተሰብ ማድረግ ይቻላል። እና መሸጥ ብቻ ሳይሆን መግዛትም መሸለም አለበት። እና በርካታ የገዛችሁ ስ እነማናችሁ ስንት ገዛችሁ የሚሉትን እስቲ በ0974380303 ላይ እሱንም አድርሱን። እንግዲህ በሰፊው እየተጨዋወትን እስከ 5 ሰዓት ኢትዮጵያ ቡና የጉዳዮችን በሰፊው እናነሳለን ማለት ነው። እንኳን አደረሳችሁ እንባባላለን። ያው ዛሬ ትልቅ በዓል ነው አይደል ጌች?
1: እንኳን አደረሳችሁ ውድ አድማጮች፣ መልካም በዓል ይሁንላችሁ። ከዛ ጎን ለጎን ደግሞ ቡና ነክ ጉዳዮችን አነሳሳለን ካልን ከኢትዮጵያ ቡና ጋር በተገናኘ እጅግ በጣም ሰፊ ሀሳቦችን የምናነሳ ይሆናል። የምናነሳቸው ሰፊ ሀሳቦች ከምን ጋር ይገናኛሉ የሚለውን ቀደም ሲል ዳዊት ጠቆም ያደረግከው ሀሳብ አለ። ከሩጫው ጋር በተገናኘ ሰፊ ሽፋኖችን እንሰጣለን። ፕላስ ከሩጫው በኋላስ የኢትዮጵያ ቡና እግር ኳስ ክለብ ሂደቶች ምንድን ናቸው? ከሩጫው በፊትስ ምንድን ነው መደረግ የሚጠበቅበት? ፕሪሚየር ሊጉም ውስጥ ከሩጫው በፊት ስለሚጀመር አሟሙቀ ነው ወደ ሩጫው የምትገባው። በተለይ የመጀመሪያዎቹ ሳምንታት ውጤቶች ጥሩ የሚሆኑ ከሆነ ለደጋፊዎችም በራስ መተማመንን ከፍ የሚያደርግ ነው እና ከዚህ ጋር እያገናኘን እንመለከተዋለን። የኢትዮጵያ ፕሪሚየር ሊግ የጨዋታ መርሃ ግብሮች ቀንና ሰዓታቸው ወጥቷል። ሰው ከዛ ጋር በተገናኘ ኢትዮጵያ ቡና ልክ የሩጫው ዕለት ከሰዓት በኋላ ጨዋታ አለው። ይሄኛው ሰርግና ምላሽ ነው ለደጋፊው። በማለዳው ላይ አምረህ ድምቅ ብለህ በሩጫህ ማሊያ ክለብን ትደገፋለህ። እንደዛው እንዳማረብህ እንደተሰባሰብክ ደግሞ እጅ ለእጅ ተያይዘህ አዲስ አበባ ስቴዲየምን እንሞላውና ቀውጢ እናደርገዋለን ማለት ነው። ስለዚህ የኢትዮጵያ ቡና ደጋፊዎች ከወዲሁ መዘጋጀት የሚጠበቅባቸው ለሩጫው ብቻ ሳይሆን ለእግር ኳሳችንም ጭምር ነው። ያው የኢትዮጵያ ቡና እግር ኳስ ክለብ ረዥሙን ጉዞ የሚጓዘው በዚህ ዓመት አድካሚ የሚባሉ ጨዋታዎችንም የሚያደርግበት ዓመት ነው። ስለዚህ ከጎን ሆነን ልንደግፈው ልናበረታተው የሚገባበት የጨዋታ እንቅስቃሴ አለ። በዝርዝር እንመለከታቸዋለን። እነዚህንም አድማጮችም የሚያነሷቸው ሀሳቦች በእርግጠኛነት ይኖራሉ። የእነሱንም ሀሳቦች እንደዚሁም በተያያዘ መልኩ እያነሳሳን ነው የምንቀጥለው። ቀደም ሲል እንደተናገርከው ብዙ የሸጠ ይሸለማል፣ ብዙ የገዛስ? ቀደም ሲል እኮ አንተ ጠቆም ስታደርግ እንደውም ብዙ የገዛ ሳይሸለም ብለህ ነበር። እንደውም ብዙ የገዛ ሰው ነው መሸለም ያለበት። ለምን መሰለህ? በቤተሰብ ውስጥ እንደው 10 ሰዎች አለን ብትል 100 ትኬቶችን ገዝተህ ሰፈር ላይ ላሉ ማሊያዎችን መግዛት አፎርድ ማድረግ ለማይችሉ ሰዎች ይሄው ትኬት ይሄው ትኬት ብለህ ብትሰጣቸውና የሚወዱትን የኢትዮጵያ ቡና እግር ኳስ ክለብን እየደገፉ በኢትዮጵያ ቡና እግር ኳስ ክለብ ደጋፊዎችና በኢትዮጵያ ቡና እግር ኳስ ክለብ ዝማሪዎች እየተዝናኑ እለታቸውን ቢያሳለፉ በተለይ ሊታሰብበት የሚገባው እንደው በእድሜ ከፍ ያልን ወይም በእድሜ ከፍ ያሉ ሰዎች ያን ያክል ችግር የለውም። ለምን መሰለህ? ህፃናቶች ግን የወደፊት ሚሞሪያቸውን ነው የሚቀርጹት። እንዴ የኢትዮጵያ ቡና እግር ኳስ ክለብ እኮ የቤተሰብ ሩጫ ልትሳተፍ ያለውኝ ብሎ እንዲያወራ ወይም ዳዊት ዛሬ ላይ ቁጭ ብለህ የመጀመሪያውን ዙር ሩጫ ሳተፍ ያለው ብለህ ስታወራ እንደ ታሪክም ታወረዋል አለ። ልጆች ወይም ህፃናት ታዳጊዎች ጀብድ እንዲፈጽሙ በቤተሰቦቻቸው እንደዚሁም ደግሞ አቅም አለኝ እኔ ይህን ላረግ ይችላሉ እንደ አቅም እንኳ ባይኖረኝ ግን ለአንድ ሁለት ልጆች ደግሞ የመሮጫ ማሊያን መቻል ይችላሉ ለሚሉ ሰዎችም ደግሞ አቦልቶና በረካም ቴንኪዩ እያላቸው የሚቀጥል ነው የሚሆነው። በመሃል በመሃልኛም ይህንን ጉዳይ አጽንኦት የምንሰጥበት ይሆናል። ዳዊት
0: በጣም ትክክል ጌቻው። በርካታ ትኬቶችን የገዛው ደጋፊያችን የኢትዮጵያ ቡና ቤተሰብ መሸለም አለበት። እስቲ ምን ያህል ትኬት ገዛችሁ የሚለውን እኛም በዚሁ እንግዲህ በ0973830003 ላይ ላካርጉልን እኛም ደግሞ ወገሌ ይህን ያህል ገዝቷል የሚለውን እዚሁ የምንናገር ነው የሚሆነው። እውነት ነው መሸለም አለበት፣ ይሸለማል። አቦልቶና በረካ ደግሞ ዛሬ የሩጫውን ትኬት እንደተለመደው በሽልማት ያበረክታል ማለት ነው።
1: ምንም ጥያቄ ባለፉት ሳምንታት ሁለት ተከታታይ ሳምንታት 9 እና 10 አለ ይሸልማል
0: ያሉ ሽልማት የመጀመሪያው ሳምንት ላይ 9 ይሸልማል። ሁለተኛው አሁን ደግሞ ባለፈውም እንደዚሁ 9 ይሸልማል።
1: 9
0: ይሸልማል። አዎ 9 ይሸልማል። ለዘን በአሁኑ ደግሞ 6 እንሸልማለን ማለት ነው።
1: ምንም ጥያቄ የለውም። ስለዚህ አቦልቶና በረካ ካለ
0: አይ አብደላ በየሳምንቱ 3 እንድትሸልም እሱም ቃል ገብቶልናል። ለሞ ኢትዮጵያ ቡና የልብ ወዳጅ ሆነው ማመር ሰማንም እሱም እንድትሸልሙልኝ ብሎ የሰጠን 10 ካርድ አለ። እሱም እንግዲህ በየሳምንቱ ከአብዲ ጋር እየቀላቀለ የሚሸልም ነው የሚሆነው።
1: ስለዚህ ከፈልም ማለት
0: አዎ ዛሬም ከአብዲ 3 ከማመድ ሰማን ደግሞ 3 አድርገን 6 የሩጫ ትኬቶችን የምንሸልም ነው የሚሆነው። ወደ መጨረሻ ላይ ጥያቄ ይኖርናል ማለት ነው። እንደባለፈው በጣም አይነን ጨፍነ ጆሮን ይዘ እጅንም እግርንም ተይዞ የሚመለሱ በጣም ቀላል ጥያቄዎችን እንጠይቃለን። ስለዚህ እስከ ፕሮግራማችን
1: መሸለም ስላለባቸው ነው። በነገራችን ላይ አንድ ሌላ መናገር የምንችለው ነገር ምንድን ነው፣ በአንድ ጊዜ ለምን በርካታ ሰዎችን አሸልሙ የሚሉ ሀሳቦች ይነሳሉና ምናልባት ዛሬ አመች ባልሆነ ሁኔታ አቦልቶና በረካን መስማት ያልቻሉ አድማጮች ይኖራሉ። ቀናቸው ሆኖ ጥያቄውን በፍጥነት መመለስ ያልቻሉ ሰዎች ይኖራሉ። ፕላስ ደግሞ እኛም ተሳታፊዎቻችንን መያዝ ይጠበቅብናልና ለዛ ነው በየሳምንቱ 10 10 5 6 እያደረግን እየሸለምን የምንቀጥለው። ግን ቴንኪዩ ቴንኪዩ ማለት የሚጠበቅብን የኢትዮጵያ ቡና እግር ኳስ ክለብ ቤተሰቦች የሚያደርጉት ርብርብና ትብብር እጅግ በጣም አስደናቂ ነው። እባካችሁ አቦልቶና በረካዎች በእናንተ በኩል አድርጋችሁ ለ10 አድማጭ ለ5 አድማጭ ለ20 አድማጭ ሸልሙልኝ የሚሉ በጣም በርካት ያሉ
0: እንሸልም ከተባለ እነሱም ኮዝ መካት አለባቸው። ለምሳሌ አሁን ማመር ሰሞን ሌላ ራሱ የገዛውን ማለት አንድ ፓር ገዝተዋል። በቃ ለእኛ ልክ ለአድማጮቻችን 10 እንደሰጠው በየአካባቢ የሚሰጣቸው ሰዎች ይኖራሉ። ልክ እንደዚህ ያደረጉ በጣም በርካቶች ናቸው። ደጋፊ ማህበር አመራሮችም አብዛኛውም ገዝተዋል ራሳቸው። አንድ ፓድ ሁለት ፓድ የገዙዋሉ። እነሱ ለሽያጭ አያውሉትም፣ ራሳቸው ግን በስጦታ መልክ ያበረክታሉ ማለት ነው። ልክ እንደዚሁ ከሻጮቻችንም በርካታ የሚገዙ ደጋፊዎቻችን አሉ። በርካታ ቁጥር ያለው ትኬቶችን የሚገዙ አሉና እስቲ እናንተም ምን ያልገዛችሁ የሚለውን ላካርጉልን። እኛም እዚሁ እየተጨዋወትን ለሌሎች ሞራል የሚሆነውን ነገር ማነሳሻ እያደረግን እንቀጥላለን። ትኬት ሽያጭ የሚያበቃበትም ቀን እየተቃረበ ስለሆነ መዘናጋት እንዳይኖር ትኬቶቻችሁን ያዝያዝ እንድታደረጉ ነው የምንጋብዘው። እንግዲህ በቴሌብር በዘመን ገበያ እንዲሁም በቡና ባንክ ከዛ ደግሞ በደጋፊ ማህበራችን ጽህፈት ቤት ሽያጮች እየተከናወኑ ይገኛሉ። ከዛ በተጨማሪ ደግሞ በየአካባቢ የሚገኙ ከ37 በላይ የሚሆኑ የኢትዮጵያ ቡና ደጋፊዎች በየአካባቢው በመላው ኢትዮጵያ ማለት እንችላለን በመላው አዲስ አበባ ዙሪያው ያሉ ደጋፊዎቻችን አሉ። በእነሱም አማካኝነት ትኬት ሽያጩ እየተከናወነ ይገኛል። በጣም በቀላሉ ትኬቱን ማግኘት ይቻላል ማለት ነው። እንደው የትም አልሄድም ካልክ ደግሞ በዘመን ገበያ በኩል ብትቆርጥ ቤት ድረስ በጣም በትንሽዬ የጭማሪ ክፍያ ቤት ድረስ የሚመጣልሃልና ዘንድሮ እንግዲህ አይቀርም ፏ ድምቅ ብለን ነው የምናደርገው። አንተም ቅድም እንዳነሳው ከሩጫው በኋላም ጨዋታም አለ። አስበው እንግዲህ ዘንድሮ እንግዲህ የወጣውን ፕሮግራሙንም ስናየው ወደ በኋላ በደንብ የምናነሳው ነው የሚሆነው። የወጣው ፕሮግራም የሰዓትና የቦታው ሁኔታ ታውቋል። እሱንም ቀኑና ሰዓቱ ስለተለየ እሱንም ወደ በኋላ እናነሳዋለን። ለኢትዮጵያ ቡና እጅግ በጣም ጥሩ የሚባል የውድድር ዓመት የምናሳልፍበት ነው የሚመስለኝ ፕሮግራሙና ጥቅምት 15 ደግሞ ያችን የሚያሳይ ይመስለኛል። ሩጫችን ሮጠን እንደ ቤተሰብ ተቃቅፈን አብረን ዘምረን ኢትዮጵያ ቡናን አንግሰን በየጎዳናው በአዲስ አበባ ጎዳና ላይ ድምቅ ብለን እንደገና ደግሞ አዲስ አበባ ስቴዲዮም መተን የኢትዮጵያ እግር ኳስ እስትንፋስ መሆናችን የምናሳይበት ቀን ነውና እጅግ በጣም የሚናፈቅ እና አልደርስ ያለ ሩቅ የሆነ በጣም አልደርስ ያለ ቀን ይመስለኛል ጥቅምት 15። ስለዚህ ትኬታችሁን ያዙ። ለዚህ ቀን መቅረት በጣም በጣም የሚያስቆጭ ነውና ትኬታችሁን ያዙ ነው እንግዲህ መልእክታችን።
1: ስለዚህ 29 ቀናቶች ብቻ ከዚህ በኋላ መጠበቅ ነው።
0: 29
1: ዛሬ 16 አይደል?
0: ትኬት ሽያጭ ግን ለማብቃት በጣም ጥቂት ቀን
1: በትክክል
0: ነው። የምሮጫችን ቀን
1: ብቻ የምሮጫ ቀን ነው እያልኩ ያለሁት በትክክል።
0: ሽያጭ በቅርቡ ስለሚጠናቀቅ እንዳትዘናጉ። ትኬት ያላዛችሁ ካላችሁ ቶሎ ቶሎ ያዙ ነው መልእክታችን።
1: ያው ከዚህ በፊትም በስቱዲዮ ስልክ መስመሮቻችንም ገብተው ማብራሪያ ሰጥቶበታል። ይራዘማል የሚባል ነገር በፍጹም የለም። ስለዚህ ይራዘማል ወይም ደግሞ የዕለት ሁለት በቅርብ ጊዜያቶች የሲስተም መጨናነቅ፣ ከዛ እንደገና ደግሞ ትኬት የሚሸጡ ሰዎች ያው እነሱም የግልም ህይወት አላቸው፣ ፕላስ ደግሞ የስራ መደራረብ ጫናዎችም ሊኖሩ ስለሚችሉ ክፍት በምታገኟቸው ጊዜያቶች በሙሉ መጠቀም መቻል አለባቸው። መጨረሻ ላይ ወከባ ከሚኖር እኔ ማሊያ አልደረሰኝም፣ አልታደልኩም፣ ማሊያ ውጅ ላይ አልገባም ከማለት ትኬት ገና ልቆርጥ ነው የሚቆረጥበት ቦታ እያሉ መጋፋት ከመፈጠሩ በፊት አስቀድሞ ስራዎችን ማጠናቀቅ አስፈላጊነቱ የጎላ ነው ማለት እንወዳለን።
0: እንግዲህ ከዚህ በፊትም የደጋሽ ማህበር ፕሬዚዳንት አቶ መንግስቱ አደሰም ሲያነሱት ነበር፣ እዚህ በስልክ መስመራችን ላይ ገብተው ትኬት ሽያጩ በቃ በተባለበት ጊዜ የሚያበቀው ምክንያቱም የዚህ ከሳይዝ ጋር የተገናኙ ጉዳዮችም እንዳይኖር ሁሉም ያሰበውን የፈለገውን ሳይዝ በጥራት እንዲያገኝ ህትመቱ ቀድሞ መጀመር አለበት። እንደዚህ አይነት ችግር የሚገጥመው የህትመቱን ጊዜ አጠር ተደርጎ እሱን ለማድረስ በሚደረጉ ሩጫ ላይ ነው ችግር የሚፈጠሩና ያ ነገር እንዳይኖር ትኬት ሽያጭ በጊዜ ይጠናቃል። ከዛ በኋላ ወደ ማሊያ ህትመት ይገባል ማለት ነው። ይህንን ለማድረግ ከዛ ደግሞ አንተም እንዳነሳው የስርጭት ጊዜውም አለ። አሁን ሁሉም ሻጮች እንግዲህ በጣም በርካታ ነው እየሸጡ ያሉት፣ ገና በጊዜው 300-400 እየሸጡ ያሉ አሉ። ከዛ ከሺ በላይ ይሸጣሉ ሲያልቅ ማለት ነው። እነዚህን ሰዎቹን ለመበተን የሚኖረው ጊዜ አጭር ጊዜ ነው። እንግዲህ ደግሞ እንደሰማ ነው በዚህ ጋዜጣዊ መግለጫውን ጊዜ ሩጫው አንድ ቀን ሲቀረው ነው ቲሸርት መበተኑ የሚጀምረው ማለት ነው። ስለዚህ ያን እነዛ ሁሉ ሰዎች መጥተው እንዲወስዱም ያን ሁሉ ነገር ለማድረግም በጊዜ የማሊያ ህትመቱ ስለሚጀመር ትኬት ሽያጭ በተባለለት ጊዜ ያበቃል። ስለዚህ ትኬታችሁን ያዙ ነው የምንለው። አጋራችን እያሜክስን እናመስግን። ጌች እንግዲህ ላለፉት 11 ዓመታት አቦልቶና በረካ ከጀመረ ጀምሮ አቦልቶና በረካን እያገዘ ያለው የኢትዮጵያ ቡና የልብ ወዳጅ የአቦልቶና በረካም የምንጊዜም አጋር የሆነውን እያሜክስን እጅግ እጅግ አድርገን እናመሰግናለን።
1: አዎ ያሜክስ ህንፃና መኖሪያ ቤትን ዘመንና ደረጃውን በጠበቀ መልኩ በተዘራበታለው ፍጠኑ ፍጠኑ እያላችሁ ይገኛል። አቦልቶና በረካ የሬዲዮ ፕሮግራምንም በክብር አጋርነት ወደ እናንተ ሲያደርስ ላቅ ያለ ደስታ ይሰማዋል። ባለፉት ዓመታት ከኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች ጋር በአቦልቶና በረካ የሬዲዮ ፕሮግራም ቆይታ አድርጓል። አጋራችንን ከልብ ከልብ እናመሰግናለን። ሄዊ አጋራችንን መልእክት ከፍ አድርጋ ታስደምጥናለች። ከመልእክቶች በኋላ ተመልሰን ስንገናኝ ሰፋ ያሉ ጉዳዮችን እያነሳሳን እንቀጥላለን። አብሯቸውን ነው
2: ከፍተኛ ወጪን አውጥተው የገነቡት ህንፃ ያሰሩት መኖሪያ ቤት ውበቱ ከዘመኑ ጋር ሳይሄድ ቀርቶ ሲደበዝዝ ምን ይሰማውታል? ምንም አያስቡ። በደንበኞቹ ተመራጭነትና ከብሬታንያ ያተረፈው ኢያሜክስ ህንፃዎትንና መኖሪያ ቤቶን ደረጃውንና ዘመኑን በጠበቀ መልኩ ውበትን ይዘራበታል። ለመታጠቢያ ቤት፣ ለህንፃዎችም ሆነ ለመዋኛ ገንዳዎች ለውጭ ማስጌጫ የሚሆኑ የዘመኑን የጥራት ደረጃ የጠበቁ ግላስ ሞዛይኮችን ኢያሜክስ አስመጥቷል። ለግዙፍ ተቋማትም ሆነ ለቤት ውስጥ የሚሆኑ ፕላስቲክ ኮርኒሶች፣ በተለያዩ ቀለማት የተዘጋጁ ፕላስቲክ የወለል ንጣፎችና ፕላስቲክ ዞኮሎዎችም መገኛቸው ኢያሜክስ ነው። በጣም የተዋቡና ለረጅም ዓመታት እንዳያሸበረቁ የሚቆዩ ፐርኬ የወለል ንጣፎችም ካስፈለጉ ወደ ኢያሜክስ ይምጡ። ለፐርኬ አገልግሎት የሚውሉት ስከርቺንግ ወይም ዞኮሎ፣ ቲሞልዲንግና ሬዲዩሰሮችም በኢያሜክስ እንደ ልብ ይገኛሉ። 60x60 የሆኑ ፖርሲሊን ሴራሚክ የወለል ንጣፎችም በተለያዩ ቀለማት በኢያሜክስ በሽበሽ ናቸው። የስፔን ምርት የሆነው የፕላስቲክ ወለል ምንጣፍ ማጣበቂያ ራይት አድሄሲቭ ግሉም የሚገኘው በኢያሜክስ ብቻ ነው። ምን ይሄ ብቻ? ለተሰነጠቀ ግድግዳ፣ ለተቦረቦረ ወለልና ውሃ ልኩን ላልጠበቀ ድስን ፍቱን መፍትሄ የሆነው ስፔን ሰራሹ ብሉሞስቱ ኮም በኢያሜክስ እንደ ልብ ይገኛል። ኡራኤል ሙልጌታ ኮሜርሻል ህንፃ ግራውንድ ፍሎር ላይ ወደሚገኘው የሽያጭ ማዕከላቸው ብቅ ብለው መጎብኘትም መሸመትም ይችላሉ። ለበለጠ መረጃ በስልክ ቁጥሮች 0118493606 0111113297 ወይም 0115513297 ላይ ይደውሉ። አንጀት ለሚያረሳ አጨራረስ ኢያሜክስ።

0: የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከጳጉሜ 2 እስከ ጥቅምት 9 ቀን ድረስ ስዊፍትን ጨምሮ በዲጂታልና በሌሎችም የሐዋላ አስተላላፊዎች በኩል ከ50 ዶላር ጀምሮ ሲላክሉትና ሲመነዝሩ በየቀኑ የ10 ሺህ ብር ሽልማት እንዲሁም ከ500 ዶላር ጀምሮ በየሳምንቱ የ50 ሺህ ብር ተሸላሚ ይሆናሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
1: ክረምት አልፎ በጋ በመጣ ቁጥር ቤቱን አጽዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።
2: ናፍቆቴ የሚለውን ዜማ ተሰምተን ተመልሰን መጥተናል። ከአጋራችን ከኢያሜክስ ማስታወቂያ ቀጥሎ እንግዲህ ያው ኢትዮጵያ ቡና ተናፍቋል። ታላቁም ኢትዮጵያ ቡና 8ኛው ዙር የቤተሰብ ሩጫም እጅግ በጣም ተናፍቋል። እንግዲህ 2019 እጅግ በጣም በናፍቆት ሲጠበቅ የነበረው ዓመት ነው ገብቷል። ውድድራችንም ሊጀመር በጣም ጥቂት ጊዜ ይቀረዋል። ሩጫችንም ያነው ነው ያለን ጊዜ ትንሽ ጊዜ ነው የሚቀረውና እንግዲህ በጣም ጥሩ ዓመት ይመስለኛል ለኢትዮጵያ ቡና። ባለፈው ስናነሳ ነበር እንግዲህ በኢትዮጵያ ቡና ከሚያደርጋቸው ጨዋታዎች አብዛኛውን በሜዳው እንደሚያደርግ የወጣው ፕሮግራም ያሳያል ብለን ነበረ። ከዛ ደግሞ እንግዲህ ያው ቀንና ሰዓቱም የሚያርፍባቸውን ቀኖች ነበር እዛ እንግዲህ ስንገምት የነበረው። አሁን ግን ቀኑም ሰዓቱም ተለይቶ እንግዲህ ፕሮግራሙ ወጥቷል። የኢትዮጵያ ቡናን ፕሮግራሞች በወፍ በረር ቃኘት እናርጋቸውና ወደ 8ኛው ዙር ሩጫችን እንመለሳለን።
3: የኢትዮጵያ ቡና እግር ኳስ ክለብ እንግዲህ በመጀመሪያ ሳምንት ጨዋታ እንደሚታወቀው ከሸገር ሲቲ ጋር ዳዊት የጨዋታ መርሃ ግብሩ እንደሚያከናውን ባለፈው ሳምንት በነበረን ፕሮግራም ላይ ስናነሳው ነበረ። ታዲያ ከሸገር ሲቲ ጋር የሚደረገው ጨዋታ ምን ቀን ላይ ሊሆን ይችላል? አብዛኞቹ የፕሪሚየር ሊግ ጨዋታዎች አሁን ላይ የሳምንቱ መጨረሻ ቀኖች ላይ ይደረጋሉ፣ ማለትም አርብ፣ ቅዳሜና እሁድ። እንደ እስከ ዛሬው ወይም ደግሞ እንደ ተጠናቀቀው የውድድር ዓመት ላይ በዕለተ ማክሰኞ ቀን 7 ሰዓት ላይ የምትጫወትበት አይነት አካሄድ አይኖርም። ዕለተ አረብ እንኳን ብትጫወት እንደ ወደ አመሻሹ አካባቢ ከ9 ሰዓት ጀምሮ ነው የሚሆኑት። 7 ሰዓት ላይ የሚደረጉ ጨዋታዎች በብዛት አይኖሩም የሚል ሀሳቦችን አንስተን ስንወያይበት የነበረ ርዕሰ ጉዳይ ነው እና ኢትዮጵያ ቡና ከሸገር ከተማ የሚያደርገው ጨዋታ ዕለተ እሁድ ጥቅምት 1 ቀን 2019 ዓ.ም በመዲናችን በአዲስ አበባ ስቴዲየም ቀን 9 ሰዓት ሲል የሚደረግ የጨዋታ መርሃ ግብር ይሆናል ማለት ነው። ታዲያ በዚህኛው የጨዋታ እንቅስቃሴ እንግዲህ አብዛኛው የኢትዮጵያ ቡና እግር ኳስ ክለብ ደጋፊ ክለቡን ማየት የናፈቀበትን ያው የቀደም ሲል በሄዊ ምርጫ ናፍቆት የነበረ ከፍ አድርገን የሰማ ነው እና ደጋፊው ክለቡ ናፍቆታል። ነገር ግን ከክለቡ የሆነ ነገር ለመጠበቅ ደግሞ ደጋፊውም ራሱን ዝግጁ ማድረግ መቻል አለበት። የውድድር ዓመቱ ላይ ኢትዮጵያ ቡና እጅግ በጣም በብዙ ተሐድሶ ነው የመጣ የሚገኘው። ብዙ ነገሮችን አድሷል፣ ብዙ ነገሮችን አፈራርሶ እንደ አዲስ ገንብቷል። ከቡድናዊ ግንባታ እስከ አመራርነት መንበረ ስልጣን የተሰየሙ ሰዎችን ማለት ነው። በደጋፊ በኩልስ የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ ዓመት የነበረው የድጋፍ ድባባችን መቀጠል የሚጠበቅባቸውን ነገሮች ያስቀጠለን፣ መታደስና ደግሞ መቀየር አለባቸው የምንላቸውን ነገሮች ለመቀየር ዝግጁ መሆን መቻል አለብን። በአዲስ አበባ ስቴዲየም በሚደረጉ ጨዋታዎች ላይ ስቴዲየሙ በአንድ እግሩ ልናቆመው ግድ ይለናል። ይሄ ከጊዜ ወደ ጊዜ ሊቀየር የሚገባ ጉዳይ አይደለም። እንደው አንድ እግሩ አልኩኝ አይደለ? ያለ እግሩም ማቆም ትችላለህ፣ ያለምንም እግሩ ማቆም ትችላለህ።
2: ጥሩ ነገር ነው ያነሳው ጌች። አይቀርም ዘንድሮ ስንል እንግዲህ ዘንድሮ ማለት እንግዲህ የሩጫ ዋንቃን ብቻ አይደለም ሙሉ አመቱንም ጭምር ነው። ከኢትዮጵያ ቡና
3: ያማ ቢሆን ጥቅምት 15 አይቀርም ነበር የምንለው።
2: አዎ አይ ዘንድሮ ነው አይደለም። ዘንድሮ አይቀርም ካልን ማለት እንግዲህ ሙሉ አመቱን ከኢትዮጵያ ቡና ጎን መራቅ በጣም የማይቻል ነው። ምክንያቱም አንተም ቅድም አነካክተኸው ነበረ ኢትዮጵያ ቡና ደጋፊዎች እንግዲህ የነበራቸውን ጥያቄዎች 100% ማለት በሚቻል ሁኔታ ተፈቷል አይደለ? ከአስተዳደር ጋር ይደገባለው እንግዲህ ለወጡ ከተባሉ ጉዳዮች ጋር ኢትዮጵያ ቡና ያለውን ስትራክቸር ይቀየር በሚለው ሁኔታ ብዙ ነገሮች ተቀያይረዋል። እጅግ በጣም ተስፋ ሰጪ ጥሩ እንቅስቃሴ እያየንበት ያለ ጊዜ ነው የሚሆነው እና ስለዚህ ጥያቄ ከተመለሰልህ፣ አንተስ ደግሞ እንደ ደጋፊ ከኢትዮጵያ ቡና ጎን መቆም ያለብህ ወይ ደግሞ አሁን ደግሞ የሚቀረው የደጋፊው አለው ብሎ ለክለቡ ምላሽ መስጠት ነው የሚጠበቅበትና አይቀርም ዘንድሮ የተባለው በምክንያት ነው። ይህንንም ለማለት ጭምር ነው።
3: አዎ አይቀርም ዘንድሮ፣ አይቀርም ዘንድሮም ያስኬዳል። የመጀመሪያ ሳምንት ላይ ብየዋለሁ፣ የማይቀረውን ነገር አለ፣ ማይቀርበትም ቀጠሮ አለን። ስለዚህ
2: አይቀርምም ቢጠብቅም ቢላላ
3: በታጠብቀውም በታላላውም
2: አይቀርም አይቀርም ነው በቃ
3: በትክክል አይቀርም እንበልና ጥቅምት 15 እንገናኝ አይደል? ከዛ ከጥቅምት 16 17 ይያልን እየቆጠርን ደግሞ አይቀርም ይያልን ደግሞ እንመጣለን ደግሞ እያላላንም እያጠበቅንም ዘንድሮ አዲስ አበባ ስቴዲየምን እንግዲህ በስፖርታዊ ጨዋነት በታጀበ መልኩን መሆነው አይደል? ግን ዳዊት አሁን የቀጣይ ጨዋታ የሸገር ሲቲውን ጨዋታ ካነሳን አይቀር አጽንኦት መስጠት አለባቸው ምንላቸውን ጉዳዮች ነካነካ ማድረግ መቻል አለብን። የውድድር አመቱ ሲጀመር ባለፈው አመት በጣም በብዙ መልኩ እኔ 100% አትለመችም በብዙ መልኩ ግን የተሻለ የሚባል የሜዳ ላይ የድጋፍ ስሜትን የተመለከትንባቸው አመታቶች ነበሩ። የተቃውሞ ድምጾች ቢኖሩም በእርግጥ በውጤት ማጣት ላይ በነበሩበት ጊዜያቶች ከዛ በተሻለ መልኩ ግን ከኔጌቲቭ ጎኑ ፖዚቲቭዎቹ እጅግ በጣም ጎልቶ የታዩበት አመት ነበር። ለኢትዮጵያ ቡና እግር ኳስ ክለብ ደጋፊያት ነገሮም ታስተውሷል እንጂ የሚባለው ነገር እውነት ነው። ግን ደግሞ መታደስ መቻል አለብን ከመላቸው ነገሮች መካከል ዳዊት ስቴዲየም አከባቢ የወንበር መስበር እንቅስቃሴዎች፣ ከዛ እንደገና ደግሞ የውሃ ሃይላንዶችን ወደ ተጫዋቾች ወደ አሰልጣኝ ቦታ ላይ መካከለ ላይ 100 ሰው ቢኖር ከመቶ አንዱ ካደረገ የኢትዮጵያ ቡና እግር ኳስ ክለብ ነው የሚባለው። በተአምር በስማ ተጠራ ማሊያ ለብሰ ሜዳ ከገባ የስቴዲየም ከገባ ወይም ስቴዲየም ዙሪያ ከቆምክ የኢትዮጵያ ቡና እግር ኳስ ክለብ ደጋፊ እንጂ የምትባለው ዳዊት ስለመሆነ የሚያቀሰው የለም። ቢመጣ ጌታውን ስለመሆነ የሚያቀኝ ሰው የለም። ስለዚህ የምትወክለው ሚሊዮኖች የቆሙለትን የምትወክለው በጣም በርካታ ሰዎች አካላቸውን የገበሩለትን ቡድን ነፍሳቸውን አሳልፈው የሰጡለት ቡድን እስከሆነ ጊዜ ድረስ ዲሲፕሊንድ በሆነ መልኩ ክለብህ ልትደግፈው ይገባል። በሆነች ሰከንድ ብስጭት ወንበር ሰበርክ። 50 ሺህ ብር፣ 60 ሺህ ብር፣ 100 ሺህ ብር ኢትዮጵያ ቡና ቢቀጣ አዎ ልክ ነህ፣ ካንተ ኪስ አልወጣም በቀጥታ፣ በተዘዋዋሪ ግን ካንተ ኪስ ነው እየወጣ የሚገኝ። የክለብህ በዚህ ክለቡ እንዲቀጣ ታደርጋለህ። ዞር ትልና ደግሞ ይህ ክለብ ውጤታማ አልሆነ በቃ ምንም እንትን አይልም፣ ውሃ ቅዳ ውሃ መልስ ነው፣ በወንፊት ውሃ ነው የሚሆንብን። ስለዚህ በጣም በተሻለ መልኩ ይህንን አመት ስንጀምር አሳልፈ መስጠት የሚጠበቅብህ ከሆነ አሳልፈ የምትሰጠው ለህግ አካላቶች ደጋፊ መኖር መቻል አለበት። አጠገብ ላይ ተሸፋፍነህ ክለብህን እየጎዳህ የምትሄድበት ጊዜ የለም። ዘንድሮ 100% ቅድም እንደተናገርከው ዳዊት የኢትዮጵያ ቡና እግር ኳስ ክለብ ታድሷል። የኢትዮጵያ ቡና እግር ኳስ ክለብን ከጎኑ አልቆምም የሚል የቡና ደጋፊ ነኝ የሚል ሰው ካገኘህ ግን ችግሩ ከኢትዮጵያ ቡና እግር ኳስ ክለብ የቀድሞ አመራሮች ወይም ደግሞ የቀድሞ ተጫዋቾች እና አሰልጣኞች አይደለም፣ ኢትዮጵያ ቡና ከሚለው ክለብ ከስሙ ጋር ነው ማለት ነው። ወዳጅ መስሎ ጠላት ብለህ ልትፈርጀው የምትችለው አይነት ሰው ይሆናል ማለት ነው። ስለዚህ ዘንድሮ 2019 ጅማሩን ሲያደርግ ጥቅምት አንድ ቀን በሚጀመረው ኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ወዳጁንም ጠላቱንም የሚለይ ከዛ አስቀድምህም ከዛ በኋላም ባሉ ጊዜያቶች የምትለይበት ጊዜ ነው። እጅግ በጣም ዲሲፕሊንድ በሆነ መልኩ ክለብህ መደገፍ፣ ወደ ተሻለ ደረጃ ማምራት፣ ከዛ አንተ ድሪም የምታረጋት ነገር አለች፣ የመጨረሻው ስኬት ላይ ትደርሳለህ። ኦኬ እንደው የጠበቅከው ነገር ባይፈጠርስ? ደግፈው፣ ነገም ደግፈው፣ ከነገ ወዲያም ደግፈው፣ እመነኝ 3-4 ቀን ደግፈው፣ በአራትና በአምስተኛው ቀን የተሻለ ነገርን ይዞልህ ይመጣል። በአንድ ጀንበር ቡድን አይገነባልህም። በአንድ ጀንበር ዋንጫ አይመጣም። በአንድ ጀንበርም ቡድን አይፈርስም። ስለዚህ ምንድን ነው ማድረግ የሚጠበቅብህ? በሚሸነፍበት ጊዜ አሁንም ከጎኑ አለህ፣ ሲያሸንፍም አለህ። የማይለወጥ አቋሞችን ይዘን 2019ን መቀበል መቻል አለብን። አሁን ይሄኛውን ጉዳይ ጀስት በማስታወስ ደረጃ ይታይልኝ፣ ከማስታወስ ውጭ ሌላ ነገር እያልኩ አይደለም። በቡና ሰማይ ስር ዘንድሮ የሚነፍሰው ንፋስ በብዙ መልኩ የመልካም ንፋስ ነው። ውጤታማ እንሆንበታለን ብለን የምንጠብቀው አመት ነው። ፕላስ በኢትዮጵያ ቡና እግር ኳስ ክለብ ውስጥ የፕሪሚየር ሊጉን አንዳንዶች በቃ ለምሳሌ የፕሪሚየር ሊጉ የእንግሊዝ ፕሪሚየር ሊግ እኮ ፔፕ ጓርዲዮላ በነበረበት ጊዜ ዲክታተር ነው ይሉታል። በቃ ሊጉን በብቸኝነት ተቆናጦታል ይባላል። እና በኢትዮጵያ ፕሪሚየር ሊግም ልክ እንደዚህ አይነት ባህሪ ያለው የምትለዋን አሰልጣኝ አንጥተሃል። የፕሪሚየር ሊጉን ምርጡን ግብ ጠባቂ ወይም የፕሪሚየር ሊጉን ተወሽ፣ በብሔራዊ ቡድን ደረጃ አለኝ የምትለው ምርጡ ግብ ጠባቂ ወደ ብሔራዊ ቡድን አንጥተሃል። ምስራቅ አፍሪካ ውስጥ አሉ ከሚባሉ ስትራይከሮች መካከል አንደኛውን ወደ ቡድን ስብስብ ቀላቅለሃል። በሀገራችን በኢትዮጵያ ፕሪሚየር ሊግ ቆንጆ የሚባል ሲዝንን ያሳለፉ ተጫዋቾች እንዳለ ወደ ኢትዮጵያ ቡና መጥተዋል። የመጡ ሲጠቅሙናል፣ የቀሩት ግን አይጎዱንም። በዚህ አይነት መልኩ ሆኖ ደጋፊ ታራ በምን አይነት መልኩ ነው ራስን ማዘጋጀት ያለበት? ኢትዮጵያ ቡና ሚሊየን ገንዘቦችን አውጥቶ ተጫዋቾችን አስፈረመ። ባለፈው አመት በመቶ ሺህ የሚቆጠር ገንዘብ አውጥቶ ተጫዋች አስፈረመ ብለህ የምትወራ ከሆነ የባለፈው አመት ድጋፍና የዘንድሮ ድጋፍ ከመጣ አይ ክለብ ካንተ ቀድሞ እየተጓዘ ነው። ከክለብ ጋር እኩል መጓዝ መቻል አለበት። እንደ ደጋፊ በሚሄድበት ሁሉ መጓዝ መቻል አለበት ነው። ስለዚህ ይሄኛው ውድድር አመት እንግዲህ ከሽገር ሲቲ ጋር የምናረገው ጨዋታ መጋረጃውን የምንከፍትበት ነው። የመጨረሻውን ሳቅ የምንስቅበት ጨዋታ አይደለም፣ ግን የመጀመሪያ ሳቃችንን የምንስቅበት ጨዋታ ይሆናል። ምንም ጥያቄ የለውም። የመጨረሻውን ሳቅ ለመሳቅ በኢትዮጵያ ፕሪሚየር ሊግ 33 ኦር 34 ሳምንት መጠበቅ ይጠበቅባል። አሁን ባለው የሊግ እንቅስቃሴ ባለፈው አመትም ጥሩ የሚባል ፉክክርን ስለተመለከትን ዘንድሮ የተሻለ የድጋፍ ስሜት፣ የተሻለ ቡድናዊ መዋቅር፣ የተሻለ ውጤት ከኢትዮጵያ ቡና እግር ኳስ ክለብ ተጫዋቾችና ከደጋፊዎች ይጠበቃል። ካቦልቶን አበረካም የሚጠበቅ አልፋላፍ ጉዳይ አለ። እንደ ፕሮግራም እዛ ላይም አድመተን የምንመጣባቸው ጉዳዮች ይኖራሉ። ግን አሁንም መናገር የሚቻለው የኢትዮጵያ ቡና እግር ኳስ ክለብ ደጋፊ ከሩጫው ቀን ጀምረን እመጣበታለሁ። ወደ በኋላ ላይ ዳዊት የሩጫው ቀንን ጨዋታ ስላለን እሱን እንመጣበታለን እና ከሩጫው ቀን ጀምረን 2019 ወደድንም ጠላንም አመቱ የኢትዮጵያ ቡና እግር ኳስ ክለብ ነው ብለን ቆርጠን መነሳት አለብን ነው ማለት የሚቻለው።
2: በጣም ትክክል። እንግዲህ የቦርድ የሲኒየር አመራር ከሆኑት መሀላት ውስጥ መሸዋን ባለፈው ሲያነሱት ከነበረው መሀል እንግዲህ ተጫዋቾችን ወደ ልምምድ ለመሸኘት በነበረ ፕሮግራም ላይ አንድ ነገር ሲያነሱ ታዝቤ ነበረ። ዘንድሮ ሁለት ዋንጫ እንጠብቃለን የሚል ነገር አነሱ። ያው እኔ ደግሞ የፕሪሚየር ሊጉንና የጥሎ ማለፉን ነበር የጠበቁት። አንደኛው ዋንጫ ያው እንግዲህ ቡድን የሚያመጣው ዋንጫ ነው። ሁለተኛው ዋንጫ ግን ደጋፊው የሚያመጣው የጸባይ ዋንጫ ነው እና ደጋፊያችንም ዘንድሮ ዋንጫ ይጠበቅበታል ማለት ነው። በጸባይ የሚመጣ ዋንጫ ይጠበቅበታል ከደጋፊያችን ማለት ነው። አንደኛ ውድድሩም ወደ መዲናችን ተመልሷል። መዲናችን መመለሱ ብቻ ሳይሆን ኢትዮጵያ ቡና ደግሞ የዙሩን በርካታ ጨዋታዎች በሜዳው ነው የሚያደርገው። በዛ ላይ ደግሞ እንግዲህ አሁን እያነሳ ነው እንዳለ ነው አብዛኛው ፕሮግራም ጥሩ በሚባል ሰዓት፣ በዛ ላይ ደግሞ ቅዳሜ ኖር ናቸው። አብዛኛው ጨዋታ የሚደረገው ቅዳሜ ኖር ነው እና እጅግ በጣም ምቹ የምትለው ነው እና በዚህ ውስጥ እንግዲህ ደጋፊው እጅግ በጣም በነቂስ ወጥቶ ሊደግፍ ይጠበቃል። ስቴዲዮም ሞልተን እንደ ድሯችን እንደ ቀድሟችን ኢትዮጵያ ቡናዊ ክብርን በሚመጥን መንገድ ስቴዲዮም ሞልተን የምንደግፍበት ዓመት፣ በዛ ላይ ደግሞ ልክ በኢትዮጵያዊ ቡናዊ ስነ ምግባር ደግሞ እጅግ በጣም በጨዋነት ቡድናችንና ቡድናችን ብቻ የምናበረታታበት፣ ቡድናችን የላቡን ዋንጫ ይዞ ሲመጣ እኛ ደግሞ የጸባዩን ዋንጫ ይዘን የምንገባበት ዓመት እንደሚሆን ነው እንግዲህ ቦርዱም አካባቢ የሚኞቱ እንደዚያ ነው። ደጋፊ ማህበሩም እንግዲህ የቦርዱም አባል ነው እና አብሮም ይህንን እሱም ሲመኝ በርካታ ስራዎችን አብሮም እየሰራ ነው እና እንግዲህ በቃ ጥሩ መንፈስ ያለው ጥሩ ስራ እየተሰራ ነው የሚገኘው። ከኛ ከደጋፊዎች ግን በጣም ብዙ ነገር ይጠበቃል እና ምን ያህል ዝግጁ ነን የሚለውንም ጥያቄ ምላሽ የሚያገኝበት እንግዲህ ዘንድሮ አይቀርም። ባጭሩ ከሁሉም ነገር አይቀርም፣ ከሊግም ከሩጫውም ዘንድሮ ከኢትዮጵያ ቡና ጎን አይቀርም ነው ባጭሩ መልክታችን።
3: ያው የመጀመሪያው ሳምንትና ሌሎች ጉዳዮችንም ተመለከትን። ስለዚህ የመጀመሪያ ሳምንት ጨዋታችን ኢትዮጵያ ቡና የሚያደርገው ጨዋታውን ከሸገር ከተማ እሁድ ጥቅምት 1 2019 ከቀኑ 9 ሰዓት ላይ ይሆናል። ሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ደግሞ ሸገር ደርቢ ነው። እጅግ በጣም ደማቁን ድባብ የምንመለከትበት ዕለተ ቅዳሜ ጥቅምት 7 2019 በቀኑ 9 ሰዓት ላይ አዲስ አበባ ስቴዲየም ላይ ቀጠሯችንን እንይዛለን። የሶስተኛ ሳምንት ጨዋታ ኢትዮጵያ ቡና የጨዋታ መርሃ ግብሩንም የሚከውነው ከማን ነው ብለን እንግዲህ ቃኘት ስናደርግ በእርግጥም አስደናቂ የሚባል ጨዋታ ይሆናል። ነጌሌ አርሲ ነው የምንጋብዘው። ለተረቡ ጥቅምት 11 ቀን ቀን 9 ሰዓት ላይ የምናደርገው የጨዋታ እንቅስቃሴ ይሆናል ማለት ነው። ከዛም እንደገና በአራተኛ ሳምንት የጨዋታ መርሃ ግብር ከኢትዮ ኤሌክትሪክ የምናደርገው ጨዋታ እሁድ ጥቅምት 15 ቀን 9 ሰዓት ላይ የሚከናወን ጨዋታ ነው። እዚህ ጋር ያዝ ማድረግም ካስፈለገ መያዝ እንችላለን። መቼ ነው ያልኩት? እንግዲህ የኢትዮ ኤሌክትሪክ ጨዋታ ዕለተ እሁድ ጥቅምት 15 2019 ዕለተ እሁድ ጥቅምት 15 2019 ምን አለ በኢትዮጵያ ቡና እግር ኳስ ክለብ የኢትዮጵያ ቡና እግር ኳስ ክለብ የቤተሰብ ሩጫ የሚከናወንበት ነው። ቀደም ሲል ዳዊት እንዳልከው ጠዋት እንሮጣለን፣ ከሰዓት የላቀ ድጋፍን ለክለባችን እናደርጋለን። ስለዚህ የዕለተ እሁድ ጥቅምት 15ዋ ዕለት ማለት ነው ለኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች ለግለሰብ የተፈቀደች አይደለች። የሚያችሁት ሌላ ስራን የምታከናውንበት ቤተሰብ የምጠይቅበት ወይም ደግሞ ለመዝናናት ከከተማ ውጣ የምትችልበት ዕለተ እሁድ አይደለም። ያሁድ ያሁድ
2: ካላንደር ራሱ የኢትዮጵያ ቡና ቀን ብሎ ቢያውጀው ደስ የሚለን ቀን ነው የሚሆነው።
3: ምንም ጥያቄ ያን ዕለት ቡናማውያን ጠዋት በሩጫ ከሰዓት ደግሞ በሶስት ነጥብ የምናደምቅበት ዕለት ይሆናል ማለት ነው። ቆንጆ ነገሩ ኢትዮ ኤሌክትሪክም ያው የመድነው አቡልን ነው። ስለዚህ ጥሩ የሚባል ፉከከርን እንመለከታለን ብለን እንጠብቃለን። ስቴዲየሙም በእለቱ እንግዲህ ኢትዮጵያ ቡና ከኢትዮ ኤሌክትሪክ የሚያደርገው ጨዋታ ባለሜዳ ቡድን ኢትዮጵያ ቡና ነው። ክለብህንም በፋይናንሻሊ መጥቀም ትችላለህ። አየህ፣ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። በማለዳው በ1500 ብር በገዛው እና በ1000 ብር በገዛው የሩጫ ማሊያ ክለብህን ደግፈሃል። ከሰዓት ደግሞ በተወሰነች ሳንቲም የስቴዲየም መግቢያ በብዙ ሺህ የሚቆጠሩ ደጋፊዎች የአዲስ አበባ ስቴዲየምን ሞልተውት የክለባቸውን ጨዋታ ሲመለከቱ ስታይ በታሪክም ተቀርጾ የሚቀር ለልጅ ልጅህ የምታስተላለፈው ደማቅ ታሪክ ይሆናል ማለት ነው። ምናልባት ከዚህ በፊት እንደዚህ ገጥሞ ያቂሆን ዳዊት ከሩጫ መልስ ወደ ሜዳ የተገባበት ዕለት ይኖራል። ይሄኛውን ግን እንደዛ የሚኖርም ከሆነ ይሄኛውን ለየት ማድረግ ያስፈልጋል። ከሌለም ደግሞ ይሄኛውን እንደ መጀመሪያ አድርገን ተወስድና ደማቅ ታሪክን መጻፍ የሚቻልበት ሂደት አለ። የኢትዮጵያ ቡና እግር ኳስ ክለብ ይህንን የመሰለ ድግስ ደግሶ ደጋፊዎቹን ከጠራ፣ ደጋፊ ደግሞ ያው ጠሪ አክባሪ ነው አይደል? ስለዚህ በአዲስ አበባ ስቴዲየምም እንደዚሁም ደግሞ በመስቀል አደባባይም
2: አይቀርም።
3: ሁለቱንም በፍጹም በፍጹም የሚታሰብ ጉዳይ አይደለም። ስለ መቅረትም አይታሰብም። መቅረቱን እንትሆና ማረፈድ አይቻልም። ምንም ጥያቄ የለውም። በተጠራህበት ሰዓት ላይ ከች ነው ሰርገኛ መጣ በርበሬ ቀንጥሱ፣ ይሄማ አይታሰብም። መስቀል አደባባይ ላይ እንጀምራለን። መስቀል አደባባይ ላይ ሩጫችንን እንጨርሳለን። ከዛ ቀጥታ ወዴት ነው የምናመራው? ወደ ስቴዲየም እንጓዛለን። ሻይ ቡናችንን እየተባባልን የሩጫው መንፈስ ምን ይመስል ነበር እያለን እስከ 9 ሰዓት በእርግጥ እስከ 9 ሰዓት ተወርቶ የሚያልቅ ማይሆንም እዛ ላይ ያሉት ትዝታዎች ግን እንደ 9 ሰዓት 8 ተኩል ሲሆን አይበቃን እስኪ ደግሞ አሁን ብለን ወደ ሜዳ እንገባና ኢትዮጵያ ቡናን ተመለከተ በጨዋታ የተመለከትከውን የታዘብከውን እያወራህ እየተዝናናህ እጅግ በጣም ያማረች ነው። የዓመቱ ምርጡ ዕለተ እሁድ ማድረግ ይቻላል። ጥቅምት 15
2: በደንብ አድርጎ ማድረግ ይቻላል። ኢትዮጵያ ቡና በጻፋቸው በጣም በርካታ ታሪኮች አሉና ከዛ ከታሪኩ መሀል አንዱ ሊመዘገብ የሚችልም ቀን ነው ብዬ አስባለሁ። ጥቅምት 15 እንግዲህ የሩጫውንም እስከዛሬ ድረስ ከነበረን በየዓመቱ እየጨመረ ከሚሄደው ቁጥራችን ጨምረን እጅግ በጣም ተውበን አምረን እጅግ በጣም ሰላማዊ በሆነ በዝማሪያችን ከተማችንን ድምቅ አድርገን ውለን ከዛ ደግሞ አዲስ አበባ ስቴዲየምን ደግሞ ለእግር ኳሱም ያለንን እስትንፋስነት አሳይተን የምንውልበት ቀን በዛ ላይ ደግሞ በድል ሁለቱንም በድል አጠናቀን በታሪክ ማህደራችን የምንጽፋት ቀን ነው የምትሆነውና ጥቅምት 15 እጅግ በጣም መቅረት የማይታሰብበትና ልንቀርበት የማይገባ ቀን ነው ብዬ ተስፋ አደርጋለሁ። ጌች እንግዲህ ትኬቱን መያዝ ግድ ይላል። ዋናው ነገር ትኬቱ ነው እና ትኬታችሁን ይዛችኋሉ የሚለው ነገር ማሳሳቢ ነው። እሱንም ትኬታችሁን እያያዛችሁ የሚለው መልእክት ለማሳለፍ ነው ዋናው ሀሳባችን። እንግዲህ ያው ትኬቱ የሚገኝባቸው አማራጮች በጣም ብዙ ናቸው። በቴሌብር፣ በዘመን ገበያ፣ በቡና ባንክ እንዲሁም በደጋፊ ማህበር ጽህፈት ቤት ሜክሲኮ ጠማማ ወቅ ፊት ለፊት አካባቢ የሚገኝ ነው የደጋፊ ማህበር ጽህፈት ቤት እና በዛ ትኬቶቹ ይገኛሉ። ከዛ በተጨማሪ ደግሞ እንግዲህ ለደጋፊዎቻችን በጣም ቅርብ በሆኑ የደጋፊ አስተባባሪዎች ዘንድም ትኬቱ ይገኛል እና በሚመቻችሁ አማራጭ ትኬታችሁን እንድትይዙ ነው እኛም እንግዲህ ጥሪያችን የምናቀርበው። በየሳምንቱ እንግዲህ የትኬት ሻጮችም ቁጥሮች በየአካባቢ የሚሄዱ ትኬት ሻጮችም ቁጥራቸው እየጨመረ ነው የሚሄደው እና አሁንም እንግዲህ የተወሰኑትን ብናነሳ ጥሩ ይመስለኛል። ጌች
3: በጣም አሪፍ ኢትዮጵያ ቡና እግር ኳስ ክለብ የስምንተኛ ዙር የቤተሰብ ሩጫ ትኬት የሚሸጥባቸው ቦታዎችና ሻጮች እነማን ናቸው የሚሉትን ጉዳዮች እንደው እየተከፋፈል በተወሰነ መልኩ እናንሳችሁ።
2: በጣም አሪፍ። ጀሞ ፉሪና ሰበት አካባቢ ካላችሁ አብዲ አብደላን ታገኛላችሁ። 0912070707 ደግሞ ስልኩ ነው። የንጋት ኮከብ ብድር ማህሌት ገብረ እግዚአብሔር፣ ቡና ቦርድ፣ ሳሪስ ጎተራ፣ ካዲስኮ፣ አዲ አበባ፣ አዲስ ሰፈር፣ ሳሪስ አቦ፣ የንጋት ኮከብ ብድር በጠቅላላ 0912147683 ብደውሉ ማህሌትን ታገኛላችሁ። ጎተራና ዮሴፍ አካባቢ ካላችሁ ደረጀ ውቤ አለ። 0954124344 ላይ ብደውሉ ታገኙታላችሁ። ሙሉ ሆቴልና ካዲስኮ አካባቢ ደግሞ አሸናፊ መርከቡ አለላችሁ። 0928314619 ስልኩ ነው። አዲስ ሰፈር አካባቢ ምትኩ አለ። 0910889024 ቢኒያም ተስፋዬ፣ አዲስ አበባ ቡልቡላና 4060 አካባቢ ይገኛል። 0911453571 ስልኩ ነው። ተመስገን እንድሙ አቦ አካባቢ አለ። 0913351862 ስልኩ ነው። መሐመድ ሽኩር መሳለሚያና አቶ ቢስተር አካባቢ ያለላችሁ 0966107136 ስልኩ ነው። አሳዬ ባህሩ ጀርመን አደባባይ ላፍቶ ጀሙ ጋርመንት አካባቢ ይገኛል። ስልኩ 0913554770 ነው።
3: አው ሌሎችን እንቀጥል። ምናልባት እንግዲህ በሽያጭ እንቅስቃሴዎቹ እጅግ በጣም በብዙ መልኩ የሚነሱ ስሞች አሉ። ፍቅር ተሹመቴ የፈረንሳይ መጋዘን ኬላ ማዞሪያ ቦ ብራጀል ደይ ጉራራ ብሎኬት 41 የሶስ 22 ቀበሌ 05 ጃን ሜዳ 6 ኪሎ ላይ ታገኛላችሁ። 0927125 ላይ ሃሎ ሃሎ ማለት እንዳይዘነጋሽት የግርማ ስቴዲየም መሾለካ ቅርቆስ በ0912048694 ላይ በስደውሉለት ታገኙታላችሁ። አቤል ድነቃቸው ዘነበ ወርቅ ታቦት ማድሪያ ወይራ ሰፈር በ0912350038 ላይ ማግኘት ትችላላችሁ። እንደዚሁም ኤርሚያስ አለሙ ፈረንሳይ ኬላማ ዙሪያ አካባቢ በ0922868531 ላይ መደወል እንዳይረሳ። የትም ወርቅ አዱኛ አቄራ ጎፋ ካምፕ ምብራት ሳይል አካባቢ በ0911398151 ላይ ደውሉ። ሙሉ ጌታ ቶሎሳ ስጢፋኖስ አትላስ ቦሌ ኤርፖርት በ0911395445 ላይ ሃሎ ሃሎ በሉ።
2: መሳለሚያ እህል በረንዳ አካባቢ ካላችሁ ጃፈር ሁሴንን በ0943 8552 ታገኛላችሁ። ተስፋውን አሰፋን በ5 ኪሎ፣ ቅድስተ ማርያም 6 ኪሎ እና ጃር ሜዳ እንዲሁም ግንፍል አካባቢ ታገኙታላችሁ። 0911 8435 ስልኩ ነው። ሸዋቡና ቀበና ቀበናና ሚኒሊክ ሆስፒታል አካባቢ ይገኛል። 0913 5994 99 ስልኩ ነው። መኮንን በቀለ አያት ሰሚት ሲኤምሲ ኮንዶሚኒየም እና ጉርዱሾላ አካባቢ ይገኛል። 0911 8895 86 ስልኩ ነው። በአምላኩ አስማረን ሾላ ገበያ 24 መገናኛ ለም ሆቴል ሲግናል ባልደራስ 22 እና ኮይ 18 ታገኙታላችሁ። ማዛን የካ ሚካኤል እንግሊዝ ኤምባሲ ምስራቅ አጠቃላይ ትምህርት ቤት ታገኙታላችሁ። ስልኳ 0913950253 ነው። ፍሳን መርካቶና አዲሱ ገበያ እንዲሁም ሩፋኤል አካባቢ ይገኛል። 0911064838 ስልኩ ነው። ጋቶ ኮንሰላታ ፒኤልሲ መሳለሚያና ህልበረንዳ አካባቢ ይገኛል። 0921602129 ስልኩ ነው።
3: እጅግ በጣም በሚያስገርም መልኩ ባለፈው ሳምንት ዳዊት ምናልባት የሲሳይ ስልክ ተሳስተን ነበር መሰል አይደለ? ባለፈው ሳምንት የስልክ ስህተት አለ ብሎ ነበር። ስለዚህ ሶሻል ሚዲያ ላይ ሲሳይ ማናገር ማግኘት ትችላላችሁ።
2: አዎ ስልኩም ተስተካክሏል። እሱንም እስቲ ቆይ ወደ በኋላም ለማግኘት ጥረት እናደርጋለን። ጥሩ ሽያጭ እያከናወኑ ካሉ መሀል አንዱ ነው። ሶሻል ሚዲያው በጣም በጥሩ ሁኔታ ሽያጩን እያከናወነ ነው የሚገኘው። ከአረንጓዴ ወርቆች መሀል አንድ ያስቀረውታለ ኤልያስ ጣሰው በ4060 ኮንዶሚኒየም እንዲሁም አባቢ ባርና ሬስቶራንት ገርጂ ኢምፔሪያል እና ዩኒት ዩኒቨርሲቲ ይገኛል። 0911689474 ስልኩ ነው።
3: አዎ ሙያ አዋሬ ወይም ኢየሩሳሌም አዋሬ እንደዚሁም ፋጌ ካፌ ሴቶች አደባባይ ቤለር በ0913 11223 ላይ ሃሎ ሃሎ ማለት ይቻላል። የቢኒያም ወልደ ጊዮርጊስ የካባዶ ለገጣፉ 44 ማዞሪያ 0996989696 ላይ መደወል ይቻላል። ደሳለኝ አሸብር መካኔ ሳላፍቶና ከወየ በ0111917793 ላይ መደወልም ይቻላል። አንዱ አለም ጎሳይ አብነት ሰባተኛ ሞላ ማሩ በ0911 0787 ላይ ታገኙታላችሁ። ሮቤል ይርዳው ጨርቆስና አካባቢው ላይ በ0925 26759 እንደዚሁም ሲሳይ ገብረ ጻድቅ ማህበራዊ ሚዲያ ላይ እንግዲህ ዳዊት ስልኩ ተስተካክሏል ብሎኛል 0933251185 ላይ ታገኙታላችሁ። ስጢፋኖስ ግርማይ መስቀል ፍላወር ጎተራ ስሪጅባር 0911865769 ላይ ብትደውሉለት ምላሹ የቀና ነው። ባላችሁበት ቦታ እንግዲህ ከአመች ሁኔታዎችን እየፈጠር ነው። ሰለሞን ገብረ ስላሴ አቃቂ አይመን ጁስ ቤት በ0911656695 ላይ ደውሉ። ለውል ግርማይ ልደታ ሰንጋተራ ጎላ ሚካኤል በ0921259 ላይ ደውሉለት። እንደዚሁም ምስጋናው ያዕቆብ ወሰን ኮተቤ ጎሮ ፊጋ አካባቢ ያላችሁ በ0949696969 ላይ መደወል እንዳይረሳ። ከድርናስሮ ፒያሳ ሰንጋተራ በ0935503772 ላይ ደውሉ። ሰያ ጋር ነምጣ ሰያ ቁጥር 1 እና ቁጥር 2 ነው። አለም ባንክ ዘቢብ ካፌ ጀርባ ሰያ ስቲም ቡና እንደዚሁም ቁጥር 2 አጀባ ኮንዶሚኒየም 20 ሜትሮ ጋር አዋሽ ባንክ አጠገብ ሰያ ስቲም ቡና ብትሉ ታገኙታላችሁ። 0923622065 ላይ ብትደውሉ ደግሞ ምላሹም የቀና ነው የሚሆነው። በ0911726318 ደግሞ ወንዶሰን ጸጋዬን ልደታና ስቴዲየም 4 ኪሎ ማህበራዊ ሚዲያ ጨምሮ ልታገኙ ትችላላችሁ። መልካሙ ታዱ ላፍቶ 58 ሳሪስ ናሃና ማርያም በ0919361202 ላይ ደውሉለት። ሀጎስ ሀብታሙ መርካቶ ግራር እንደዚሁም ደግሞ ኤዲ ኮስሞ አብሄድ ትምህርት ቤት በ0924455252 ላይ ደውሉ። ብሩክ ጫኔ ሾላ ዘበኛ ሰፈር ሰሜን ሆቴል ሰሜን ማዘጋጃ ቀጭኔ እና ፒያሳ በ0911 5417 እና 99 ያደረጋችሁ ብደውሉለት ታገኙታላችሁ። ጽዮን ወልዴ አቃቂ 0911 48 1553 ላይ ደውሉ። የኢትዮጵያ ቡና መረዳዳ እድር አበበ መልካ ነው አይደል? በ0911 61 53 96 ዘመን ጌታቸው መርካቶ 0911 81 38 33 ላይ ደውሉለት።
2: በጣም አሪፍ ሽሮ ሜዳና አካባቢው ያላችሁ ደግሞ የታሪካው የገበያ ማዕከል ሁለተኛ ፎቅ ላይ 0911 0911 16 0111 አብርሃምን 0911 1213 85 ደግሞ ቴዲን ታገኛላችሁ። ሽሮ ሜዳና አካባቢ ካላችሁ ታሪካው የገበያ ማዕከል ሁለተኛ ፎቅ ላይ ብትሄዱ እነዚህን ሰዎች ታገኛላችሁ። ኳስ ሜዳና አካባቢው አድር ኳስ ሜዳ አካባቢ ላሉ ደግሞ በ0911 01428 አለ። ጌትነት ገለታ ጦር ኃይሎች ቶታል 3 ቁጥር ማዞሪያ 0911 1267 19 ላይ ታገኙታላችሁ። አብድራማን ፈድሉን ጠሮ አጣናተራ ዊንጌት ብርጭቆ አስኮና ኃይሌ ጋርመን ታገኙታላችሁ 0932395042 ጌች እንግዲህ አብድራማን ፈድሉ ባለፈው ሲነሱ የነበሩ ጥያቄዎች ነበሩ። የሱንም ጥያቄዎች የፈታ ይመስለኝ ዊንጌትና አካባቢዋ የለም የሚል ነገር ሲነሳ ነበር። ስለዚህ ዊንጌት አስኮ አሁን ላይ ተካቷል ማለት ነው። ስለዚህ ጠሮ አጣናተራ ዊንጌት ብርጭቆ አስኮ ኃይሌ ጋርመን በ0932395042 ላይ አብድራማን ታገኛላችሁ። ደረጀ ተስፋዬን በማህበራዊ ሚዲያ ላይ ታገኙታላችሁ ደሬ አንዳርጎ ማለት ነው። አስጨፋዱ 0927165844 ስልኩ ነው። አህመድ ሰይድን መርካቶ አንዋር መስጊድ አካባቢ ታገኙታላችሁ 0911882552 ስልኩ ነው። ብሩክ መላኩን ጎተራ ሳሪ ሳቦ ውሃ ልማት ኮዬና ቱልዲምቱ ታገኙታላችሁ ስልኩ 0909601854 21 ነው። ታደሰን ወልደማሌን ፊጋ አካባቢ ታገኙታላችሁ 0944084341 ደግሞ ስልኩ ነው።
4: ጌትነሽ ሲሳይ ቶታል 3 ቁጥር ማዞሪያ መብራቱ ጋር በ0912 35 41 41 እንደዚሁም አማሃ ወርቅነህ ጎሮ የረር መብራት ኃይል አካባቢ በ0910 91 12 21 ላይ መደወል ትችላላችሁ። ሌላኛው ይመጣልኝ አንድ የሩጫ ማሊያዎችን ጋ ይገኛሉ የሚል ቴክስት ገብቶልኛል። ደበዘይት
2: ኦኬ፣ እሱን ቆይ እናነሷለን። ሰበታና ሰበታ አካባቢ ደግሞ የተገኘ አንድ እንትን አለ። ሰበታ ግራንድ ዲማ ሆቴል እንዲሁም ወለቴ ማርያም መውጫ አካባቢ ቀበሌው ፊት ለፊት ማሩ ባርና ሬስቶራንት ይገኛል። ጌች እናገኙታላችሁ በ0929 14 6097 ላይ ጌታቸው ሰበታ ጋር ብትደውሉ እነሱን የምታገኙ ነው የሚሆነው። ጌች ሌላ አንድ ሶስተኛ ቦታ ምንጨምራለሁ ብሏል። እሱ እንደጨመረ የምናታውቃቸው ነው የሚሆነው። ሰበታና አካባቢ ላላችሁ ግን በ0929 14 6097 ላይ ጌች እንታገኙታላችሁ ማለት ነው። በእነዚህ አካባቢዎች በሙሉ የሩጫው ትኬት ይገኛል ማለት ነው። ስለዚህ አማራጮቻችን በጣም በጣም በርካታና ብዙ ናቸው። በእነዚህ ሁሉ አማራጮች ትኬታችሁ እንድትይዙ ማለት እንወዳለን።
4: መልካም እንግዲህ ከሩጫ ጋር በተገናኘ የሽያጭ እንቅስቃሴዎቹ ምን ይመስላሉ፣ በምን አይነት መልኩ እየተሸጡ ይገኛሉ የሚለው ጉዳይ እንግዲህ በቀጣይ ደግሞ የሚመለከታቸውንም አካላቶች ደውል እያደረግን እንዴት እየሄደላችሁ ነው፣ በምን አይነት መልኩስ እየተከናወነ ይገኛል የሽያጭ እንቅስቃሴ የሚሉትን ጥያቄዎች አነሳሳን የምንቀጥል ነው የሚሆነው። አብራችሁን ስላላችሁ ግን እናመሰግናለን። አሁንም በአጭር የጽሁፍ መልእክት ሀሳቦቻችሁን ላኩልን፣ አካፍሉን። እጅግ በጣም በርከት ያሉ ሀሳቦች አሉ፣ ወደ በኋላ ላይ እናነሰዋለን። እንዳይዘነጋ ዛሬም እናንተን የሚያሸልሙ የሩጫው ማሊያ ተሸላሚ የሚያደርጉ ጥያቄዎች ይኖሩናል። እጅግ በጣም ቀላል እጅግ ሲበዛ ቀለል ያሉ ጥያቄዎች ግን ደግሞ እጅግ ፈጣን ምላሽንም ይጠይቃል። ስለዚህ ወደ በኋላ ላይ ለእናንተም ጥያቄዎችን እናነሳሳለን። አብራችሁን ስላላችሁ ከልብ እናመሰግናለን። አጋራችንን ግን ማመስገን ይጠበቅብናል።
2: አጋራችን እያሜክስን አመስግነን እንዲሁም የሩጫውን ማስታወቂያ አድምጠን ደግሞ አንድ ዝማሬ ሰምተን ብንመጣስ? ባለፈው ሳምንት ከወጡት አዲስ መዝሙሮች በመካከል እንግዲህ 50 ዓመታትን በጋራ የሚል ቆንጆ መዝሙር እና አንዱ አለም ሰርተው የላኩልን መዝሙር አለ። እሱንም ሰምተን ተመልሰን ስንመጣ ከሩጫው ጋር በተያያዘ ትኬት ሻጮቹን አንዳንዶቹን ቃኘት የምናደርግ ነው የሚሆነው። ከማስታወቂያውና ከሙዚቃ እረፍት በኋላ ተመልሰን እንመጣለን።
5: ከፍተኛ ወጪን አውጥተው የገነቡት ህንፃ ያሰሩት መኖሪያ ቤት ውበቱ ከዘመኑ ጋር ሳይሄድ ቀርቶ ሲደበዝዝ ምን ይሰማውታል? ምንም አያስቡ። በደንበኞቹ ተመራጭነትና ከብሪታንያ ያተረፈው ኢያሜክስ ህንፃዎትንና መኖሪያ ቤቶን ደረጃውንና ዘመኑን በጠበቀ መልኩ ውበትን ይዘራበታል። ለመታጠቢያ ቤት፣ ለህንፃዎችም ሆነ ለመዋኛ ገንዳዎች ለውጭ ማስጌጫ የሚሆኑ የዘመኑን የጥራት ደረጃ የጠበቁ ግላስ ሞዛይኮችን ኢያሜክስ አስመጥቷል። ለግዙፍ ተቋማትም ሆነ ለቤት ውስጥ የሚሆኑ ፕላስቲክ ኮርኒሶች፣ በተለያዩ ቀለማት የተዘጋጁ ፕላስቲክ የወለል ንጣፎችና ፕላስቲክ ዞኮሎዎችም መገኛቸው ኢያሜክስ ነው። በጣም የተዋቡና ለረጅም ዓመታት እንዳያሸበረቁ የሚቆዩ ፐርኬ የወለል ንጣፎችም ካስፈለጉ ወደ ኢያሜክስ ይምጡ። ለፐርኬ አገልግሎት የሚውሉት ስከርቺንግ ወይም ዞኮሎ፣ ቲሞልዲንግ እና ሬዲዩሰሮችም በኢያሜክስ እንደ ልብ ይገኛሉ። 60x60 የሆኑ ፖርሲሊን ሴራሚክ የወለል ንጣፎችም በተለያዩ ቀለማት በኢያሜክስ በሽበሽ ናቸው። የስፔን ምርት የሆነው የፕላስቲክ ወለል ምንጣፍ ማጣበቂያ ራይት አድሄሲቭ ግሉም የሚገኘው በያሜክስ ብቻ ነው። ምን ይሄ ብቻ? ለተሰነጠቀ ግርግዳ፣ ለተቦረቦረ ወለልና ዋልኩን ላልጠበቀ ድስን ፍቱን መፍትሄ የሆነው ስፔንሰራሹ ብሉሞስቱኮም በያሜክስ እንደልብ ይገኛል። ኦራይል ሙልጌታ ኮሜርሻል ህንጻ ግራውንድ ፍሎር ላይ ወደሚገኘው የሽያጭ ማዕከላቸው ብቅ ብለው መጎብኘትም መሸመትም ይችላሉ። ለበለጠ መረጃ በስልክ ቁጥሮች 0118493606 0111113297 ወይም 0115513297 ላይ ይደውሉ። አንጀት ለሚያረሳ ጨራረስ ኢያሜክስ።
6: አይቀርም ዘንድሮ ተወዳጁ አንጋፋው ኢትዮጵያ ቡና ተራሱ አልፎ ለከተማችን ድምቀት የሆነውን የ10 ኪሎ ሜትር የጎዳና ላይ ሩጫ ለሰባት ዙሮች በማዘጋጀት የቡናማውን ቤተሰብና የስፖርት ወዳዱን በሙሉ በአንድ ላይ አሰባስቦ ማሳተፉ የሚታወስ እነሆ ዘንድሮ ለ8ኛ ጊዜ አይቀርም ዘንድሮ በሚል መፈክር ጥቅምት 15 ቀን 2019 በመስቀል አደባባይ በሺዎች የሚቆጠሩ ቡናማውያንና የስፖርት ቤተሰቦች ይሮጣሉ። ለአዋቂ 1500 ለህፃናት 1000 ብር ዋጋ ይወጣላቸውን ትኬቶች በሜክሲኮ ገነት ሆቴል ዝቅ ብሎ ጠማማ ፎቅ ፊት ለፊት በሚገኘው የደጋፊ ማህበር ጽህፈት ቤት፣ በአዲስ አበባ ከ150 በላይ በሚገኙ የቡና ባንክ ቅርንጫፎች፣ በቴሌብር በዘመን ገበያና ከ22 በላይ በተለያየ አካባቢ ከሚገኙ የደጋፊ አስተባባሪዎች ዘንድ ያገኛል። ትኬት ሽያጭ መስከረም 25 ቀን 2019 ይጠናቀቃል። የሚመቾትን አማራጭ መርጠው ትኬቶን ፈጥነው ይያዙ። አይቀርም ዘንድሮ 8ኛው ዙር የኢትዮጵያ ቡና ደጋፊዎችና የስፖርት ቤተሰቡ የ10 ኪሎ ሜትር የጎዳና ላይ ሩጫ ጥቅምት 15 ቀን 2019 ዓ.ም መስቀል አደባባይ። አይቀርም ዘንድሮ

0: ጌም ጋር ጊዜያቸው ቢያሳልፉ ይመርጣሉ። አሁን ምንድን ነው የቤተሰብ ቁጥጥር ምን ያክል ነው? የእናት የአባት የቤተሰብ ቁጥጥር ወይም እቤት ያለው ፕላን ወይም ስትራቴጂ ምንድን ነው የሚለው ነው ጉዳዩ። መፍትሄው እዛው ላይ ይመስለኛል።
1: ያው መስጠት ያለባቸው ፍቅር፣ መሸሸግ የሌለባቸው ነገሮች መሸሸግ የለባቸውም። ከነዛ መካከል አንዱ ፍቅር ነው። በቃ ልጅ የእናትና የአባት ፍቅር ያስፈልገዋል። ማንነቱ ቢውልድ የሚደረገው እነሱ እየዘሩለት ባደጉት ፍቅር ስለሆነ ነው። ስለዚህ ግን ከመውደዳቸው የተነሳ በጣም ልጃቸው እንዳይጎዳባቸው ከመፈለግ የተነሳ በጣም ያላቸውን ቅርበት ለመቀነስ የሚፈልጉ ሰዎች አሉና እየተጨነቁ እንዴ ሰላም በራቸውን ዘግተው እኮ የሚያለቅሱ ወላጆች እኮ አሉ። ልጆቻቸውን ከቀጡ በኋላ መስመር እንዲይዝ ካስተካከሉ ከተገረፈ በኋላ እነሱ ራሳቸው በረዘግተው የሚያለቅሱ
0: ሄሲቴት ያደርጋሉ፣ ጸጸት ውስጥ ይገባሉ።
1: እናቶች አባቶች አሉ። ግን ደግሞ ትክክለኛውን መስመር እያስተማሯቸው ነው። ድጋሚ ወደ መጣንበት ሀሳብ ስንመለስ ሰዎች በተለያየ ፍርሃት፣ ብቁ ነኝ ባለማለት ፍርሃት፣ ለዛ ሰው አልመጥነውም ከማለት
0: ይሄ የበታችነት ስሜት ወይ ኢንፌሪዮሪቲ ሲሰማቸው፣
1: እንደዚህ አይነት ስሜቶች ከሚወዷቸው ሰዎች እንዲርቁ ሊያደርጋቸው ይችላል። ሌላኛው ደግሞ ምናልባት የኢኮኖሚ አለመመጣጠን ከፍቅር አጋርህ በቃ ሳትፈልገው እየመረረህ እንድትራራቅ እኮ የሚያደርግበት ጊዜ አለ። አንተና እሷ ወይ ደግሞ ሰላም ያንተን በጣም ጠቀስኩ፣ አንተን ምሳሌ ያደረግኩ
0: ኤግዛምፕል እያለች ያለች ደግሞ ችግር የለ።
1: የፍቅር ህይወታችሁ በጣም ደስ የሚል ተማምናችሁበት አምናችሁበት እየኖራችሁበት ያላችሁት ፍቅር፣ ዞሮ ዞሮ የፍቅር ህይወት የአንተና የምታፈቅራት ልጅ ብቻ አይደለችም፣ የሁለት ሰው ብቻ አይደለም። አፍተሮል ቤተሰብ ይጋባል።
0: በትክክል
1: የሴቷን ቤተሰብ የወንዱን ቤተሰብ ተቀላቅለው አንድ አይነት ካልቸር እንደገና ይገነባሉ ነው። ስለዚህ ያንን ካልቸር የመቀባበል ሁኔታ በራሱ በጣም ያስፈልጋል። ኢኮኖሚካሊ ስቴብል ያልሆኑ ሰዎች እንዴት ነው ይቀባበላሉ ወይ አንደርስታንድ ይደራረጋሉ ወይ? አንዱ እንኳን ቢያምን ቤተሰብህ ላይቀበለኝ ይችላል፣ ቤተሰቦች ላይቀበሉኝ ይችላሉ ከሚል ፍርሃት ሰዎች የሚወዷቸውን ሰዎችም ጭምር ትተው ይሄዳሉ። ሌላኛው ጉዳይ ደግሞ የጤና ጉዳይን ከተመለከትን ነው። የጤና ጉዳይን ካነሳን በቃ ከሚወዱት ሰው ጋር የማያዛልቅ አይነት የጤና ሁኔታ ውስጥ ያለ ሰው፣ አንዳንድ ህመሞች አሉ አይደለ እድሜ የማይሰጡ ወይ ደግሞ ሐኪሞች የህክምና ባለሙያዎች ይህን ያክል ጊዜ ነው የምትኖረው ምናምን ብለው የወሰኑ ጊዜ ሰጥተውህ ሊሆን ይችላል። እና እሱን እያወቅ ከአንተ ጋር በጣም እንድትላመድ አታረጋትም። ከአንተ ጋር ረጅሙን የፍቅር ህይወት ውስጥ ድረስ እንድትገባ ላታረግ ትችላለህ። ምንድነው የምታረገው? በቃ ትጠፋለህ። ቀጥታ ያንተ ያለብህንም ነገር ላትናገር ትችላለህ እኮ። በጣም ብዙ ፊልሞች ላይ ተመልክተናል፣ በቃ ይጠፋሉ። ስለዚህ በዛ መንገድ የሚወዷቸውን ሰዎች እየፈለጓቸው እየወደዷቸው፣ እንደውም ባለፈው ትናንትና ታዴ እኮ ሲያጋራ ነበር አይደለ? ይወዳታል፣ በጣም ነው የሚዋደዱት። የመሴ ሪዞርትም ላይ ተነስቶ ነበር ይሄ ጉዳይ እኮ። በጣም ደስ የሚሉ ፍቅረኛሞች ናቸው፣ በጣም ቆንጆ ህይወት አላቸው ምናምን፣ ግን የእሱ ቤተሰቦች እሷን አልፈለጓትም፣ እንድታገባ አልፈለጉም። ምክንያቱም እሱ በጣም ኢኮኖሚካሊ በጣም ከፍተኛ ሀብት ያለው ሰው ነው፣ ቤተሰቦቹም ልክ እንደዛ ናቸውና የእሱ ቤተሰቦች እሷን እንዲያገባ ፍላጎት አላሳዩም። ፍላጎታቸው ምንድን ነው? ሌላ ሴት፣ ሌላ የሀብታም ልጅ እንዲያገባ ይፈልጋሉ። ስለዚህ ተለይ፣ እሷን ትተሃት ሂድ ሲሉ ፈቃደኛ አልሆነም። ስለዚህ ፈቃደኛ ባልሆነበት በዚህ ጉዳይ ላይ ምንድን ነው የተፈጠረው? እሷን ካገባ ሊሞት እንደሚችል አይነት ስቶሪ ይነግሩታል። ለእሷ ይነገራታል እንደዛ ተብሎ እና ለእሷ እንደዚህ ብለን ከምንነግራት በፊት ራስህ ተዋት። ስለዚህ እሷ የምታስበው ታሞ እንደሆነ የሆነ ነገር እንደሆነ ብቻ እንዲሰሙ አደረገች እና ተለያዩ ነው። ከረጅም ጊዜ በኋላ ግን መልሰው ተገናኙ። እሱ በጣም ብዙ ስቶሪ ያለው ታሪክ ነው፣ ግን ሁለቱ ሰዎች ቤተሰብ ገብተው እንዲለያዩ ሆነዋል፣ አብረው እንዳይቀጥሉ ሆነዋል። አንዱ ግን የአንዱን ህይወት እንዲቀጥል ከመፈለግ የመጣ አይነት ነው። እና ሰዎች በተለያየ መንገድ የሚወዷቸውን ሰዎች ሊሸሹ ይችላሉ።
0: አዎ እንዳልሽው ነው። አንድ ሰው ሲርቅ ወዲያው አይወደኝም ብሎ መደምደም ወይም ኮንክሊድ ማድረግ ሁልጊዜ ትክክል ላይሆንም ወይም ተገቢ አይደለም ይላል የተለያዩ የሳይኮሎጂ ጥናቶች ቤዛ። በተለይም ከርቀቱ ጀርባ የተለያዩ መንስኤዎች ከውዞች አሉ። ለምሳሌ ፍርሃት፣ ቅድም እንዳልሽው የቀድሞ ልምድ ወይም ተጽዕኖ ሊኖር ይችላል። የግል ችግር ወይም ሌላ ምክንያትም ሊኖር ይችላል። ታዲያ ግን ደግሞ ርቀት ሁልጊዜ ፍቅር እንዳለ የሚያሳይም አይደለም። እውነተኛው ምክንያት ለማወቅ ግልጽ ውይይት ከግምት የበለጠ ይረዳል። ስለዚህ ቅድም እንዳልኩሽ ይሄ አንዳንድ ሰዎች ወይም በፍቅር ሁኔታ ወይም በተለያዩ የትዳር ሁኔታ ራሳቸውን ገሸሽ የሚያደርጉበት ወይ የተለያዩ ተጽዕኖዎች አሉ። እንዳልሽው የጤና ጉዳይ ሊሆን ይችላል፣ ወይም የቀድሞ ተጽዕኖ ወይም ከዛ ቀደም የነበረውን የፍቅር ሁኔታም ከርቀቱ ጀርባ የነበረ ፍርሃት፣ እነዚህ ሁሉም ተዳምረው ነው እንግዲህ አንድ ሰው ከሚወደው ሰው የሚርቀው ወይም ደግሞ እኔ ለሱ ብቁ አይደለሁም እኔ ለሷ ብቁ አይደለሁም።

0: ኢንፌሪቲ ወይም የበታችነት ስሜት የሚሰማው ሰው አለ፣ ወይም ደግሞ ሁኔታዎችን በግልጽ አውጥቶ የማይናገር ሰውም አለ። ነገሮችን አዳፍኖ በዝምታ ለራሱ የሚያወያይ ሰውም አለ። እንደዚህ አይነት ሰዎች እንግዲህ ውስጣቸውን አታውቂው፣ ምክንያቱም እስካልተናገሩ ድረስ ፊሊንጋቸው ላንረዳቸው እንችላለን። እና እንደዚህ አይነት ነገሮች መለያየትን ይፈጥራሉ ማለት ነው። በቤተሰብ ደረጃ ቅድም እንዳልሽው ትዳር ትልቅ ካልቸር ነው፣ ተቋም ነው። መተሳሰብ የግድ ይላል። ነገሮችን በህብረት መወሰንም አንዱ አስፈላጊና መሰረታዊ ጉዳይ ነው ትዳር ላይ። በዚህ
1: በትክክል ደስ የሚል ጉዳይን አንስተን ነበር። አድማጮቻችን፣ እናንተ በዚህ ላይ ምን ሀሳብ አላችሁ? የምንገኘው የደመራ እለት ነው። ምርቃት ሰላም፣ አሁን ባነሳው ጉዳይ ላይ ብትመርቃቸው ራሱ ደስ ይለኛል እኮ አይደል? የምትወዱትን አግኙ።
0: ውድ አድማጮቻችን፣ እንግዲህ ያው ተጋቢዎችም ካሉ የምትወዱትን እንግዲህ አግኙ ለማለት እንፈልጋለን። በዚሁ ደረጃ ውሃ ጣጣችሁ የምታገኙበት ዘመን ይውላችሁ 2019 ለማለት እንፈልጋለን። መርቅ አይደለ ያልሽ? ልመርቅ።
1: ውሃ ጣጣችሁን የምታገኙበት አመት እንዲሆንላችሁ። ሰላም፣ በጣም ትልቅ ምርቃት ነው
0: የመረቀሉ። እንግዲህ
1: አሜን ብለን ተቀብለናል። ለማንኛውም ግን ሙዚቃ እናስደምጣችሁና በድጋሜ ተመልሰን የምንገናኝ ይሆናል። ይህ ተወዳጁ ጣቢያችን ብስራት ኤፍኤም 101.1 ነው። ከኛ ጋር ስላላችሁ እጅግ አድርገን እያመሰገንን ፕሮግራማችንን በክብር የሚያስደምጧችሁ ደግሞ አጋሮቻችን ብርሃን ባንክ አለ። ብርሃን ባንክ ውድ አድማጮቻችን፣ በዚህ በዓል ወቅት ከውጭ ሀገራት በመኒግራም፣ ሪያ፣ ዌስተርን ዩኒየን፣ ትራንስፋስት ወይም ድሃብሽል የተላከሎትን ገንዘብ ከብርሃን ባንክ ሲቀበሉ ወይም በብርሃን ባንክ የትኛውም ቅርንጫፍ ሲመነዝሩ በእያንዳንዱ ዶላር ተጨማሪ 10% ጉርሻን አዘጋጅቷ ይላችኋል። ብርሃን ባንክ እጅግ አድርገን እናመሰግናለን። ሌላኛው መስቀል ክትፎ ነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። ለመስቀል ሀገር ቤት ባልሄዱ እንዳይቆጩ፣ ኑ በመስቀል ክትፎ ቤት ያክብሩ። ባህላዊ እሴቱን ተጠብቆ በመስቀል ክትፎ ቤት ይከበራል። ክትፎና ልዩ ምግቦችን እየተመገብን ከባህላዊ መጠጦቻችን ጋር አንድ ላይ በዓሉን በመስቀል ክትፎ በደማቅ እናከብራለን። በቄራ ጎፋ ካምፕና በኢምፔሪያል አልፎስ ፕላዛ ፊት ለፊት ባሉት ቅርንጫፎቻችን በድምቀት ይከበራል። ለበለጠ መረጃና በቦታ ደግሞ ለማስያዝ በ0911526862 ወይም በ0911526863 ላይ ይደውሉ። መስቀልን በመስቀል ክትፎ በደማቁ ያክብሩ ይላችኋል። ሙዚቃዎችና መልእክቶችን አድምጠን በድጋሜ ተመልሰን የምንገናኝ ይሆናል።

0: ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቡን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ በብርሃን ኢታክስ ግብሮን ገብረው በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩ ሊፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።
1: ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ልናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ኮዱ ቀጠሮ የያዙ። ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።
2: ስለ ዴንት ፕላስ ምን ያህል ያውቃሉ? ዴንት ፕላስ የበለዘ ጥርስ የሚያነጣ ለአፍጠረንና ህመም ምክንያት የሆኑ ባክቴሪያዎችን የሚያስወግድ የጤና መጠበቂያ ምርት ነው። በጥርስ መምጦስ ከሚከተል ያልተፈለገ ውጪ ያድኖታል። ለጥርሶ ረጅም እድሜን ከመልካም የአፍጠረን ጋር ያጎናጽፍሎታል። ለጽዱና ንጹህ የጥርሶ ውበት፣ ለአፍሮ ጤንነት ዴንት ፕላስ። የዴንት ፕላስ አቅራቢ ቨርጂኒያ ፋርማሲቲካልስ የእጆን ንጽህና ጠብቀው ራስዎንና ቤተሰቦን ከተላላፊ በሽታዎች የሚከላከሉበትን ክሊን ፕላስ የእጅ ንጽህና መጠበቂያ ሳኒታይዘርንም ለገበያ አቅርበዋል። ክሊን ፕላስ ያለ ውሃና ሳሙና በጥቂት ሴኮንዶች ውስጥ እጆን ከበሽታ አምጪ ባክቴሪያዎችና ቫይረሶች ነጻ የሚያደርግ መልካም መዓዛና ተጨማሪ ልስላሴን የሚሰጥ ግሩም የእጅ ንጽህና መጠበቂያ ነው። ለአቀማመጥ ብሎም ለአጠቃቀም እንዲያመቸው በተለያየ አማራጭ የቀረበሎትን ክሊን ፕላስን በአቅራቢያው ከሚገኙ መድኃኒት መደብሮች እና ሱፐርማርኬቶች በገፍ ያገኙታል። ለበለጠ መረጃ ለዴንት ፕላስ እና ክሊን ፕላስ ምርቶች አቅራቢ ቨርጂኒያ ፋርማሲቲካልስ በስልክ ቁጥሮች 0911182346 በ0923000098 ላይ ደውሉ።
3: ቅዳሜን ከኛ ጋር።
4: ከማን ጋር?
3: ቅዳሜን ከኛ ጋር።
5: በመጪው አዲስ ዓመት በሕይወታችን የምንቀይረው የቀን ቁጥራችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል፣ ቤትም እንደዛው። አዲሱን ዓመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሃል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን ዓመት በአዲስ ምዕራፍ የሚጀምሩበት 9896 ላይ ደውሉ። ሜትሮፖሊታን ሪል ስቴት፣ መልካም አዲስ ዓመት በጥራት የተገነባ።
6: ቡና ኢንሹራንስ አክሲዮን ማህበር ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ በዓሉ የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል፣ የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቱና ለንብረቱ በሚሰጠው ዋስትና ታላቅ የሰላም እንዲሰማው ሲገልጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንና ድረገጾቻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር። መልካም በዓል።

0: ከፈናርጎ
1: ትንሽ ከፍ ይላል።
0: አው ደመራው ከፈናና
2: ጎረጾች
0: አቤት ጋሼ እንዴት ነው
2: ደመራ እየሰራችሁ ነው?
0: አው እየሰራን ነው እንኳን አደረሰው።
2: ቆይ ቆይ ግን እኮ ልክ አይደላችሁ ልጆች።
0: እንዴት ጋሼ
2: ደመራው ከኤሌክትሪክ ገመድ አርቃችሁ ነው መስራት ያለባችሁ።
0: አረ ችግር የለውም ጋሽ አይነከው አይነከው
2: አይ አይ እንደሱ ብሎ ነገር የለም። ቢያንስ ከሶስት ሜትር እና ከዛ በላይ አርቃችሁ ነው መስራት ያለባችሁ። በሉ በቶሎ አስተካክሉና አርቃችሁ ስሩ አሁኑ።
0: እሺ ጋሽ።
3: የምን ጊዜም ትጉህ አገልጋያችሁ የኢትዮጵያ ኤሌክትሪክ አገልግሎት እንኳን ለብርሃነ መስቀሉ አደረሳችሁ እያለ ልባዊ ምኞቱን ይገልጻል። ይህን ደማቅ በዓል ስናከብር ደስታችን ሙሉ እንዲሆን የደመራችንን እሳት ከኤሌክትሪክ መሠረተ ልማቶች አርቀን እንለኩስ። ራሳችንንና አካባቢያችንን ካልታሰበ አደጋ እንታደግ። ተቋማችን የክፍያ አማራጮችን አስፍቶ ቆጣሪ አዘምኖ የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎችን ገንብቶ አገልግሎቱን ምቹና ዘመናዊ አድርጎላችኋል። የብርሃን ዘመን ይሆንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት

0: እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ ማይክሮፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪ ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
1: የወራት ቁንጮ መስከረም ያመቱ መግቢያ በር በብሩህ ለምላሜ ያጌጠ የታላቅ በዓላት ወር አሁን ደግሞ ባለተራ ደማቁ የመስቀል ደመራ። ደመራው ተደምሮ በችቦ ተማግሮ በቀጤማ ጉዝጓዝ ደምቆ በአዳይ አበባ ተሞሽሮ ሳቂታዋ የመስከረም ጀንበር ስትጠጋ ካድማስ ድንበር ልጅ ወጣት አዛውንቱ በባህል ልብሱ ተውቦ በዝማሬና ሆታ አጅቦ በደመራው ዙሪያ ከቦ በዓሉን በአንድነት ያከብራል በፍቅር ተሰባስቦ። እኛም ለሀገር ሴቶች ቆመን የህዝብ በዓላትን አቅልመን በቴክኖሎጂ የቦታ ርቀትን አጥበን ቤተሰብ ወዳጅ ዘመድ አቀራርበን የበዓል ገንዘብ አቀባብለን ግብይቱን በምቾት አደላድለን በስልጡኑ ዘመን ገበያውን ደጃፍ አውለን የበዓል ፓኬጅ አቅርበን ሽልማትና ስጦታ ደርበን ከዓመት እስከ ዓመት በሁሉም በዓላት ታማኝ አገልጋይ ሆነን የደስታችሁ ባለሟል ነን። እንኳን ለመስቀል በዓል አደረሳችሁ። የሀገር ሴት ጠባቂ፣ የህዝብ በዓል አድማቂ፣ መልካም በዓል። ኢትዮ ቴሌኮም
2: ቅዳሜን ከኛ ጋር ምርጠው የሚያዳምጡት በስስት የሚያጣጥሙት ልዩ የሬዲዮ ፕሮግራም
3: Ladies and gentlemen, please welcome
4: ተመልሰን መተናል። ክብራትና ክብራን በድጋሚ ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ቅዳሜን ከኛ ጋር በተወዳጁ ጣቢያችን ብስራት FM 101.1 ከወደናንተ መድረሱን እንደቀጠለ ይገኛል። በዛዊ ታራጊ ሰላማዊ ነጋሲና በቴክኒኩ በኩል ከህይወት አሰፋ ጋር አብረናችሁ አለን። አጋራችን ህብረት ባንክን እጅግ አድርገን እናመሰግናለን። ከህብረት ባንክ ልዩ ስጦታ ተበርክቷል። ከነሐሴ 26 እስከ ጥቅምት 21 ቀን 2019 ዓ.ም ተመረደ ድረስ ከወዳጅ ዘመዶ ከውጭ ሀገር የተላከለውን ገንዘብ በህብረት ባንክ ሲቀበሉ ወይንም በእጆ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ ተጨማሪ 10% ጉርሻን ያገኛሉ። ምን ይሄ ብቻ? ለበዓል ሸመታው በህብረት ባንክ ፖስ ማሽን ላይ በህብር ካርድ ሲከፍሉ ወዲያውኑ 5% ተመላሽ ያገኛሉ። ያስታውሱ፣ እድሉ እስከ ጥቅምት 21 ብቻ ስለሚቆይ ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎችም ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ በህብረት ንደግ ያለ ከኛ ጋር ይገኛል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ትምህርት ተጀምሯል። የትምህርት ዘመን ምን ይመስላል? አዲስ የትምህርት እንቅስቃሴዎቻችን ምን ይመስላሉ? ተማሪዎች፣ እናንተንም ሐሳብ ማድመጥ እንፈልጋለን። በተለይም ደግሞ ቀደም ባሉት ጊዜያት ስለ ትምህርት ሲነሳ በርካታ ተውስታዎች ቢኖሩንም ዩኒፎርም እኮ በራሱ ይነፍቃል አይደለ? ሰላም ዩኒፎርም መልበስ አሁን ላይ እዚህ ባለንበት ሁኔታ ላይ ሆነን ወደ ኋላ ተመልሰን ዩኒፎርም የምንለብስበትን ጊዜ እየናፈቅን ያለንበት ጊዜ አለ። በርካቶችም ደግሞ ይህን ሐሳብ በማህበራዊ ሚዲያ ላይ የሚያጋሩም ጭምር አሉ።
5: ልክ ነሽ። መስከረም ወር ሲደርስ እንግዲህ ብዙ ጊዜ ከተማ ላይ ይሄ በተለይ አዲስ አበባ ላይ የከተማው ድምቀት ተማሪዎች ናቸው ብዬ አስባለሁ። እና በተለይ ደግሞ መስከረም ወር ወይም ከመስቀል በኋላ ያሉት ቀናቶች ተማሪዎች በገፍ ወደ ትምህርት ቤት የሚሄዱበት የትምህርት ቤት ደንብ ልብሳቸው ወይም ዩኒፎርም ለብሰው ወደ ትምህርት ቤት የሚሄዱበት ዘመን ነው እና እሱን ነገር ስታይ የኋላን ታሪክ ታሪክን የኋላት ወይም እኛን የተማርንበት የትምህርት ቤት ላይፋችንን አእምሮ ላይ ብቅ ይላልና እሱ ነገር በጣም ደስ ይለኛል።
4: በጣም ደስ የሚል ትውስታ አለው። በተለይ ወደ ኋላ የሚወስደን ለምሳሌ ተማሪዎች አንዳንዴ ሰብሰብ ብለው ተሰብስበው ከጓደኞቻቸው ጋር እየተደባደቡ ወደ ቤት ሲመለሱ ወደ ትምህርት ቤት ሲሄዱ በረዶ ይዘው
5: በረዶ የምን ጀለት ነበርም ተጆንች
4: የምደው አሁን ያጋ አቮካዶ ነበር ያቮካዶ ነበር አይ አልወደምስ
5: እሱን ነበር በጣም እኔ ፌቨሪት
4: አይደል ትምህርት እስከሚደወልና እስከምንወጣ ድረስ ጠብቀን እሱን ነበር መንገዛው። ከዛ ደግሞ ስለ ሆምወርኮቻችን እናወራለን ስለ አሳይመንታችን በጣም ደስ ከሚለኝ አንዱ ደግሞ ሆምወርክ ተሰጥቶ ወይ ሆምወርኩን እንረሳውና ትምህርት ቤት እንመጣለን እና የመጀመሪያው ክላስ ሊሆን ይችላል እሱ ከዛ በቃ ያለው ግድያ ሆምወርኩን ለመስራት በቃ ከተካውደኞቻችን ደብተር ተቀብለን መልስ ለመጻፍ እናም በጣም ትልቅ እንትን ያለውና ትምህርት ተማሪ መሆን በራሱ ደስ ይላል። ዩኒፎርም ኢዝ ትልቅ ነገር በቃ ዩኒፎርም ለብሰን ያለፉት ጊዜያት በጣም ደስ የሚል ልጅነት ካስተማሪዎቻችን ጋር በጣም ጥሩ ጊዜ ለኛ ብለው የቀጡን አስተማሪዎቻችን ለኛ ብለው ብዙ ነገር ውስጥ የገቡት አስተማሪዎቻችን እኛን ጥሩ ህይወት ለማሳስ ጥሩ መስመር ላይ ለማምጣት ብዙ የትምህርት ቤት ህጎች አሉ አይደለ የውጡ ህጎች አሉና ትምህርት ቤቶችም ደግሞ እንደየራሳቸው ህግ የተለያየ የሚያራምዱት ህጎች አሏቸው። ወደ አንተ ስመለስ ደግሞ የተለየ ህግ ያለው ትምህርት ቤት ይዘመታል።
5: አዎ ቀደም እንዳልሽው ሀገራችን ላይ የራሳቸው የነ ትምህርት ቤቶች ሃይ ስኩል ኤሌመንተሪ ዩኒቨርሲቲ ራሱን ህግ አለው። ከኤሌመንተሪ እስከ ትላልቅ የትምህርት ተቋማት እኛ ሀገርም የራሳቸው የነ ሩል ኤንድ ሎው ወይም ደግሞ ደንቦች አላቸው። ግን ያገኙት መረጃ ምንድነው ጎረቤት ሀገር ኬንያ እና አምራናም የኬንያን ትልቅ ዩኒቨርሲቲ ክሮክስንና አጫጭር ቀሚሶችን በግቢ ውስጥ ማዘውተር ወይም መልበስን አገደ የሚል መረጃ ነው። በኬንያ የሚገኝ አንድ ዩኒቨርሲቲ የየለት የውጭ አለባበስ ደንቡን ለማስፈጸም ሲል ተማሪዎች ክሮክስ ጫማዎችን፣ ቺፖችን ወይም ሸበጥ ወይም ስሊፐር ምንለውን እንዲሁም አጫጭር ቀሚሶችን ወይም እነዚህ ጉልበታቸው ላይ ይሄ የተተለተሉ ጂንሶች አሉ የተቀዳደዱ ፋሽን ተብለው እንግዲህ ይዘወትራሉ በአንዳንድ ወጣቶች እና እነሱን ስሪዎችን በካምፓስ ውስጥ ወይም በዩኒቨርሲቲ ግቢ ውስጥ እንዳይለበሱ ከልክሏል ዩኒቨርሲቲ። የዩኒቨርሲቲው ስም እንግዲህ ሞ ዩኒቨርሲቲ ይባላል። መስከረም 12 ቀን 2019 ዓ.ም ባወጣው መግለጫም ተማሪዎች ተገቢና ጨዋ ልብሶችን እንዲለብሱም አስገንዝቧል። አዲሱ እገዳ አጫጭር ቀሚሶችን፣ ክሮክስ ሰውነትን የሚያሳዩ ልብሶችን፣ ደረትን ወይም የብራ ማንጠልጠያዎችን የሚያሳዩ ልብሶችን እንዲሁም ጸያፍ ጽሑፎች ያሉባቸው ቲሸርቶችን ያጠቃልላል። በዚህ አዲስ ደንብ መሰረትም ቀደም እንዳልኩሽ ይሄ ሸበጥ፣ ክሮክስ ጫማ፣ የፕላስቲክ ጫማዎች እንደ ተገቢ ያልሆኑ ጫማዎች ተቆጥሯል ወይም ታግዷል በሞ ዩኒቨርሲቲ። ደንቡን የሚተላልፉ ተማሪዎች የዲሲፕሊን እርምጃ እንደሚወሰድባቸውም ተገልጿል። የዩኒቨርሲቲው ሰራተኞችም ተገቢ ያልሆነ አለባበስ ይዘው ወደ ቢሮ ወይም ወደ ዲን ቢሮ የሚመጡ ተማሪዎች እንዳይስተናገዱ ታዟል ማለት ነው።
4: ጥሩ ህግ ይመስለኛል። በተለይ ደግሞ የተቀደደ ሱሪዎችን አድርጎ መሄድ ተማሪዎችን አንድ ከሚያደርጋቸው ነገሮች መካከል ዩኒፎርም አንዱ ነው። ዋናው ነገር እሱ ነው። ለምሳሌ የዩኒፎርም አላማ ኢኮኖሚካሊ ስቴብል ያልሆኑ ብቁ ያልሆኑ ወላጆች ልጆቻቸውን ወደ ትምህርት ቤት ይልካሉ። ኢኮኖሚካሊ ደግሞ በጣም ጥሩ የሆኑ በጣም አሪፍ አቅም ያላቸው ልጆችም ወላጆችም እንዲሁ በተመሳሳይ ያስተምራሉ ልጆቻቸውን። ስለዚህ እነዚህን ሁለት ልጆች በየቀኑ ጫማና ልብስ የሚቀያየሩ በየቀኑ የጸጉራቸውን ስታይል የሚቀያየሩ በየቀኑ ጫማ የሚቀያየሩ ቦርሳ የሚቀያየሩ ልጆች እያሉ ደግሞ በገቢያቸው ዝቅተኛ የሆኑ ልጆች ደግሞ እንዴት ነው የሚማሩት? ስለዚህ እነዚህ ልጆች በምን አንድ እናደርጋቸው? በዩኒፎርም በማልበስ።
5: ስለዚህ ዩኒፎርም ያስታርቃል። አስታራቂ ነው።
4: በትክክል አስታራቂ በሆነበት ሁኔታ ላይ የተለየ አይነት ህጎችን ማምጣት ከውስጥ የተለዩ ልብሶችን መልበስ አስፈላጊ አይደለም። ስለዚህ እኛም ሀገር እኮ ያሉት ትምህርት ቤቶች አሉ። ለምሳሌ እኔ ስማር አስታውሳለሁኝ የምናረገው ጆሮ ጌጥ ከምናረገው የዩኒፎርም ሹራብ ጋር አንድ አይነት እንዲሆን ከለሩ አንድ አይነት እንዲሆን ትልቅ እንዲሆን አይቻልም ማንጠልጠል አይቻልም ልጥፍ ጆሮ ጌጦችን ማድረግ አንደኛ

ጣዊ የጸሎትና የቅዳሴ ስነ ስርዓቶች ላይ ያተኮረ ነው። በዋዜማው ምሽት በሚደረገው የዋዜማ ጸሎት ወይም ቪጅል ወቅት በካህናት አበው በጨርቅ የተሸፈነ ትልቅ የእንጨት መስቀል ከመቅደስ ተይዞ ወደ ቤተክርስቲያኑ ማዕከል ይወጣል።

መስቀሉ ማከል ላይ ከተቀመጠ በኋላ በአበቦች ይሸለማል። መመናንም በቀደም ተከተል እየቀረቡ መስቀሉን ይስማሉ። በፊታቸውም ላይ የተቀደሰ ዘይት ይቀባሉ። በካቴድራሎችና በተላላቅ አብያተ ክርስቲያናት ኤጲስቆጶሳት ወይም ጳጳሳት መስቀሉን ወደ አራቱም የዓለም አቅጣጫዎች እያነሱ ይባርካሉ።

በእያንዳንዱ አቅጣጫ መስቀሉ ወደ ታች ዝቅ ይላልና ወደ ላይ ከፍ ይላል። በዚህ ጊዜ መዘምራን ጌታ ሆይ ማረን እያሉ ይዘምራሉ። የመስቀል በዓል በሩሲያ ኦርቶዶክስ ባህል የጾም ቀን ነው። የክርስቶስ ሕመምና መስቀል የሚታሰብበት በመሆኑ የሥጋ የወተትና የወተት ተዋጽኦ ምግቦች አይበሉም። በአጠቃላይ በሩሲያ የመስቀል በዓል አከባበር በጸጥታ፣ በጸሎት፣ በጾምና ለቅዱስ መስቀሉ በሚደረግ ጥልቅ መንፈሳዊ አክብሮት የተሞላ ነው።

በቡልጋሪያ ደግሞ የመስቀል በዓል ክርስቶፍዴን በመባል ይጠራል። እንደ አውሮፓውያኑ አቆጣጠር በየዓመቱ መስከረም 14 በታላቅ መንፈሳዊ ስነ ስርዓትና በባህላዊ ሁነቶችም ይከበራል። በቡልጋሪያ ኦርቶዶክስ ቤተክርስቲያን እምነት መሰረት የመስቀል በዓል ከበጋ ወደ መኸር የሚያሸጋግር የቀንና የሌሊት እኩልነት የሚከሰትበትና የግብርና ስራዎች የሚጠናቀቁበት ትልቅ ወቅታዊ መታሰቢያ ነው። የመስቀል በዓል ዋዜማ ላይ በሺዎች የሚቆጠሩ ምዕመናን በደቡብ ቡልጋሪያ በሚገኘው ክርስቶቫ ጎራ ወይም የመስቀል ተራራ በተባለው የተቀደሰ ቦታም ይሰባሰባሉ። እዚያም የጌታ መስቀል አለ ተብሎ ስለሚታመን ሙሉ ሌሊቱን በጸሎት ያድራሉ፣ ፈውስና በረከትንም ይለምናሉ። በዓሉ የኢየሱስ ክርስቶስ ሕማማትና መስቀል የሚታሰብበት በመሆኑ ሙሉ በሙሉ በጥብቅ ጾም ይከበራል።

የስጋ የወተትና የወተት ተዋጽኦ ምግቦች አይበሉም። በዕለቱ አባቶችና እናቶች ለበረከት የሚበላ አዲስ የወይን ፍሬና የበቆሎ እህል ወደ ቤተ ክርስቲያን ወስደው ያስባርካሉ። ካህናት በየቤቱና በየእርሻው እየዞሩ የተቀደሰ ውሃ ይረጫሉ፣ ቤተሰቦችንና ሰብሎችን ይባርካሉ። በባህላዊ አስተሳሰብ የመስቀል በዓል የመኸር መበሰሪያ ነው። ከዚህ ቀን ጀምሮ ታዲያ ስንዴ መዝራት ይጀምራል፣ የወይን ፍሬ ይለቀማል፣ ይሰበሰባል፣ አሊያም የወይን ጠጅ ዝግጅት ይከፈታል፣ እንዲሁም የጸደይ ሥራዎችም ይጠናቀቃሉ። በቡልጋሪያ ባህል የመስቀል በዓል የስም ቀን ነው። ስማቸው ከክረስት ወይም መስቀል ጋር የተያያዘ ሰዎች ለምሳሌ ክሬስሚር፣ ክራስቲዮ፣ ክሪስቲና በዚህ ዕለት እንኳን አደረሳችሁ ተብለው ይከበራሉ። በአጠቃላይም በቡልጋሪያ የመስቀል በዓል የመንፈሳዊ ጸሎት፣ የፈውስ እምነትና የምህር ወቅት መጀመሪያን የሚበሰርበት ደመቅ ያለ ታላቅ በዓል ነው።

በቤላሩስ የመስቀል በዓል በየዓመቱ መስከረም 27 ይከበራል። እንደ ጎረቤቶቿ ሁሉ በቤላሩስም የመስቀል በዓል መንፈሳዊውን የቤተ ክርስቲያን ሥነ ሥርዓት ከቀደመው የገበሬው ሕዝብ ባህልና የተፈጥሮ ወቅቶች መለወጥ ጋር አጣምሮ የሚከበርበት መንገድ አለው። በዋዜማውና በዕለቱ በቤተ ክርስቲያናት ታላቅ ቅዳሴም ይደረጋል። መስቀሉ በአበቦች አጊጦ ከመቅደስ ወደ ቤተ ክርስቲያኑ ማዕከል ይወጣል። ካህናቱም መስቀሉን ወደ አራቱም የዓለም አቅጣጫዎች እያነሱ ይባርካሉ። ምዕመናንም መስቀሉን በምሳልና በመሳለም በረከት ይቀበላሉ።

ዕለቱ የክርስቶስ ሕመምና መስቀል የሚታሰብበት በመሆኑ ቤላሩሳውያን ጾም ይጾማሉ። በምግብ ገበታቸው ላይ ስጋ፣ ወተት፣ እንቁላልና የወተት ተዋጽኦዎች አይቀርቡም። በምትኩ የአትክልት፣ የእንጉዳይና የጥራጥሬ ምግቦች ይበላሉ። በቤላሩስ ባህላዊ እምነት መስቀል የመጨረሻው የበጋ ቀንና የቅዝቃዜ መጀመሪያ ተደርጎም ይታሰባል።

ከዚህ ቀን በኋላ የመጨረሻዎቹ የሰብል አይነቶች በተለይም ጎመን ይሰበሰባል። በቤላሩስ ህዝባዊ አፈ ታሪክ የመስቀል ቀን እባቦችና ተሳቢ እንስሳት ወደ መሬት ውስጥ ቀዳዳዎች የሚገቡበት ቀን ተደርጎም ይታመናል። ስለዚህ በዚህ ዕለት ሰዎች ወደ ጫካ መሄድ እንስሳቱን ሊረብሽ ይችላል በሚል ከጫካም ይርቃሉ፣ የቤታቸውንም በሮች ይዘጋሉ። በአጠቃላይ በቤላሩስ የመስቀል በዓል ጥልቅ ቤተክርስቲያናዊ ጸሎት፣ ጾምና ከቅዝቃዜው ወቅት መግባት ጋር የተያዙ ባህላዊ እምነቶች ተቀላቅለው የሚከበሩበት ዕለት ነው።

በሌላ በኩል በግሪክ የመስቀል በዓል በየዓመቱ መስከረም 14 በታላቅ መንፈሳዊና ባህላዊ ሥነ ሥርዓት ይከበራል። በግሪክ ኦርቶዶክስ ቤተክርስቲያን እምነት ይህ ዕለት ንግሥት ሄሌኒ እውነተኛውን የክርስቶስ መስቀል ያገኘችበትና በኢየሩሳሌም ከፍ ተደርጎ የተባረከበት ትልቅ በዓል ነው።

በግሪክ ባህል ሪሃን ከመስቀል በዓል ጋር ጥብቅ ቁርኝት አለው። እንደ አፈ ታሪካቸው ንግሥት ሄሌኒ መስቀሉ የተቀበረበትን ቦታ ያገኘችው መሬቱ ላይ በበቀለው መዓዛ ባለው ሪሃን ተመርታ ነው። ስለዚህ በዕለቱ አብያተ ክርስቲያናትና መስቀሉ በሪሃን ያጌጣሉ። ካህናትም ለምዕመናን የሪሃን ቅጠል ለበረከት ይታደላሉ። በብዙ የግሪክ መንደሮችና ደሴቶች እናቶች የመስቀል ዕለት ከተባረከው ሪሃንና የተቀደሰ ውሃ በመውሰድ ያለ አርቲፊሻል እርሾ አዲሱን የቅዳሴ ህብስት ወይም ፕሮሶፎራ የሚያፈኩበት ባህላዊ እርሾም ያዘጋጃሉ።

ባሉ የክርስቶስ ስቃይና መስቀል የሚታሰብበት በመሆኑ በግሪክ የጾም ቀን ነው። በዕለቱ ስጋ፣ ወተትና እንቁላል እንኳን አይበላም። በደሴቶችና በባህር ዳርቻ በሚገኙ ከተሞች ካህናት መስቀሉን ይዘው ወደ ወደብ በመሄድ ባህሩንና የአሳ አጥማጆችን ጀልባዎች ይባርካሉ።

በግሪክ የመስቀል ቀን የስም ቀን ተብሎም ይጠራል። ስታቭሮስ እና ስታቭሩላ የሚባሉ ሰዎች በየቤታቸው እንግዶችን በመጋበዝ በዓሉን ያከብራሉ። በአጠቃላይ በግሪክ የመስቀል በዓል የመዓዛው ሪሃን ጠረን፣ የቤተ ክርስቲያን ጸሎት፣ ጥብቅ ጾምና የባህር በረከት ተቀላቅለው የሚታዩበት ልዩ መንፈሳዊ ዕለት ነው።

በግብጽ የመስቀል በዓል በኮፕቲክ ኦርቶዶክስ ቤተክርስቲያን እምነትና ባህል መሰረት በዓመት ሁለት ጊዜ በታላቅ መንፈሳዊ ስነ ስርዓትም ይከበራል። የመጀመሪያው ወይም ዋናው የመስቀል በዓል በየዓመቱ መስከረም 17 ቀን ይከበራል። ይህ ንግሥት ሄሌኒ እውነተኛውን መስቀል ያገኘችበት ዕለት የሚያስብ ነው። ሁለተኛው የመስቀል በዓል ደግሞ በየዓመቱ መጋቢት 10 ቀን ይከበራል። ይህ ደግሞ መስቀሉ ወደ ኢየሩሳሌም የተመለሰበትን ዕለት ለማሰብ የሚከበር ነው። የመስቀል በዓል በኮፕቲክ ቤተክርስቲያን ከትንሣኤና ከገና በዓላት እኩል ከሚቆጠሩት ጌታውያን በዓላት ወይም ሎርድሊ ፌስትስ አንዱ ነው። በመሆኑም በዓሉ ለሶስት ተከታታይ ቀናት በታላቅ ደስታም ይከበራል። በዋዜማውና በዕለቱ በቤተክርስቲያን ውስጥ ካህናት፣ ዲያቆናትና ምዕመናን የመስቀል ምስል፣ የዘንባባ ዝንጣፊ፣ አበባዎችና የበሩ ሻማዎችን ይዘው ቤተክርስቲያኑን እየዞሩ በኮፕቲክኛና በአረብኛ ቋንቋ ልዩ የደስታ መዝሙራትን ይዘምራሉ።

እንደ ግሪክ ወይም ሩሲያ ያሉ አብያተ ክርስቲያናት የመስቀልን ቀን በጥብቅ ጾም ሲያከብሩ፣ በግብጽ ኮፕቲክ ቤተ ክርስቲያን ግን የመስቀል በዓል የደስታና የንግስ ቀን ስለሆነ ጾም አይጾምበትም ወይም የረቡዕና የአርብ ቀን እንኳን ቢውልም። ምዕመናን ቤቶቻቸውንና አብያተ ክርስቲያናትን በዘንባባ በአበቦችና በብርሃንም ያጌጣሉ። ልጆቹም ከዘንባባ የተሰሩ መስቀሎችን ይዘው በቤተ ክርስቲያን ያገለግላሉ።

ባሉ የጾም ባለመሆኑ ቤተሰቦች ተሰብስበው የጋራ ማዕድ ያዘጋጃሉ። በተለይም ባህላዊና ጣፋጭ ምግቦችን በማዘጋጀት ከዘመድ አዝማድ ጋር ይቋደሳሉ። በአጠቃላይ በግብፅ የመስቀል በዓል በኮፕቲክ ክርስቲያኖች ዘንድ በጸሎት በዘንባባና አበቦች ባደመቁ የመስቀል ዑደቶችና በደስታ የተሞላ ታላቅ መንፈሳዊ በዓል ነው።

በተጨማሪም በጎረቤታችን ሀገር በኤርትራ የመስቀል በዓል በየዓመቱ መስከረም 17 በታላቅ ሃይማኖታዊና ባህላዊ ስነ ስርዓት ይከበራል። በዓሉ ከኢትዮጵያ መስቀል አከባበር ጋር በብዙ መልኩ የሚመሳሰል ሲሆን በተለይም በኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞችና በህዝቡ ዘንድ ትልቅ ቦታ የሚሰጠው የደስታና የህብረት ወቅት ነው። መስከረም 16 ምሽት ላይ በየከተሞችና መንደሮች ደመራ ይደመራል። በዋና ከተማዋ አስመራ በታዋቂው አስመራ እንዳማርያም ካቴድራል አደባባይ የቤተክርስቲያን መሪዎች፣ ካህናት፣ ዲያቆናት፣ የመንግስት ባለስልጣናትና አላፍ ምዕመናን በተገኙበት ታላቅ የደመራ ማብራት ስነስርዓት ይካሄዳል።

በደመራው ዙሪያ ካህናትና ዲያቆናት ነጭ ሃይማኖታዊ አልባሳትን ለብሰው ከበሮና ጸናጽል ይዘው ማህሌትና ያሬዳዊ ወረብ ያቀርባሉ። ደመራው ተቃጥሎ ሲወድቅ ወዴት አቅጣጫ እንደወደቀ በመመልከት የዓመቱ የእህልና የሰብል ምርት እንዲሁም የሰላም ሁኔታም ይገመገማል።

ምእመናንም ካመዱ በመውሰድ በፊታቸው ላይ የመስቀል ምልክትም ያደርጋሉ። ልጃገረዶችና ወጣቶች ባህላዊ አልባሳትን ማለትም ሀበሻ ቀሚስና ዙሪያ ለብሰው መስቀል አበበ እያሉ ባህላዊ ዘፈኖችን ይዘፍናሉ። የተፈጥሮ ውበት የሆነውን የአደይ አበባም ይይዛሉ። በመስቀል ዕለት በየቤቱ በግ ወይም ዶሮ ታርዶ ቤተሰብ፣ ጎረቤትና ወዳጅ ዘመድ ተሰብስበው በጋራም ይመገባሉ።

በተለይም በገጠርና በትንሽ ከተሞች የመስቀል በዓልን ምክንያት በማድረግ ወጣቶች የፈረስ ጉግስ፣ ባህላዊ ጨዋታዎችና የእግር ኳስ ውድድሮችን ያካሂዳሉ። በአጠቃላይ በኤርትራ የመስቀል በዓል መንፈሳዊው ሃይማኖታዊ ስነስርዓት የደመራው እሳት የአደይ አበባ ውበትና የህዝቡ አብሮነት ደምቆ የሚታይበት ትልቅ

ቅዳሜን ከኛ ጋር መርጠው የሚያዳምጡት በስስት የሚያጣጥሙት ልዩ የሬዲዮ ፕሮግራም Ladies and gentlemen, please welcome በተወዳጁ ጣቢያ ብስራት FM 101.1 ዘውትር ቅዳሜ ከረፋድ 5 ሰዓት እስከ 7 ሰዓት ለጆሮ እንደጣፈጠ በልዩነት ይደመጣል። ቅዳሜን ከኛ ጋር

0: አብሮነት ፍቅር እና የደስታ መገለጫ የሆነው የመስቀል በዓል ሲደርስ የቤታችን ሙቀት በልባችን ውስጥ ይደምቃል። እንኳን ለብርሃነ መስቀሉ በሰላም አደረሰው። የደመራው ብርሃን የድገታችን መሰረት፣ ለነገ ህይወቶ የተቻለ እቅድ፣ ለልጆቾ የወደፊት ስኬት አስተማማኝ መሰረት ገዳ ባንክ በሁሉም አጋጣሚ ከጎኖ አለ። በዘመናዊ ቴክኖሎጂና በታማኝና ፈጣን አገልግሎት የሁልጊዜ ታማኝ አጋራችሁ ገዳ ባንክ አለ ከጎናችሁ። ገዳ ባንክ የአዲሱ ትውልድ ባንክ። መልካም የመስቀል በዓል።
1: የተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ንሰረይታ ንሰረይታ ሁነቶች ይሆናሉ መረጃዎች ዓለምን ያካልላል ንስሮች ደግሞ በታማኝነት ወደ እናንተ ይደርሳል ንሰረይታ ንስር ፊልምና ማስታወቂያ ከኦያያ መልቲሚዲያ ጋር በመተባበር በተወዳጁ በስራት ኤፍኤም 101.1 ላይ የሚያቀርብላችሁ ንሰረይታ በተለያዩ ሙያ ዘርፍ በመዝናኛ በስፖርት በቴክኖሎጂ እንደ ንስራ ተኩረው መረጃዎችን እንዲሁም ሁነቶችን ተንትነው ወደ እናንተ በሚያደርሱላችሁ ንስራውያን ወደ አድማጭ ተመልካቾች ይደርሳል ንሰረይታ በስራት ሳተላይትና ሬዲዮ ከደመና በላይ በነሰር ከፍታ ወደ እናንተ እንደርሳለን ንሰረይታ ንሰረይታ

የክረምቱ ወቅት አልፎ አደይ ሲፈነዳ ደመናው ተገፎ የጸደይ ብርሃን ሲፈካ የመስቀሉን በዓል በልዩ ስጦታ ይቀበሉ። በበዓሉ ሰሞን ከውጭ አገር የሚላክለው ገንዘብ ቢኖር በኮፕሬሚት መተግበሪያ ያስልኩ። ለቅርጫ ብለው የላኩትን ከሁሉ በላቀ የምንዛሬ ተመን አብዝተን የሙክት እናድርግሎ። የደስታ በዓል ይሁንሎ። እንደ ዘንድሮ ሁሉ ለከርሞ የሚያድርሶ ኮፕሬሚት ከሁሉ የላቀ የምንዛሬ ዋጋ የኦሮሚያ ህብረት ስራ ባንክ።

ተመልሰን ተገናኘን አድማጮቻችን። እንግዲህ በአልባል የሚሸቱ ዜማዎችን እየጋበዝናችሁ እኛም አብረን እንግዲህ እዚህ ስቱዲዮ ሆነን በዓሉን በጋራ ከእናንተ ጋር እያከበርን ነው። በቆይታችንም እንደተደሰታችሁ ምንም አንጠራጠርም። አሁንም በርካታ አድማጮች ናቸው የደወሉ መልእክቶቻቸውን እያስተላለፉልን የሚገኙት። ቀደም ሲል የጠየቅነውም ጥያቄ ለመመለስ እንዲሁም ደግሞ የእንኳን አደረሳችሁ መልእክታችሁንም ለማስተላለፍ በርካቶች ደውለውልናል። የተወሰኑትን እንጥራ። አብርሃም ደርቤ ከሰበታ ከተማ ደውሎልናል። ብስራቶች እንኳን አደረሳችሁ፣ ፕሮግራማችሁ በጣም ተመችቶኛል፣ ቆንጆ ነው ብሎናል። እኛም እጅግ አድርገን ነው የምናመሰግነው። አንዳንዶች ታዲያ ከደመራ ችቦ አቅጣጫ ጋር በተያያዘ የጠየቅነው ጥያቄ አለ። በደመራ ችቦ ወዴት አቅጣጫ ሲወድቅ ነው መልካም እድል ይዞ የሚመጣው ብለን ጠይቀናል። እና ከዚህ ጋር በተያዘ ባካችሁ ካርዱን ጀባ በሉን እንጂ እያሉ እንግዲህ የተለያየ ሀሳብ ምላሻቸውንም የሰጡን አድማጮች አሉ። አሁንም ለተሳትፏችሁ እጅግ አድርገን ነው የምናመሰግነው። ያው እንግዲህ ካርዱን የምንሸልመው ትክክለኛው ምላሽ ለሰጡ ሁለት ተሳታፊ አድማጮች ነው የሚሆነው። ስለዚህ አሁንም እስካለን ደቂቃ ድረስ መሳተፋችሁን እንድትቀጥሉ እንጋብዛችኋለን። በ0963292667 ላይ ደውሉልን፣ እናስተናግዳችኋለን ማለት ነው። እንግዲህ ስለ መስቀል በዓል በኢትዮጵያ ታሪክ፣ ባህልና ማህበራዊ ሕይወት ውስጥ ታላቅ ስፍራ አለው። በዓሉን ወጣት፣ አዛውንቱ፣ ህጻናት ከትላልቆች ጋር እኩል የሚያከብሩት ሃይማኖታዊ ስርዓቶች በአደባባይ ጎልተው የሚታዩበት፣ እውነትን በጽናት መፈለግ እንደሚገባ የሚሰበክበት ነው። በበዓሉ ወቅት ካህናት ልብሰ ተክህኖታቸውን ተጎናጽፈው የያሬድን ጥዑመ ዜማ እያሰሙ፣ መዘምራን በመዝሙር ልብሳቸው ደምቀው ዝማሬን እያሰሙ፣ አዛውንቶች በሀገራዊ የባህል ልብስ ደምቀው፣ አባቶች ችቦን በእጆቻቸው ይዘው በደመራው አካባቢ በመገኘት ሁሉም በአንድነት ያከብሩታል። የሀገር ውስጥና የውጭ ሀገራትን ጎብኚዎች ቀልብ የሚስብ ልዩ ሃይማኖታዊ ትርኢትም ይቀርብበታል። እሰይ እልል በሉ ተገኘ መስቀሉ እየተባለም በህብረት ፈጣሪ ይመሰገንበታል። ስለ አንድነት አብሮነት ና ሰላምም ይጸለይበታል። የመስቀል በዓል ከሃይማኖታዊ ስርዓቱ ባሻገር ባህልና ማህበራዊ ህይወት ይበልጥም ይጎላበታል። ማህበረሰቡ በየአካባቢው በአንድነት ደመራ በመስራትና በመለኮስ የእርድ ስርዓትን በማድረግ አብሮ በመመገብ የተጣላን በማስታረቅ ለቀጣዩ ዓመት በሰላም ያድርሰን ብሎ በመመኘትና በተለያዩ ባህላዊ ስርዓቶችም በአንድነት ያከብራሉ። በኢትዮጵያ የሚከበሩ ሃይማኖታዊና ባህላዊ የአደባባይ ክብረ በዓላት የኢትዮጵያን የቱሪዝም ኢኮኖሚም እንደሚያሳድጉ ነው የሚገኙት። ከነዚህም በዓላት መካከል ደግሞ የመስቀል ሃይማኖታዊ በዓል እንግዲህ ተጠቃሽ ነው። ካህናት በልብሰ ተክህኖ ደምቀው በጽናጽል በከበሮ ውብ ዜማን እያዜሙ፣ መዘምራን በህብረት ዝማሬን እያሰሙ፣ በምዕመናን እልልታ የሚደምቀውና የተለያዩ ማራኪ ሃይማኖታዊ ስርዓቶች የሚታዩበት የመስቀል በዓል በዩኔስኮ በማይዳሰስ ቅርስነትም እንግዲህ እንዲመዘገብ አድርጎታል። ይህንን ድንቅ ሃይማኖታዊ በዓልን ለመታደም ከተለያዩ የዓለም ሀገራት ጭምር በርካታ ጎብኚዎች ወደ ኢትዮጵያ ይመጣሉ። ደመራው ሲለኮስ የሚታየው ድንቅ ሃይማኖት እሴትና አብሮነት ደግሞ ይበልጥ የጎብኚዎችንም ቀልብ እንግዲህ የሚስብ ነው። ስለ መስቀል በዓል ስናነሳ በደቡብና በማዕከላዊ ኢትዮጵያ ክልሎች እንደ ጉራጌ፣ ወላይታ፣ ከምባታና ጋሞ ባሉ ማህበረሰቦች ዘንድ በልዩ ባህላዊ አልባሳት በታላቅ ድምቀትና ማህበራዊ ድባብም ይከበራል። በጉራጌ ማህበረሰብ የመስቀል በዓል ላይ በብዛት የሚለበሰውን ባህላዊ ልብስ ሲሆን በዋናነት ነጭ ቀለምን ከመሰረት በማድረግ በቀይ፣ ጥቁር፣ ቢጫ ወይም ሰማያዊ ክሮች የተጠለፉ ውብ ጌጦች ያሉት ባህላዊ አልባስ እንግዲህ ልብሶች ይለበሳሉ ማለት ነው። በዚህ ወቅት ላይ ወጣቶችና አዛውንቶችም አዳብና በሚባለው የባህል ጭፈራ ሰዓት ይህንኑ የክት ልብሳቸውን ለብሰው በደመራ አደባባዮችም ይደምቃሉ። ሌላው ደግሞ የወላይታ ባህላዊ ልብስ ቫላሳ የሚሰኘው ነው። ወላይታዎች በበዓላት ሰዓት በቀይ፣ ቢጫ፣ ጥቁርና ነጭ ቀለማት የተዋቀሩ ደማቅ መስመሮች ያሉት ባህላዊ አልባሳትን ይለብሳሉ። የጉራጌ ሴቶችም በዚሁ ላይ ደምቀው የሚታዩበት ነው። በመስቀል በዓል ላይ ደማቅ ቀለማት ማለትም እንደ ብርቱካናማ፣ ቢጫ፣ ቀይና አረንጓዴ የተዋህዱባቸውን ቀሚሶች ይለብሳሉ። እነዚህ ቀሚሶች ግርማ ሞገስን የሚያጎናጽፉ፣ በክልል ባህላዊ ጥልፍ ያጌጡና ከእልፍ አዲስ የራስ መጎናጸፊያ ጋር ተቀናጅተው እንግዲህ ውብ ሆነው የሚታዩበት ነው። አለምክንያት አይደለም ስላለባበስ አሁን እያወራን ወይንም እንዲህ ያሉ መረጃዎችን ወደ እናንተ እያደረስን የምንገኘው። በዚሁ ወደ ቀጣዩ ጥንቅራችን ልናሳልፋችሁ ወደናል። ለመሆኑ በመስቀል በዓል እንዴት ያሉ ባህላዊ አልባሳት ተመራጭ ይሆናሉ የሚለውም ትኩረት ያደረገ ፕሮግራም እንጋብዛችኋለን። ጥንቅሩም ተከታተሉና ተመልሰን እንመጣለን።

0: በሀገራችን በበዓላት ወቅት ላይ ለምግብና መጠጡ መሰናዳት ከመጨነቅ ውጪ ተሽቀርቅሮና አምሮ መታየቱም በእጅጉን የሚናፈቅ ነው። ያለው አዲስ ልብሱን ለብሶ የሌለውም ነጭ የክት ልብሱን ከቁም ሳጥኑ አውጥቶ ሲለብስ ማየቱም የተለመደ ነገር ነው። ዓመትን ጠብቀው ከሚከበሩ የሀገራችን በዓላት መካከልም በኦርቶዶክስ እምነት ተከታዮች ዘንድ በተለያዩ የሀገሪቷ ክፍሎች በተለይም ደግሞ በደቡብ የሀገራችን ክፍል በድምቀት ተከብሮ የሚውለው የመስቀል በዓል አንዱ ነው።
1: መስቀል ፍቅርን፣ ሰላምን የምንገልጽበት ትልቅ በዓል ነው። የሀገር ልብስ ለመልበስ እና ያው በዓሉን ለማክበር እየተዘጋጀሁ ነን። ቡኒ ጥለት ጥበብ ነው የምለብሰው። ወገቡ ሽንሽን ታች ድረስ ውርድ ብላ በቀጭን መስቀል እሱ ነው መርጥ።
2: ጫማ ያው ተመሳሳይ ቡኒ የተገኘውን ቤት ያፈራውን አርገን እንወጣለን።

0: መስቀሉላችንም እናከብረው ደስ ብሎን በተለይ ኦርቶዶክስ እና ተከታዮች የሆነን በተክላላ በጉጉት በናፍቆት እንጠብቀው በዓላችን ነው።
1: ማክበር ያሰብኩት ወይ በራያ ነው ወይ ደግሞ አለም ደው በሶራ ልብስ ባከብረው ደስ ይለኛል።
0: መስቀል አሰራበታለሁ፣ የተለያዩ ዲዛይኖች አሰራበታለሁ። ስለዚህ በአሁኑ ነጭ በቀይ ነው ማድርገው።
2: እኔ ብዙ ጊዜ ማሰራው በዲዛይን ነው። አጠር ያለውን አልወደውም፣ ረዘም ብሎ ባህላችንን እንትን ያለ ማለት ነው እወዳለሁ። አበሸቀሚስ መስቀል ባልፎ እንደ ወቅቱ ባለው ማለት ነው ለአዲስ አመት ጣል ጣል ያለበት አለ አይደል? አሁን ደግሞ ኖርማል ዝም ብሎ ጥልፉን ነው ያሰብኩት።

0: ፈካ ያሉ ቀለማትን ያዙ የሀገር ባህል አልባሳቶችንም መልበስ ተመራጭ በሆነበት የመስቀል በዓልም ይበልጥ ተስማሚና የአለባበስ ውበት ሊያጎሉ የሚችሉ የባህል አልባሳቶች እነዚህኞቹ መሆናቸውንም የፋሽን ዲዛይነር ባለሙያው አቶ ፍቃዱ መኮንን ይናገራል።
1: እንዳልሽው በመላው ኢትዮጵያኖች የባህል ልብስ ይለበሳል። ግን በደቡብ በደማቅ ሁኔታ ስለሚከበር መደቡ በአብዛኛው ወደ ደቡብ ስቴጅ ከለርፉል ናቸው። ለወትሮም ይለብሱታል። በእርግጥ እነሱ ልብሽን የሚስብ ነገር አለውና ያምራል። በአብዛኛው ቀይ ቡኒ፣ ቢጫ፣ ጥቁርም አለው። ከለሩን ድምቅ አድርጎ የሚያወጣው እሱ ነው። አዲስ ዓመትን እንዳለፍን 15 ቀን ቆይተን አይደለም እናከብረው። ብዙም አይለይም ከአዲስ ዓመት ጥቅምት እስከምንገባ ይለበሳል። ቢጫ ከለሮች ይበዛሉ። የተስፋም ስለሆነ አረንጓዴ ካጠገቡ ካለ ከእሱ አሰናስለሽ የምትሰሪው ከሆነ ዲዛይኑ ቀይ ከለር አብሮ ሲሆኑ ይዋሃዳሉ ማለት ነው እና ያምራል።

0: በእጅ የተጠለፉ የሀገር ባህል አልባሳቶችን መርጦ መልበስ መቻልም በበዓሉ ይበልጥ ደምቆና አእምሮ ለመታየት ያስችላል ሲባል ከባህላዊ ትውፊቱ ባለፈ ሃይማኖታዊ ይዘት ባለው በዚሁ የመስቀል በዓል ዕለትም ከቀለማቸው ውጪ የመስቀል ቅርጽ ያላቸውን የሀገር ባህል ልብሶችንም መልበስም ይመረጣል።
1: ለመስቀል ባህል በአብዛኛው ሃይማኖታዊም ስለሆነ መስቀል ያላቸው ልብሶች ይለበሳሉ። ሙሉ ጥልፍ ይሆንና ከታች መስቀል፣ ወንዶችም ደግሞ ሸሚዝም ሰደርያም ቲሸርት ነገርም ቢያደርጉ ደረቱ ላይ መስቀል ያረጋሉ። የባህሉን በደንብ ይገልጻል ማለት ምክንያት ስላለው መስቀል ይበዛል ማለት ነው።
0: እድሜንና የሰውነት አቋምን ያገናዘበም የአለባበስ ምርጫን መከተልም ተገቢነት አለው።
1: ወጣት ሴቶች የባህል ልብስ ደግሞ ከሆነ በአብዛኛው ረዘም ይላል፣ ጉልበትን ይሸፍናል። ምክንያቱም አከባበሩ እምነትን የተከተለ ስለሆነ ግን ግብዣ ፕሮግራም ላይ አጠር ያለ ቀሚስ ያረጋሉ። እሱም ቢሆን ባህሉን የጠበቀ ስለሆነ ያምራል። ነጠላም ስለሚያረጉበት በውስጥ በኩል የተወሰነ ሰውነታቸውን ቢታይ ውበት አለው። ሙሉ እጅጌ ያው ትንሽ ቀጠን ቢሉ ያምራል። ትንሽ ደግሞ የመወፈር ነገር ጡንቻ አካባቢ ካለ ጃፖኒ ብናደርግላቸው ሳይጨነቁ ዘና ብለው ያደርጉታል። የሴት የባህል ጫማ ብዙ አልተለመደም። በጣም ሂልም ላይሆን ይችላል፣ ግን ከልብሱ ጋር ማች የሚያደርግ ከለሮች አሉ። እነዛን ከለሮች ተጠቅማ ጫማዋን መወሰን ትችላለች።

0: በዓለም ማክበር ለሴቶች ብቻ ተለይቶ የተቀመጠ ባለመሆኑ ሁሉም ያከብረዋል። ጥልፍ ያልበዛባቸው የሀገር ባህል ልብሶችም ደግሞ ለወጣት ወንዶችም ተስማሚ ናቸው ይላል ባለሙያው።
1: ወጣት ወንዶች ብዙ ዲዛይን ሳይበዛው ቀለል ብሎ እሱን ማድረግ ይመርጣሉ። ጅንስም አድርገው ከተቻለ ደግሞ ከታች ነጭ በነጭ ቢያደርጉ፣ ከላይ ደግሞ በቲሸርትም በሰደርያ በሸሚዝ ደግሞ አለ እንደሱ ቢያደርጉት ያምራል። ወንዶች በአብዛኛው ነጭ በነጭ ባህላዊ ጫማ አለ እሱን ያደርጋሉ እና ጥሩ ነው።
0: በእድሜ የገፉ ሰዎችም ቢሆኑ እንደ ጾታቸው ምቾትንና ተጨማሪ ውበትን ሊያጎናጽፋቸው የሚችልን አለባበስን ምርጫቸው ቢያደርጉም የተሻለ ነው ተብሏል። በተለይም ሴት አዛውንቶች ወገቡ ላይ ላስቲክ ያለው የሀበሻ ቀሚስን በሰውነታቸው አቋም ልክ በመልበስ በበዓሉ ሽክ ብለው መታየት እንደሚችሉም ተነግረዋል።
1: እናቶች እንዲህ ነው ባታያቸውም ራሳቸው ይነግሩሻል፣ ምክንያቱም ከልምድ ያውቁታልና። እጅጌ ደግሞ ወፈር ካሉ በጃፖን ይሆንልኝ ይሉሻል። ቀጠን የሚሉ ደግሞ ከሆነ እጅጌ አምባር ይኖራው ይሉሻል። የምመክረውም የሚያረጉትም እሱን እና ከሚያረጉት ጫማውን ማች ነጭ ከሆነ ነጭም ያደርጋሉ። ብዙ ጊዜ ያልሆነ ምቾት የሚሰጣቸውን ያደርጋሉ። የተለየ ውበት እንደውም ይፈጥራል።

0: ወንድ አዛውንቶችም ቢሆኑም ነጭ በነጭ ይሆንም የሀገር ባህል ልብስን ቢለብሱና ቢዋቡም ይመከራል።
1: ከለርፉል በጣም በስቶበት ሰፋ ብሎ ብዙ ጊዜ ወጣቶች ነው የሚመርጡት። እናቶችና አባቶች ደግሞ በአብዛኛው ጥበቡን ስለሚያውቁት ቀጭን ጥበብ ይሉሻል ራሳቸው። አባቶች ነጭ በነጭ ሱሪ ያደርጋሉ። ከላይ ሹራብም አለው፣ ተነፋነፍ ነው ሱሪው፣ ጫማው ነጭ ነው። በላዩ ላይ ነጠላ ደረብ አድርገው ሲወጡ በበዓል ወቅት ላይ ሁሉም በደቡብ በሰሜኑም በምስራቅም በምዕራብም ብትሄጂ ከጥንት ጀምሮ ይለበሳል እና ውበት አለው ያምራል።

0: ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ልናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ከወዲሁ ቀጠሮ የያዙ፣ ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።
1: አብሮነት፣ ፍቅር እና የደስታ መገለጫ የሆነው የመስቀል በዓል ሲደርስ የቤታችን ሙቀት በልባችን ውስጥ ይደምቃል። እንኳን ለብርሃነ መስቀሉ በሰላም አደረሶ። የደመራው ብርሃን የእድገታችን መሠረት፣ ለነገ ሕይወቶ የተሻለ ዕቅድ፣ ለልጆቾ የወደፊት ስኬት አስተማማኝ መሠረት ገዳ ባንክ በሁሉም አጋጣሚ ከጎኖ አለ። በዘመናዊ ቴክኖሎጂና በታማኝና ፈጣን አገልግሎት የሁልጊዜ ታማኝ አጋራችሁ ገዳ ባንክ አለ ከጎናችሁ። ገዳ ባንክ፣ የአዲሱ ትውልድ ባንክ። መልካም የመስቀል በዓል።
2: ከተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ እየደረሰ የሚገኘው ልዩ የደመራ በዓል ዝግጅታችንን እየተከታተላችሁ ትገኛላችሁ። ነገር ግን ከኔ ጋር የሚኖረን ቆይታ የሚያበቃበት ለስንብት የሚሆን ሽርፍራፊ ሰከንዶች ብቻ ናቸው የቀሩት። እንግዲህ አብራችሁን ለነበራችሁ ሁሉ ምስጋናችን ላቅ ያለ ነው። በቆይታችን መሀልም አንድ ጥያቄ ጠይቀን ነበር። በደመራ ችቦ ወዴት አቅጣጫ ሲወድቅ ነው መልካም እድል የሚሆነው ብለን 100 ብር ካርድ የሚያሸልም ጥያቄ ጠይቀን በርካቶቻችሁ ደውላችሁ ተሳትፋችኋል። እንዲሁም የእንኳን አደረሳችሁ መልእክቶቻችሁንም አድርሳችኋል። ሁላችሁንም ለተሳትፏችሁ እናመሰግናለን። ታዲያ የተለያዩ አስተያየት ነበር የተሰጡት። አንዳንዱ ችቦ ወደ ቀኝ ሲወድቅ ነው ያለም አለ፣ ወደ ሰሜን አቅጣጫም ነው ያለ አለ። እንዲሁም ደግሞ አብዲ ሻካች የመድፈኛው ከኮልፌ አጣና ተራኔም ብሎ እንዲሁ መልእክቱን የላከልን አንድ አድማጭ አለ። ሰላም ቅድስት ቴክኒሽያናችን ቆንጅት፣ የመድፈኛዋ ቆንጅት እንኳን አደረሰሽ ብሏል። ይኸው አድርሰናል ማለት ነው። እጅግ አድርገን እናመሰግናለን። እሱም ምንድን ያለው ችቦ ወደ ቀኝ ቢወድቅ ጥሩ ይሆናል ብዬ አስባለሁ፣ መልካም በዓል ይሆንላችሁ ብሏል። እኛም ለአንተ መልካም በዓል እንዲሆንልህ እንግዲህ ምኞታችን ነው። ታዲያ በርካቶቻችሁ ተሳትፋችኋል። ትክክለኛው መልስ ግን ያገኘው አብርሃም በላይ የተባለው አድማጫችን ነው። ወደ ምስራቅ አቅጣጫ በሚል ትክክለኛው ምላሽ የሰጠው እንግዲህ እሱ ነው። ስለዚህ የ100 ብር ካርድ ተሸላሚው አብርሃም በላይ ነው ማለት ነው። ካርዱን እንሸልምሃለን። ሁላችንም ለተሳትፏችሁ እናመሰግናለን። ቆይታችን እንዳልናችሁ በዚህ ተጠናቋል። ከቀሪ የጣቢያው ልዩ የበዓል ዝግጅቶች ጋር ግን መልካም ቆይታ እንዲሆንላችሁ እመኛለሁ። ለእምነቱ ተከታዮች በሙሉ መልካም የደመራና የመስቀል በዓል ይሁንላችሁ እያልኩ ሰናበታችኋለሁ። መልካም ጊዜም

ያታደ ቁጭ ቁጭ ልበልሲ ከሙሽሮች በስተቀርሲ ያሆ እሲ ከሙሽሮች በስተቀር ቁጭ ቁጭ አይወገብ አይወገብ ያሆ እኔም ቁጭ ላለው ሴት አለ ወገብ የታለስ ቁጭ ቁጭ ያሆ ለሙሽሪትስ

0: ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ልናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ኮዱ ቀጠሮ የያዙ። ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
0: ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ልናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ኮዱ ቀጠሮ የያዙ። ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።

0: Football Bar.
1: The Azzurri reach for the skies, and Croatia hit the turf in sorrow. Oh boy, the Modric marvel.
0: Football Bar. ለጆሮ ገብ ድምጽ ለህብረት ዜማ ቅርጽ በኦርጋን ከትራምፔት በጊታር ከክላርኔት ጥምረት ይወለዳል። ለብቻ የሚደምቁ መሳሪያዎች ተዋህደው በባንድ ጥላ ስር እርፍ ይላል። በብስራት መድረክ ላይ ባንድና እግር ኳስ ፉትቦል ባንድ ይፈጥራል። ፉትቦል ባር
2: ዘጂ ሻንኪንግ መሐመድ ሳላ ኳሷን ስሙ አስቀመጣት። ሞ ሳላ
3: ጊሻች
2: ሳላ جدن جدن جدن
0: The football band ጨዋታው acoustic ደጋፊው harmony ዳኝነቱ big band በአጠቃላይ እግር ኳስ ኦርኬስትራ ነው። እንደ ሙዚቃ በቅኝቶች ሀገራት በሰልተምት ክለቦች በሙሉ ባንድ ሙሉ ስፖርትን ያካልላል። football band የፕሪሚየር ሊግና የቻምፒየንስ ሊግ ተጠባቂ ጨዋታዎች በfootball band ሚክሲንጋቸው ተጠብቆ ማስተሪንጋቸው ተመጥኖ ወደናንተ ይደርሳል። አድማጮች አድማጭነታችሁን ረስታችሁ ለተጫዋቾች ቀርባችሁ ለደጋፊዎች ተጠግታችሁ የፉትቦላችን ቴምፖ የባንዳችን ሜጀሮች ናችሁ። በፉትቦል ባንድ ኮሜንተሪ ቮካል ትንታኔው ኖታ ነው።
4: Oh, that's an incredible free kick from right back to maybe match winner.
0: አትሌቲክሱን ያዜማሉ፣ ዋንጫውን አዳምጠው ሪከርዱን ያጣጥማሉ።
2: ሰለሞን ባረጋ ከጁ ዮሊቭ ግራንድ ፊሸር
0: ህብረት በባንድ ሐሳብ ጥምረት በስፖርት አለ። ከፉትቦል ባንድ ጋር መወዛወዝ እንጂ መዘናጋት የለም። በብስራት ራዲዮ ላይ 101.1 ፉትቦል ባንድ
5: ደፊ አዙያ መሰለ መንግስቱ ድርቋስን በሬዲዮ ተመልከቱ።

0: very famous and very popular guys in this country. You know, Mr. Messler is very popular and very with a passion. He's a very good guy, very famous in this country. And also his program is widely liked by the people and is very popular. So that's why we choose him to be our partners, and we decided to deliver one car for him, to him.
1: S'il vous plaît, mesdames, messieurs, vous êtes priés de suivre le match de football à travers la radio Mazal Mankisto et Ethiopia.
2: Tongo, Shundi, Ha, Mazala, Mankisto, Ethiopia.
3: اهلا اهلا اهلا اهلا اهلا اهلا اهلا اهلا اهلا وسهلا انديت امشاتو ود ادماچ تملكاچوچاچن زاري ببال وازي مالاي بقطتا يمسل اسكريناچنن ود ويمبلي ستاديوم غطمن يا علو وانچا شامبيونون هاجر لاروهاوچن اسبينن كا انجليز يا غنانيون يا اوروبا نيشنز ليج جواتان بقطتا سرچت فوتبول باند بتوداجو بسرات اف ام 101.1 ላይ ወደ እናንተ ልናደርስ ነው ዝግጅታችንን ጨርሰን ስቱዲዮ ተሰይመናል። የዘውትር የፉትቦል ባንድ ጋፋሪዎች የነን ጨዋታ ወደ እናንተ ለማድረስ በተጠንቀቅ ሰዓቱን እየተጠባበቁ ይገኛሉ። ታዲያ የደመራ መብራት እንዲሁ ስነ ስርዓቱን አክብረው ነው የተመለሱትና እንኳን አደረሳችሁ ማለት እንወዳለን። ለበላው የእምነቱ ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ ይያልን። ውድ ፉትቦል ባንዳውያን የፉትቦል ባንድ አድማጮች እኛ በአውሮፓ ኔሽንስ ሊግ የቀጥታ የእግር ኳስ ስርጭት ስፔንን ከእንግሊዝ ያገናኘውን ጨዋታ በቀጥታ ስርጭት ወደናንተ የምናደርስ ይሆናል። ታዲያ ጨዋታው 3:45 ሲል የሚጀምር ነው የሚሆነው። ታዲያ እናንተም ሐሳብ አስተያየቶቻችሁን ወደናንተ ወደኛ ያደረሳችሁ የአብሮነት ቆይታ እንድታደርጉ ኮዲሁ እንጋብዛለን። እኛም ታዲያም ይህንን ጨዋታ ወደናንተ ስናደርስ ታላላቅ የክብር አጋሮች ጨዋታውን በክብር አጋርነት ወደናንተ እያደረሱ ይገኛሉ። ከነዛ የክብር አጋሮቻችን መካከል

0: ኦቨርላፒንግ ፉልባኮች ክሮስ የሚያረጉ ፉልባኮች ናቸውና እንደዚህ አይነት ባህሪ ያላቸው አጥቂዎች አሉ። ያለ ፉልባኮች ብዙ እንትንም አይሉ ማለት ነውና እንደዛ ናቸው እንግሊዝ አጥቂዎች። ሶ ኮንሳና ወሬሊ ማለት ደግሞ ብዙም ከዛ ጋር የምናነሳቸው ተጫዋቾች አይደሉም። የበለጠ ወደ ኋላ ቀርተው ግን ደግሞ ከኳስ ጋር ጥሩ ስለሆኑ ቢልድ አፕ ላይ የሚሳተፉ አይነት ተጫዋቾች ናቸው እንጂ ወደ ተጋጣሚ የሜዳ ክልል ወደ ሃይ የሜዳ ክልል ሄደው ክሮሶችን ወደ ሳጥን የሚያደርሱ አይነት የዛ ኳሊቲ ያላቸው አይደሉም። እና እስካሁን እየተቸገሩ ያሉትም እና ድሎችን እንዳይፈጥሩ ያደረጋቸው አንደኛው ነገር ይሄኛው ነገር ይመስለኛል። አሜን
1: ማልሜዳ ላይ 18ኛው ደቂቃ ላይ ደርሰናል። ውድ አድማጭ ተመልካቾቻችን በአውሮፓ ኔሽንስ ሊግ የምድብ የመጀመሪያ ጨዋታ
2: ቤሊንግሃም ግን እንግሊዝ ብሔራዊ ቡድን ቤሊንግሃም ስላላት ምን ያክል እድለኛ ነች ብዬ እኔ በግሌ አስባለሁ። ታታሪ ሁለገብ
3: ምንም ጥያቄ የለውም
2: የተጠናቀቀ ተጫዋች ነው። አሜን
1: ጁድ ቤሊንግሃም የ2026 የካላንደር ዓመት ወይም 2026 ከገባ በኋላ ከባለፉት 10 ጨዋታዎች 7 ጎሎችን አስቆጥሯል። በአንድ የካላንደር ዓመት ለእንግሊዝ ብሔራዊ ቡድን ብዙ ጎል በማስቆጠር ሁለተኛው ተጫዋች ነው። ከዚህ ቀደም 1993 ላይ በአንድ ካላንደር ዓመት 8 ጎሎችን በማስቆጠር ዴቪድ ፕላት ብቻ ነው የሚበልጠው። የመሃል ሜዳ ተጫዋች ሆኖ በአንድ ካላንደር ዓመት 8 ጎሎችን በማስቆጠር ዴቪድ ፕላት 1993 ላይ 8 ጎሎችን አስቆጥሮ ለጁድ ቤሊንግሃም የሚበልጠው እሱ ነው። ጁድ ቤሊንግሃም 2026 ከገባ በኋላ ጀምሮ 7 ጎሎችን አስቆጥሯል። ባለም ዋንጫው ምን ያክል እጅግ ድንቅ እንቅስቃሴን ሲያስመለክት እንደነበር እናስታውሳለን።
0: ኦቨርሬትድ ግን ይሉታል አንዳንዶች፣ በጣም በጣም ደፋር የሆኑ ሰዎች ልበላቸው። ኦቨርሬትድ ማለት ቤሊንግሃምን በጣም በጣም ከባድ ነው ማለት።
2: ኦቨርሬትድም አይደለም አንደርሬትድም አይደለም፣ ይሄ አቬሬጅ ምሎ ተጫዋች ነው።
1: የማዘን ምት 20ኛው ደቂቃ ላይ ደርሰናል። ቅጣት ምት ጥሩ ቦታ ላይ
4: ባምሌ ገላመጠኝ።
1: ቶማስ ቱሄል አዝነዋል። ምንድን ነው
2: አቤ ቶማስ ቱሄል ጠምረው?
1: አዎ
2: ይሄን ራሱ እንደዚህ ያልገላመጡትም ታውቃል።
4: ባምሌ ደገላመጠኝ። እኔ
1: ባምሌ ደግሞ ሲኮሳተር እኮ በጣም ነው የሚያስፈራው። እንደገና መሬት ለመሬት ጥሩ ኳስ ነበር ለማግኘት ጥረት ያደረጉት። ከዓለም ጤና እያዳመጥናችሁ እንገኛለን ብሎናል ባምባ፣ እናመሰግናለን።
0: አሚ ሲኮሳተር ያስፈራል ስትል እንደዚህ ሰፈር አካባቢ ላይ ልጆች ሲያስቸግሩ አንዳንድ አጋጥሟቸው አያውቅም እና እስቲ በና ተቆጣልኝ ምናምን ይባላል እና በጣም በቃ የመጨረሻውን ደረጃ ጥሬ ተቆጥቻቸው ልጆቹ ይስቃሉ። እና ምንም በቃ ማለት ፊቴ ቢያስፈራ ልልህ ነው።
1: እንደኔ ፊት ያስፈራል ትንሽ።
0: አዋይ እየሳቅ ያለቅሳለሁ።
2: ባሜ የጠበቁ ከሰፈሩ አንጻር እነሱ አስፈራሩ ልትል መስሎኛል። ዘው
1: የመጨረሻው ጡዘቱ ሌቭል ላይ ደርሰማ ልጆች ከሳቁ ጥያቄ ምልክት ውስጥ ነው ማለት ነው።
0: አዋይ በቃ ተው በቃ እባላለሁ ከዛ በኋላ።
1: እንዴት ለአንተ አንተን ጠሩህ እኮ ነው ማለት
2: ስንት
1: አንተ እኮ ለማየት የምታሳሳ ልጅ አይነት። እሺ ኳስ መሀል ሜዳ ላይ በዚህ ሰዓት ቡካዮ ሳካ በቀኝ መስመር ላይ ጁድ ቤሊንግሃም ወደኋላ መልሰዋል። እሱ የመለሰው ኳስ እንደገና መሀል ሜዳ ላይ
2: እንደዚህ አይነት ነገሮች ይነሱ። የሚገርመው ነገር የፋሚሊ መቆጣት ሳይሆን የልጆቹ መሳቅ ነው።
1: አይኔ እኮ ቅድም ቄጤ ሚያስሂልም በቃ የመጨረሻ እንትን ገባ። እሺ ወደኋላ ኳስ ተመልሰዋል። በዚህ ሰዓት
2: ያው ሁሉም እንደ አቅሙ ነው አይደለ?
1: ምንም ጥያቄ ነው።
2: ኪስ በፈቀደው መጠን ነው።
1: በእርግጥ እዛ አካባቢ ያሉ ሰዎች ይሰሙናል ብዬ ተስፋ አረጋለሁ።
2: በደንብ
1: እንግዲህ ያው እኛ ስቱዲዮ ላይ ሰምተውታል ብዬ ተስፋ አረጋለሁ። እንግሊዝ ከስፔን ጋር እያደረጉት የሚገኘው ጨዋታ ውድ አድማጮቻችን 1-0 የስፔን ብሔራዊ ቡድን ደጋፊዎች እንዴት ያለ ድባብ ነው እያስመለከቱ የሚገኙት?
2: ይሄ በአርጀንቲና የምናውቀውን ድባብ የድጋፍ አይነት
1: ላሮሃዎቹ ደጋፊዎች ዌምብሌ ስቴዲየም ላይ እጅግ ደስ በሚል ሁኔታ ብሔራዊ ቡድኑን እያበረታቱ ይገኛሉ። ውድ አድማጭ ተመልካቾቻችን ይህንን ዋንጫ የአውሮፓ ኔሽንስ ሊግ ውድድር ዋንጫን ስፔን 2022-23 ላይ ማሸንፈው ይታወሳል። ክሮሻን በፍጹም ቅጣት የምታሸንፋ በመለያ ፍጹም ቅጣት ምት ከዛ ውጪ ከፈረንሳይ ብሔራዊ ቡድን 2021 የውድድር ዓመት ላይ ለፍጻሜ ደርሳ 2-1 በሆነ ውጤት ተሸንፋለች። 2024-25 ከፖርቱጋል ጋር 2-2 ከተለያዩ በኋላ በመለያ ፍጹም ቅጣት ምት 5-3 በሆነ ውጤት ተሸንፈው ዋንጫውን ማጣታቸው እንሆ አይዘነጋም። ዛሬስ 2027 ላይ ፍጻሜውን በሚያገኘው የኔሽንስ ሊግ

0: ውድድር የመጀመሪያ ምድብ ጨዋታውን ከእንግሊዝ ብሔራዊ ቡድን ጋር ያደረጉ ይገኛሉ። ላሚን ያማል ሁለተኛው ደቂቃ ላይ ባስቆጠራት ጎል 1-0 እየመሩ ነው። ባለፉት 38 ጨዋታዎች የስፔን ብሔራዊ ቡድን በሁሉም ውድድር በአውሮፓ ውድድሮችም ጨምሮ አልተሸነፉም። ይታዳ ከአውሮፓ ብሔራዊ ቡድኖች የመጀመሪያው ቡድን ያደርጋል ብዙ ጨዋታን ባለመሸነፍ። እጅግ አስገራሚ ነው። ብዙ ጨዋታን ባለመሸነፍ 2023 ነው ለመጨረሻ ጊዜ የተሸነፉት። እጅግ አስገራሚ ነው። እጅግ አስገራሚ ነው። በዚህ ሰዓት ማልሜዳ ላይ ኳስ ለማስተራት ያደርጉ ይገኛሉ። ወደኋላ ተመልሷል ዳኒ ኦልሞ። ማልሜዳውን አቆራርጦ ለማስተራት ያደርገ ይገኛል። ላሚን ያማል በቀኝ መስመር ላይ ወደኋላ ኳሱን መርሶታል። ቲክታክ ላይ ብላለን ውድ አድማጮቻችን፣ በሌሎች አማራጮችም አለን። ሐሳቦቻችሁን መስጠት ይችላልላችሁ ሀያራተኛው ደቂቃ ላይ ደርሰናል። ዌምብሌ ስቴዲየም ላይ በአውሮፓ ኔሽንስ ሊግ ስፔን 1-0 የመራች ነው። ዳኒ ኦልሞ ኳሱን ይዞታል። ዳኒ ኦልሞ በቀኝ መስመር ላይ ላሚን ያማል ኳሱን እንደገና ኒኮ ኦሬሊ ያጠገቡ አለ። ፔናልቲ ቦክስ ውስጥ ለመግባት ጥረት ያደርገ ይገኛል። ወደ ቀኝ መስመር ኳሱን አሻግሮታል። ማርክ ኩሪያ ቡካዮ ሳካ ኩሪያን በእጁ ገብቶ ነው የጣለው። ተረሳሱም ተጎሻሸሙ። በግራ መስመር ላይ ኒኮ ኦሬሊ ወደኋላ መልሶታል። ኤምሪክ ላፖርት እንደገና ፋቢያን ሪዩዝ አንድ ሁለት ተጫዋቾች ይገኛሉ። ሮድሪ ኳሱን አቀበለ ወደኋላ ተመልሶ ፌራን ቶሬዝ በግራ መስመር ላይ ኤምሪክ ላፖርት ኳስ ይዟል። ኤምሪክ ላፖርት በቀኝ መስመር ላይ ለፓው ኩባርሲ ለዳኒ ኦልሞ ወደኋላ ተመልሷል። ሮድሪ በራሳቸው ሜዳ ክልል አንድ ሁለት ተጫዋቾች ይገኛሉ። ወደኋላ ለኤምሪክ ላፖርት ወደ ግራ መስመር ኳሱን ለ ዊሊያምስ እንደገና ኤምሪክ ላፖርት አንድ ሁለት በራሳቸው ሜዳ ክልል ስፔኖች ኳሱን ዶሚኔት አድርገው የጫወቱ ይገኛሉ። ዶሚኔት አድርገው ከኔጌሌ አርባ ጉጉ ቱሪስት ጀማል እየሰማናችሁ ነው እያለን ይገኛል። እናመሰግናለን። ሳዲቅ ከቤተል እንግሊዞች ተጨንቀዋል። እንደገና እንግሊዞች ጁድ ቤሊንግሃም ነጠቁት ኳሱን። እንዴት ነው የነጠቁት ኳሱን?
1: መረጠ እንጃ የተሻለ ነገር ማድረግ ይችላል ብዬ አስባለሁ ቤሊንግሃም ምናልባት ቅጣት ምቱን ለመጠቀም ይመስላል እንጂ ጁድ ቤሊንግሃም ከዚህ የተሻለ ኳስ ማድረግ ይችል ነበር ብዬ ምናለው። ስፔን ግን እንግሊዝ ምንም ኦን ታርጌት ሙከራዎችን መሞከር አልቻለችም እስከ 25ኛው ደቂቃ ድረስ። ያ ደግሞ ለቶማስ ቱሄል በሜዳዋ እንደመጫወቷ መጠን ሶስቱ አናብስቶች በጣም ይሄ ፈታኝና ትልቅ ጥያቄ የሚነሳበት ይመስላል። በክሬቲቪቲው ረገድ እንደዚሁም ደግሞ በካውንተር አታክ ይሄ ኦን ታርጌት መሞከር አልቻሉ። እንደዚሁም ደግሞ የማዕዘን ምታቸውም ያገኙትም ያን ሚያክል ስፔን ላይ ተጽዕኖ አሳድሯል ምንለው አይደለም። ስፔን ከሶስቱ ሙከራዎች ሁለቱን ታርጌት ነው፣ አንዱ ጎል ነው። አንደኛው ደግሞ ይሄ ቢግ ቻንስ ምንለው ፈራን ቶሬዝ ስትራፎርድ ያወጣበት ኳስ። ምናልባት ስፔን ይሄን አጨዋወቷን ይሄን ኳስ ተቆጣጥራ የምትጫወትበትን ለእንግሊዞች አሰልቺ ያርገባቸው የግብ መጠኑ ግን በጣም የሚበዛ ይመስላል። አሜ
0: ረጂ ተባም ከሳሪስ አለን እየሰማናችሁ ነው እያሉን ይገኛሉ። አለን እያሉን ነው። እናመሰግናለን ከኛ ጋር ስለሆናችሁ። ወደኋላ ኳስ ተመልሷል። በዚህ ሰዓት ላይ ማርክ ጌ ኳሱን ይዞታል። ማርክ ጌ እንደገና ለኤሌት አንደርሰን ኳሱን እንደገና መልሶ በቀኝ መስመር ላይ ለቡካዮ ሳካ ወደኋላ ኳሱን መልሶታል ጁድ ቤሊንግሃም። እንግሊዞች በራሳቸው ሜዳ ክልል እንደገና ኤሌት አንደርሰን ኳሱን ማን ለማላቆራጦ ለመስጠት ጥረት አድርጎ ነበር ግን ተነጠቁ። ሮድሪ ላሚን ያማል ሄዱ ገቡ ፌራን ቶሬስ አለፋቸው። ሳተው ፌራን ቶሬስ ከግብ ጠባቂው ጃምስ ትራፎርድ ጋር ተገናኝቶ ሳተው። ሉዊስ ዴላፎንቴ ያጨበጨበው ግን የምጸት ነው፣ በንዴት ነው። እንዴት ያለ ኳስ ነው! ማን ለማን ሰንጥቆ አቀበለው? እንዴት ነው ኳሱን ሰንጥቆ አቀበለው? የእንግሊዝ ብሔራዊ ቡድን ተከላካዮች ግን
1: ዘንድሮ ልናነሳው ነበር በፓሪስ ሴን ዠርሜን ቤት ዘንድሮ በሉዊስ ኤንሪኬ ስር የዝላታን ኢብራሂሞቪችን ሪከርድ ለመስበር አንድ ጎል ነው የቀረው። ዋው ገባው እያስቆጠረ ትክክለኛው የጎንካሎ ራሞስ ተተኪ ሆኖ በደንብ እየተመለከት ነው እንገኛለን በፓሪስ ሴን ዠርሜን ቤት። ምናልባት ይሄ የፈረንሳይ ሊግ ብዙ ትችቶችን ቢነሳበትም ከመጠን በታች የወረዱ ክለቦች አሉ ቢባልም ግን ፈራን ቶሬዝ የሚያስቆጠራቸው ገቦች እና ፓሪስ ሴን ዠርሜን ይሄ በሚቸገርበት ሰዓት እሱ ግብ ማምረቱን ቀጥሎበታል። ይህን ግብ ግን መሳቱ እጅግ በጣም ያስገርማል። አሚ ቀደም ብለንም ስናነሳው ካገኛቸው ሶስት ኳሶች ሁለቱ በእርግጠኝነት ግብ መሆን ነበረባቸው። አንዱ ያው ኦፍሳይድ ሆኖ ተሽሯል። ይሄ ደግሞ የፈራን ቶሬዝን የግብ አስቆጣሪነት ሬቲንግ በጣም ያወርዷል ብዬ አስባለሁ። አሚን
0: እጅግ አስገራሚ ነው። ሁለት ለባዶ መሆን የሚችል ኳስ ኒኮሬሊ በግራ መስመር ላይ እንግሊዞች ኳስ ወጣባቸው። 28ኛው ደቂቃ ላይ ደርሰናል። እንግሊዝ አንድ ለባዶ የተመራች ነው። ዌምብሌ ላይ አንድ ለባዶ እየተመራች ይገኛለች። ግዛቸው ከፈረንሳይ ሆነን ያዳመጥናችሁ እንገኛለን። ላሚን ያማል ምን አይነት ተጫዋች ነው ብሎናል። ገና በሁለት ደቂቃ እኮ ጉድ አረጋቸው ብሏል። አዎ ሁለት ያለቀላቸው ድሎችን ከዛ በተጨማሪ አግኝተው ነበር፣ አልተጠቀሙበትም። 28ኛው ደቂቃ ላይ ደርሰናል።
2: ሁለቱም ያለቁ ድሎች ላይም ደግሞ እጁ አለበት። አንደኛው ራሱ ነው ፓስ ያደረገው። አንደኛው ላይ ደግሞ አሁን የሳተው ፌናል ቶሬዝ ላይ እዛ ላይም እንደዚሁ ፕረሱን ያሸነፈው እሱ ነበር።
0: የማዘን መቴሌታ አንደርሰን አሻምቷል። እሱ ያሻማው ኳስ እንግሊዞች እንደገና እዛው ይገኛሉ። እዝሪ ኮንሳ በቀኝ መስመር ላይ አሻማ። እሱ ያሻማው ኳስ ግሌታ አንደርሰን እንደገና ቡካዮ ሳካ ወጣበት። ቡካዮ ሳካ ቅድም ስሙን በተደጋጋሚ ስናነሳ ነበር፣ አቋሙ ወርዷል ስንል ነበር። አቋሙ ብቻ አይደለም ጸጉሩም ላላቅ
1: አቋሙም ወረዱ በጣም የጉዳቶች መደራረብ በጣም የጉዳት መደራረብ
0: በጣም ወርዷል። በጣም ወርዷል። በዘንድሮ ውድድር ዓመት
1: የጉዳት መደራረብ ነው እንጂ አንዳንዴ መስመሩን የቴምፖውን ሲያገኝ ምን ያክል ተጽዕኖዎቹ ከፍ እንደሚሉ በደንብ እንመለከታል። በተለይ ደግሞ ከመስመር ላይ የማጥቃት እድሎች እሱን ተኮር አድርጎ ሲጫወት ሚካኤል አርቴታ በደንብ ስኬታማ ሲሆን በደንብ እናየዋለን። ዛሬ ግን ቡካዮ ሳካ ምናልባት
0: እንመለሳለን። እንደገና ሉዊስ ስኬሊ አለፋቸው። ሉዊስ ስኬሊ ተነሳሉ። የማታኛው ፔናልቲ አይደለም አቅማ
2: ኩባርሲ በጣም ጥሩ ነው።
0: ኩባርሲ በቀኝ መስመር ላይ ላሚን ያማል ኳሱን ይዞታል። ላሚን ኳሱን ማለማል ለዳኒ ኦልሞ አሾልኮ አቀብሎታል።
1: ላሚን ግን
0: ምን አይነት ተጫዋች ነው? ላሚን ያማል ልብስልባቸዋል። በነገራችን ላይ ማላቸው ላይ ይወጣል። ሉዊስ ስኬሊ ጥሩ ኳስ ነበር ለማግኘት ጥረት አደረገው፣ ግን የአቅም ማነስ
1: በትክክል
0: አቅሙን ጨርሷል። አሟጦ ተጠቅሞ ነበር። አቅሙን ከጨረሰ በኋላ ነው የተገናኙት።
1: ዳኛውም የነበሩበት ርቀት
0: ቦታ እዛው ቅርብ ነበሩ። በነገራችን ላይ
1: የሚታይ ስለሆነ
0: 30ኛው ደቂቃ ላይ ደርሰናል። በአውሮፓ ኔሽንስ ሊግ የምድብ ጨዋታ እንግሊዝ አንድ ለባዶ ዌምብሌ ስቴዲየም ላይ እየተመራች ትገኛለች። ላሚን ያማል ነው ጎሎን ያስቆጠረው። ውድ አድማጮቻችን ሀሳቦቻችሁ እየደረሱን ይገኛሉ፣ ከልብ እናመሰግናለን። ቤቲ ከገርጅ የዘወትር ቤተሰባችን ሀሳቧን ልካልናለች፣ ከልብ እናመሰግናለን፣ ከልብ እናመሰግናለን።
1: አንዳንዴ በዴላ ፎንቴ ስር ሰለጠንና
0: እንመለሳለን። ሆኒ እንደገና ሃሪኬን ግን ተወዛገበ። የእንግሊዝ ብሔራዊ ቡድን ከፍተኛ ጎል አስቆጣሪ ነው ሃሪኬን። አመለጠው ኳስ በዚህ ሰዓት እንደገና በቀኝ መስመር ላሚን ያማል ወደ ኋላ መልሶታል። እሱ የመለሰው ኳስ ፋቢያን ሩይዝ፣ ፓው ኩባርሲ በራሳቸው ሜዳ ክልል፣ ኤምሪክ ላፖርት 14 ቁጥር ለባሽ ነው። ወደ ኋላ ኳሱን መልሶታል ፓው ኩባርሲ። አንድ ሁለት የተጫወቱ ይገኛሉ።
2: ኳሱን እየተቀያየሩ ነው የሚይዙት፣ ግን ውጤታማ የሆኑ ግን የኳስ ቅብብሎችንና አደጋዎችን የፈጠሩ የኳስ ቅብብሎችን ማን ፈጠረ ስትል ግን ስፔን ናቸው የተሻለና
0: እንደገና እንግሊዞች። ጁድ ቤሊንጋም በቀኝ መስመር ላይ ቡካዮ ሳካ ሳካ ሳካ ሻማ ሳካ ሻማ ኳስ ግን ወጣባቸው። ፓው ኩባርሲ ሰጠው። እንግሊዞች ወረራ ይዘዋል። ኒኮሬሊ ወደኋላ መልሶታል። ኤሌት አንደርሰን ጥሩ ኳስ። እዝሪ ኮንሳ በቀኝ መስመር ላይ ጁድ ቤሊንጋም ኳንሳ ጥሩ ኳስ ውዶላ ለመመለስ ጥረት ያደረገ ይገኛል። ቡካዮ ሳካ ማርኩ ክሬ አጠገቡ ይገኛል። ኒኮ ዊሊያምስ ለማገዝ ወደኋላ ተመልሷል። አለፈው ሳካ መታው። ሰመታው ኳስ
1: ላፖርት ሞተበት።
0: ላፖርት በረዳ ቋንቋ ሞተበት። ቡካዮ ሳካ በግራ መስመር ላይ አተራመሳቸው። የቡክር የእንግሊዝ ብሔራዊ ቡድን ደጋፊዎች ያጨበጭቡለት፣ የእውነትን ያስጨበጭባል።
1: ቶማስ ቱሄል መቃሉ ግልጽ ነው።
2: ኩኩሪያን ደግሞ ድሪብል ማድረግ ይወዳል። ላሚ አሁንም ያደረገው ያንን ነበርና በጥሩ መንገድ አልፎታል። ግን
0: የማዘር መቼ የእንግሊዝ ብሔራዊ ቡድን በዚህ ሰዓት ላይ ማግኘት ችለዋል። ውድ አድማጮቻችን እዝሪ ኮንሳን እየተመለከት እንገኛለን። ጀረል ኳንሳም ለመሻማት ገብቷል። ሃሪኬን ኳንሳ ፋቢያን ሩይዝ ሁለቱም አጠገብ ላይ ይገኛል። ቶማስ ቱሄል ማሲካቸውን እየበሉ ነው። በንዴት አይነት ነው የሚመስለው፣ እንደ ሰር አሌክስ ቻማክ ፈርጉሰን አይነት
1: መሞከር አልቻሉም እኮ።
0: የአምፕላል ስታይል ነው እየበሉ ያሉት።
2: ከዮኒ ጋር ግን የተለዩት እንዳልከው ማስቲካዋ ብቻ ናት
0: ሁሉ እና የእንግሊዝ ብሔራዊ ቡድን አርምባንድ ይሄ እንትኑ አርማው እሳቸው እና ጸጉር ስታይላቸው
1: አድማጮች ለዚህ ስትል በደንብ ይስሉታል ብዬ ነው።
0: ኡና ሲሞን ተው ተው ኡና ሲሞን ወዳ ዘምሮታል በግራ መስመር ላይ እንደገና ኳሱን ላሚን ያማል ወደኋላ ተመልሷል። ላሚን ያማል መለሰ እሱ የመለሰው ኳስ ሮድሪ ሮድሪ ኳሱን እንደገና ሮድሪ አለፋቸው ሮድሪ አቆራርጦ አለፈ ሮድሪ እንዴት ያለ ኳስ ነው በግራ መስመር ላይ ማርክ ኩሪያ ኒኮ ዊሊያምስ አጠገቡ ላይ ይገኛል። 33ኛው ደቂቃ ላይ ደርሰናል። አሚን አጠቃላይ ሆስፒታል የኦሮሚያ ብረስራ ባንክና ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ሆነው ከኛ ጋር እየዘለቁ ይገኛሉ። ዳንኤል ኦልሞ በቀኝ መስመር ላይ ላሚን ያማል ላሚን ያማል አለፈው ኒኮ ዊሊን ግን እንደገና ኦፕሬተር ወጣባቸው
1: ብስ
0: ላሚን ያማል እንዴት ያለ አቀባበልና አቀበለው ኳሱን እንዴት ነው ኳሱን አቀበለው ወደኋላ ኳሱን ሳብ ሳብ አረገና ምን ሳል ነው የሚባለው
1: ኮሚታተሩ ራሱ ሳቀ ኳሚ
0: እንዴት ነው አቀበለው ሳየው ኮረው
1: በስማ ምን ያክል መብሰል
2: አ የቴሌፓቲክ አንደርስታንድ የሚሉት እነሱ ይሄንን ነው
0: የስድስተኛ ስሜት ዋስ
1: አሚ በጣም
0: ኦ እንዴት ያለ ኳስ ነው አቀበለው ላሚን ያማል ውድ አድማጭ ተመልካቾቻችን
2: ኦራይሊ አሚ ያው ማጥቃት ባይችልም መከላከል ላይ ጥሩ ስለሆነ ያማልን ይከላከላል ተብሎ ነበር የገባው ግን
0: አልቻለም
2: አልቻለም
0: እንግሊዝ አንድ ለባዶ የተመራች ነው ውድ አድማጮቻችን ዌምብሌ ስቴዲየም ላይ በአውሮፓ ኔሽንስ ሊግ የምድብ ጨዋታ ስፔን በላሚን ያማል ብቸኛ ግብ አንድ ለባዶ የመራች ነው 34ኛው ደቂቃ ላይ ደርሰናል
1: ከዚህ አንጻርም
0: ኤምሪክ ላፖርት አዎ ወደኋላ ኳስ ተመልሷል የሮድሪ ጨዋታ ግን እንዴት ነው ግን ቆፍጣና ወታደር ደከናው ቷላ ኳስ ተመልሷል
2: አላያችሁ ማሚ ከመደበኛው
0: ዊሊያምስ
2: የአውሮፕላን ተሳፋሪ ጋር
0: አዎ
2: ኖርማል በቃ የአየር መንገድ ላይ ታይቶ ምናምን ብዙዎች ካሜራም ያነሱት ሮድሪ መሆኑን አውቀው እና በቃ ይሄ ያለው ላይፍ ስታይል ብዙም ከበድ ያለ አይደለም እና ቀለል ያለ ላይፍ ስታይል መኖር ምናምን ነው የሚያዘወትረው ብዙ ጊዜ አንዱ በቅርብ ጊዜ ነው የከፈተው
1: ወደ ባርሳ ካቀና በኋላ ያው ግድ ስለሆነ ባርሳ ማርኬቱን ስለሚፈልገው በፊትም ግን አክቲቪቲው በጣም ሶሻል ሚዲያ ላይ በጣም ዜሮ ነው የሚባል
2: ባላንዶር ከበላ በኋላ ከፈተ ግን ደግሞ አጠቃቀሙም ያን ያህል ብዙም እዛ ላይ ሚውል አይነት ሰው አይደለምና ግን ያው ተጫዋቾችን ባህሪ ደግሞ ስትመለከት ከሱ ጋር በጣም ተቃራኒ የሚባል
1: የየርገን ክሎፕ ጀርመን ላይ በደንብ ጎችን እየተመለከተን አይደለ ቢያንስ አራት ጎች ወጥተው በደንብ እየተመለከተን እንገኛለን።
0: ኒኮ ዊሊያምስ በግራ መስመር ላይ ኳሱን ይሶታል እንደገና ኒኮ ዊሊያምስ ራስ ወደቀ አታላለ ብሎ እንደገና ኤሌት አንደርሰን በዚህ ሰዓት ላይ ጥሩ ኳስ እንግሊሶች ጁድ ቤሊንጋም የደደው ጁድ ቤሊንጋም አቆራርጦ ተቀበለው እንደገና ጎርደን ጎርደን ጀዳን ጁድ ቤሊንጋም ጀዳን አንቶኒ ጎርደን ጀዳን እንግሊዝ ጀዳን ሶሶናብስ ጀዳን ጀዲድ ጋለን ጀሚል ምን አይነት አጫዋት ነው ምን አይነት የመልሶ ማጥቃት ሂደት ነው ጁድ ቤሊንጋም እንግሊዞችን ለማጥቃት ስፔኖች ባቀኑበት ሰዓት ላይ ጁድ ቤሊንጋም ኳሱን ማን ለማላ ቆራርጦ ከመጣ በኋላ ኒኮ ዊሊያምስ ኳሱ ከኒኮ ዊሊያምስ
2: ይጀምራል
0: ከዛ በኋላ ግን በተረከዝ ራሱ አንቶኒ ጎርደን አቀበለው ማን ለማል ሜዳውን አቆራርጦ ከመጣ በኋላ ጁድ ቤሊንጋም እንከብላ ብሎ ሰጠው አንቶኒ ጎርደንም አላመነታም ኡናይ ሲሞን መረብ ላይ በቀላሉ ኳስና መረብን አገናኝቶ እንግሊዝ አቻ መሆን ችላለች ጀዳን አንቶኒ ጎርደን ጀዳን ሶስቶናብስ ጀዳን ቶማስ ሱሄል ጀዳን ጀዲድ ጎለን ጀሚል
1: ዋው
0: ደስ ይላል ጨዋታ
2: በጣም የሚገርም ካውንተር አታክ ያየ ነው አሜ
0: በጣም ምርጥ ያቀል ነው
2: በጣም
1: አንድ ታርጌት አንድ ጎል ይሄ ደግሞ የእንግሊዝ መልሶ ማጥቃት ያስገኘው ልቅ ወሳኝ ጎል ማለት ይችላል ምናልባት ወደ ጨዋታው ሊመለሳቸው ይችላል የስፔንን ይሄ ምንድነው በኒኮ ዊሊያምስ ስተት በቀላሉ ወደ ግብነት
2: ሮድሪ ማን ላይ ቅሬታ እንደሚያቀርብ አልገባኝም ያው አንሸራቱት ነው ወደቀው ኒኮ ዊሊያምስ
1: አንዳንድ የተቀባይነት የለውም ሁሌ ፐርፌክት ነው
2: ወይንም ደግሞ ሜዳው ውሃ የጠጣበት መንገድ የሚልም ሊሆን ይችላል እንደዚህ አይነት አስተማሪዎች አሉ አንዳንዴ
0: ጨዋታው እንደቀጠለ ይገኛል ውድ አድማጭ ተመልካቾቻችን አንድ ላንድ ቦናቻው ጥይት እንደቀጠለ ይገኛል ላሚን ያማል ለስፔን ቤራውድን ጎል አስቆጠረ ከዛ በኋላ ግን ጁድ ቤሊንጋም ያቻነቱን ጎል እንዲቆጠር አድርጎ አንቶኒ ጎርደን ከጁድ ቤሊንጋም የተሰጠውን ኳስ በቀላሉ ከመረብ ጋር አገናኝቶ አንድ ላንድ ቦናቻው ጥይት ጨዋታው ዌምብሌ ስቴዲየም ላይ እንደቀጠለ ይገኛል ይህ የአውሮፓ ኔሽንስ ሊግ ውድድር ነው 55 ብሔራዊ ቡድኖች የሚሳተፉበት ፖርቹጋል የመጀመሪያውን እንዲሁ ዋንጫ የመጀመሪያውን ውድድር ዋንጫ ማሳካቷ ይታወሳል እንደገና ቡካዮ ሳካ ሃሪኬን ወጣበት አጃይብ ነው
2: የተቆጠረ ነው
0: አጃይብ ነው ሃሪኬን መለስ ቀለስ አደረገም በባናና በፌ ኳስና መረብን አገናኘ ብለን سنጠብቅ ግን ኳሱን የሰደደው ወደ ውጭ ነው ምን አይነት ኳስ ነበር እንደዚህ አይነት ጎል አለም ዋንጫው ላይ አስቆጥሯል ምናልባት ባለሳሳት ምን አይነት ጎል ነበር ይሄ ኳስ ቢቆጠር እጅግ አዘናቂ ጎል ይሆን ነበር ኦ እንግሊዞች አሁን ጨዋታ ወደ እንግሊዞች ያደላ ይመስላል ኒኮ ኦሬሊ ላንቶኒ ጎርደን በክራ መስመር ላይ ኒኮ ኦሬሊ እየገባ ነው ኦሬሊ አሻማ ወሰሰማው ኳስ ጀደን ሃሪኬን ጀደን ሶሶናብስ ጀደን ጀዲድ ጎለን ጀሚል ማርክ ኩኩሪያ ከማዘን የተሰማውን ኳስ ኒኮ ኦሬሊ በግንባር ገጨው ማርክ ኩኩሪያ ግን ኳሱን አወጣለሁ ብሎ ነካው ግን ኳሷ ሳትወጣ ከመረብ ጋር ተገናኘች ሃሪኬን ጎል አስቆጠረ ጀደን እንግሊዝ ጀደን ሶሶናብስ ጀደን ጀዲድ ጎለን ጀሚል ዋው አንቶኒ ጎርደን በግራ መስመር ላይ
2: ኦቨርላፕ ሲደረግለት
0: አንቶኒ ጎርደን በግራ መስመር ላይ ለኒኮ ኦሬሊ አቀበለው ኒኮ ኦሬሊ ግን አሳማ ኳስ ግን በግንባር ሃሪኬን ገጨው ሃሪኬን ግን ኳሱን ሲገጨው ወደ ግብ የማርክ ኩኩሪያ ጉልበት ላይ ኳስ አረፈች ግን ማውጣት ሳይሆን ወደ መረብ ነው ላካ
2: እንደዚህ አይነት ለማውጣት ሳይሆን አቅጣጫውን እንደው ማስቀየራት
1: እንደዚህ አይነት ኳሶች ግን እኮ
0: አመኝ ኦንጎል አይሆንም ለምን አቅጣጫው በቀጥታ ወደ ጎል ነበር
1: ኦንጎል ነው ብዬ ነው እኔ ማስበው
0: አይመስለኝም እኔ ምክንያቱም የኳሱን አቅጣጫ አልቀየረውም ቀጥታ የሚመጣ አይነት ኳስ
1: ነው ምናልባት ኳሱ ሊወጣ ይችላል ብዬ አስባለሁ
0: እስኪ እናያለን አቅጣጫውን ቢቀይረው ኖሮ ኦንጎል የመባል ድል ይኖራል ብዬ አስባለሁ ግን ኳሷን የነካት ግን አው ማርክ ኩሪያ ነው እንግሊዝ 2-1 በሮጤት መምራት ጀምራለች
1: አሜ ግን ሚገርም ነገር
0: እንግሊዝ አው ሃሪኬን አው ሃሪኬን ተመስግቧል እንግሊዝ 2-1 በሮጤት መምራት ጀምራለች አንድ ለባዶ ስትመራ ቆይታ ዋላ ሁለት ጎል አስቆጥራለች ዌምብሌ ስቴዲየም ላይ እጅግ አስገራሚ እንቅስቃሴን እየተመለከት ነው ምንገኘው
2: የጋለውን ሰዓት ነው የተጠቀሙበት አሚ በተከታታይ ነው
0: ቶሬስ እነዛን ጎሎች አለ ማስቆጠሩ ዋጋ እንዲከብላባቸዋል
1: በ3-0 ማሳደግ ይችሉ ነበር የኩኩሪያ ግን የነካት ኳስ እኔ ምን መጣልኝ ኡማይ ሲሞን እንደዚህ አይነት ኳሶች ሊፈተናል ዳቪድ ራያ እንደዚህ አይነት ኳሶችን ባርሰናል ቤት በተደጋጋሚ ሲያድኑ ተመልክተናል እና ኡናይ ሲሞንን ምናልባት ከአጫዋታቸው ታክቲክ አንጻር ወይም ደግሞ ከሚፈልጉት ከዲሲፕሊን ማንግሊዩ ቀድሚያ የሚሰጡበት ሊዮን ይችላል እንጂ በምን አማራጭነት በምን ምክንያት ሊዮን ይችላል የቋሚነት ተሰላፊነት የሚያገኝበት ነገር እኔ በጣም ሁሌም ጥያቄ ነው ስፔንን በተመለከት ቁጥር የሚመጣልኝ
0: አርማጮች ሐሳቦቻችሁ እየመጡልን ይገኛሉ ቲክቶክ ላይፍ ላይ እንደገና ኒኮ ዊሊያምስ ስፔን ወሳተው ላሚን ያማል ከላሚን ያማል ማይጠበቅ አይነት ስተት ወደ ውጭ ነው ሳተው ሌላ ጊዜ ቢሆን ይሄን ኳስ ከመረብ ጋር ያገናኘው ነበር
1: የኮንሻ ስተት አሜ
0: በጣም እንግሊዝ ግን የኋላ መስመሩ ግን በደንብ ጥንቃቄ ያስፈልጋል የእንግሊዝ የኋላ መስመር በጣም ነው የሚያፈሰው በጣም ያፈሳል
1: አርሎንድ
0: እንደ ማንቸስተር ዩናይትድ
1: ነው ያለ በትክክል እኔ ብዙ ነገሩ
0: እንደ ማንቸስተር ዩናይትድ ነው
1: ዩናይትድን የሚያስታውስ ይሃል አይደል ተከላካዮች ማይናበቡበት አይነት ፓትሪክ ዶርጎ ከሊሳንድሮ ማርቲኔዝ ከሴን ላመንስ ማጓየር ከህላመንስ እንደዚሁም ደግሞ ሉሴር ማዝራዊ ዳሉት በሚገቡበት ሰዓት ይሄ ትሬኒንግ ማይሰራውን አይነት የምትመለከተው ነገር በኮንሻ ስር እየተመለከተን ያለ ነው።
0: እንመለሳለን ጎርደን በዚህ ሰዓት ላይ ግን እንደገና ኮባርሲ ጋርሻው ዶላ ኳሱን ለመለስጥረት አድርጓል። እንግሊዝ 2-1 በሆነ ውጤት እየመራች ትገኛለች። በአውሮፓ ኔሽንስ ሊግ የምድብ ጨዋታ 1-0 እየመራች የነበረችው ስፔን የኋላ ኋላ ሃሪኬን እና እንዲሁም አንቶኒ ጎርደን ባስቆጠሯቸው 2 ጎሎች 2-1 በሆነ ውጤት እየተመራች ትገኛለች። ሃሪኬን ለጁድ ቤሊንጋም፣ ጁድ ቤሊንጋም ማል ሜዳ ላይ ኳሱን ለማያዝ ጥረት እያደረገ ይገኛል፣ ግን ተነጠቀ። አለፏቸው ዳኒ ኦልሞ እና ላሚን ያማል፣ አለፏቸው ላሚን ያማል። ማል ሜዳውን አቆራርጦ አለፈ። ምን አይነት እንቅስቃሴ ነው! ላሚን ያማል አለፋቸው። ላሚን ቶሬስ ላሚን ቶሬስ አዘገዩት ኳሱን ላሚን ያማል እንደገና 16 ቦክስ 16 ካምሳ ላይ ቋጥረት ያደርገ ይገኛሉ። እንደገና ፋቢያን ሩይዝ የመጣው ኳስ ወደ ውጭ ወጣ ፋቢያን ሩይዝ የመጣው ኳስ። ምን አይነት እንቅስቃሴ ነው እየተመለከትን የምንገኘው? ምን አይነት ጨዋታ ነው እየተመለከትን የምንገኘው? ይሄኛም ኳስ ዲፍሌክሽን ነበረው። ኦ ጀምስ ራፎርድን ሸውዶት ነበር። ማርክ ጌና
1: ላሚን ያማል ሲሰጠው ለፈራን ቶሬስ እኔ አልነከውም አንተ ጨርሰው ይመስላል መልሶ ሰጠው።
0: በሱ መስመር ብትሆን ተከላካይ ብትሆን አስበው፣ በቃ እየጸለይክ ነው የምትጫወተው። በጣም ከባድ እኮ ነው።
1: በጣም አሁን ሉዊስ ስኬሊ
0: ከኢንተር ሚላን ጋር በነበራቸው ጨዋታ ፌዴሪኮን ታስታውሳላችሁ አይደል? እንዴት ያደርገው እንደነበር እንደገና ስቃዩን እኮ ነው ዲማርኮን ያበላው።
2: ሚክታሪያንም በጣም እያስቃየው ነበር።
0: ተሻማ የተሻማ ኳስ ጁድ ቤሊንግሃም ግን ኳሱን አጣው። ኒኮ ዊሊያምስ ቡካዮ ሳካ አጠገቡ አለ። ቡካዮ ሳካ ወደኋላ ግን ተመልሷል። አሁን ኳስ ማርክ ኩኩሪያ ግርስር ላይ ደርሳለች። እንግሊዝ 2-1 በሆነ ውጤት እየመራች ትገኛለች። በሀገሯ ዌምብሌ ስቴዲየም ላይ እየተደረገ በሚገኘው ጨዋታ እነሆ እንግሊዝ ብሔራዊ ቡድን 2-1 በሆነ ውጤት ነው እንግሊዝ እየመራች የምትገኘው። ላሮሃዎቹ በላሚን ያማል ጎል 1-0 ሲመሩ ነበር። ነገር ግን የኋላ 2 ጎሎችን አስቆጥረው 2-1 በሆነ ውጤት እየመሩ ነው የሚገኘው። ውድ አድማጭ ተመልካቾቻችን እንደገና ኤምሪክ ላፖርት በግራ መስመር ላይ ማርክ ኩኩሪያ ሻማ ሲያሻማ ኳስ ግን የሚቀበለው ገብቶ ነበር። የግብ ቋሚ ነው ወጣው ጀምስ ራፎርድ። አሁንም ሉዊስ ስኬሊ በእጅ ተነክቷል እያሉ ነው የሚገኙት። ግን ቀጥሏሉ ዳኛው በእጅ የተነካ ይመስላል። ማል ሜዳ ላይ እንደገና ሌላ ኳስ እንደገና ጋርሻ እንዴት ነው ያለፋቸው? ጋርሻ መለሰ ለፌራን ቶሬስ ወደኋላ ኳሱን መልሶታል ለላሚን ያማል ኳስ ይዟል። ላሚን ያማል ቲክታክ ላይ በርካቶች እየተከታተሉን ይገኛሉ። ከልብ እናመሰግናለን። ድል ለስፔን ባቻ ያልቃል የሚል ሀሳብ ምስራቅ አድርሶናል። ከልብ እናመሰግናለን ስፔኖች። እንደገና ጋርሻ ወደኋላ መለሰ። አሁንም በእንግሊዝ ብሔራዊ ቡድን የሜዳ ክልል ነው እየተጫወቱ የሚገኙት። እንደገና ተመለሰ። የተመለሰው ኳስ ግን ጋርሻ አሻማ ኳስ ማርክ ኩሪያ እግር ስር ላይ ደርሳለች። ማርክ ኩሪያ ወደኋላ ኳሱን ለፋቢያን ሩይዝ ወደኋላ መልሷል። ለፓው ኩባርሲ ኳስ መልሷል። እሱ የመለሰው ኳስ እንደገና ኳሱን መልሶታል። እሱ የመለሰው ኳስ እንደገና ጀምስ ትራፎርድ ኳሱን መልሶታል። እንደገና እሱ የመለሰው ኳስ ሆኖም ግን እንደገና ኦኬ ኳሱን መልሶታል። እሱ የመለሰው ኳስ ለመጫወት ጥረት ያደርጉ ነው የሚገኙት። ውድ አድማጭ ተመልካቾቻችን አሁንም የስፔን ብሔራዊ ቡድን 2-1 በሆነ ውጤት እየተመራ ነው የሚገኘው። 2-1 በሆነ ውጤት ነው እየተመራ የሚገኘው። ውድ አድማጭ ተመልካቾቻችን 2-1 በሆነ ውጤት ነው እየተመራ የሚገኘው። አሁንም በመልሶ እይታ እየተመለከት ነው የምንገኘው።
1: አሚውን አንግል ነው የገጨው። የሚገርመው ነገር አሜ የመጀመሪያው አጋማሽ ላይ እንግሊዝ ግቦቹን ካስቆጠረች በኋላ የተነቃቃችበት መንገድና ግቦቹን ለማግባት የተነሳሱበት መንገድ
0: በጣም አስገራሚ ነው። የመጀመሪያው አጋማሽ ተጠናቋል። ውድ አድማጭ ተመልካቾቻችን ዌምብሌ ስቴዲየም ላይ በአውሮፓ ኔሽንስ ሊግ የምድብ የመጀመሪያ ጨዋታ ስፔን 1-0 በላሚን ያማል እየመራች ቆየችና በኋላ ግን የእንግሊዝ ብሔራዊ ቡድን በሃሪኬንና በአንቶኒ ጎርደን 2 ጎሎች 2-1 በሆነ ውጤት እየመሩ ወደ መልበሻ ክፍል እየገቡ ይገኛሉ። ሁለተኛው አጋማሽ ምን ይፈጠራል የሚለውን አብረን እናያለን። አሚን አጠቃላይ ሆስፒታል፣ የኦሮሚያ ህብረት ስራ ባንክና ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው። የክብር አጋሮቻችንን መልእክት አድምጠን ስንመለስ የውድ የእናንተን የአድማጮቻችንን መልእክት ይዘን የምንመለስ ይሆናል። አብራችሁን ቆዩ።
3: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ አመት። ማለዳ ፎም የሚገባውት ምቾት።
4: አሚን አጠቃላይ ሆስፒታል በህክምናው ዘርፍ ግዙፍ ራዕይ የሰነቀ አሁን ለሁሉም የህክምና ቴክኖሎጂ የሚመጥን ዘመናዊ ህንጻ መገንባት ጀምሯል። አሚን በቅርቡ ደግሞ ሆድ ሳይከፈት በቪዲዮ የሚደረጉ ኦፕሬሽኖች፣ ላፓሮስኮፒ ሰርጀሪ፣ የጭንቅላትና የስፓይናል ኮርድ ዲስክ ሰርጀሪ መስራት ጀምሯል። አሚን የተሟላ የጥርስ ህክምና፣ በዘመናዊ መሳሪያ የታገዘ የአይን ህክምና፣ የተደራጀ የአዋቂዎች ጽኑ ህክምና አይሲዩ፣ የነፍሰ ጥሩ ክትትል ማዋለድና የጨቅላ ህጻናት ኤን አይሲዩ ህክምና፣ የተሟላ የዲያሊሲስ ህክምና አገልግሎት፣ የሐሞትና የኩላሊት ጠጠር፣ የነርቭ፣ የስኳር፣ የደም ግፊት ህክምና፣ ለሳምባ በሽታ ደግሞ የብሮንኮስኮፒ ህክምና፣ የጨጓራ አንጀትና ጉበት በቪዲዮ ኢንዶስኮፒና በኮሎኖስኮፒ የታገዘ ህክምና ይስጣል። አሚን በአይኤስኦ አክሬዲትድ የሆነ ላቦራቶሪ፣ የሲቲ ስካን ህክምና፣ ዲጂታል ኤክስሬይ እና በሲአር በመታገዝ 24 ሰዓት አገልግሎት የሚሰጥ ተቋም። ጥራት ባለው ህክምናችን፣ በተመጣጣኝ ዋጋችን፣ ለህሙማን በምንሰጠው ክብርና እንክብካቤ ተቋማት የሰጡት ምስክርነት የበለጠ እንድንተጋ አድርጎናል። አብነት ኮካኮላ ጎን እንገኛለን። አሚን አጠቃላይ ሆስፒታል።
5: ሃሎ ሃሎ፣ ሳይታለም የተፈታ ነው።
6: ምኑ?
5: አዲስ ዓመትን በአዲስ ነገር ገድ ማለቱ።
6: የምን ገድ?
5: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
7: ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ። ጥርሶ ፈገግታ ነው፣ ፈገግታ ደግሞ ውበት ነው። እኛም የእርሶን ፈገግታ ለመመለስ ሌት ተቀን እየሰራን እንገኛለን። ዘመኑን የናኘ ዘመናዊ መሳሪያዎችን አስገብተን ለእናንተ ለውድ ደንበኞቻችን የጥርስ ህክምናን እየሰጠን ነው። በዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ ሁሉንም አይነት የጥርስ ህክምናን ማግኘት ይችላሉ። በተለየ መልኩ ከምንሰጣቸው አገልግሎቶች መካከል ጎንና ጎን የተነቀሉ ጥርሶችን በኢምፕላንቴሽን መካኒዝም ሳይሞረዱ እንተክላለን። ከየትኛውም ሆስፒታል ሆነ ክሊኒክ ማንኛውም አይነት የጥርስ ኤክስሬይ ቢታዘዝሎ ፓናሮቢክ፣ ሲቢሲቲ እና 3D ኤክስሬይ ማሽኖች ስላሉን በሚገባ እንሰሮታለን። የብሬስ አገልግሎታችንም ቢሆን በዘርፉ ረጅም ዓመት የሰሩና በስፔሻላይዝድ የህክምና ባለሙያዎቻችን የታገዘ የብሬስ አገልግሎትን እንሰጣለን። ማንኛውም አይነት የጥርስ ህመም ቢያጋጥሞ ጥርሶን በስር ህክምና ህክሞ ማዳን የኛ ስራ ነው። የህፃናትም የጥርስ ህክምናም በዶክተር ሚስባህ ልዩ ጥርስና ህክምና ክሊኒክ ያገኛሉ። አድራሻችን ጦር ኃይሎች አደባባይ ድሪም ታወር 5ኛ ፎቅ ላይ እንገኛለን። ለበለጠ መረጃ 0910 13 53 58 ላይ ይደውሉ። ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ።

0: ዘንድሮ ለመስቀል ሀገር ቤት ባለመሄዶ በፍጹም አይቆጩም። ለምን ካሉ መስቀልን በስመጥሩ መስቀል ክትፎ ቤት ልናከብር ነው። እንኳን አደረሳችሁ። በመስቀል ክትፎ ቤት ሀገር ቤት ዘንድሮ እዚህ ይመጣል። ቱባ የባህላዊ አከባበር ወግና ሴቱን ተከትለን ክትፎና ልዩ ልዩ ምግቦቹን እየተመገብን ባህላዊ መጠጦቹን እየተጎነጨን በሙዚቃ ዘና ፈታ እያልን አሸብርቀን ደምቀን መስቀልን በመስቀል ክትፎ ቤት እናከብረዋለን። ለዚህም በዓል ሲባል በቄራ ጎፋ ካምፕና በኢምፔሪያል አልፎዝ ፕላዛ ፊት ለፊት ባሉት ሁለት ቅርንጫፎቹ ዝግጅቱ ተጧጡፏል። ከሚወዱት ጋር መስቀልን በመስቀል ክትፎ ቤት ለማክበር ኮዱ ቀጠሮ የያዙ። ለበለጠ መረጃና ቦታ ለማስያዝ በ0911 52 68 62 በ0911 52 68 63 ይደውሉ። መስቀልን በመስቀል ክትፎ ቤት በፍጹም እንዳይቀሩ።
1: ሻቱ ቁጥል ከደፊ አዙያ መሰለ መንግስቱ ድርኳስን በሬዲዮ ተመልከቱ።

0: a very famous and a very popular guy.
1: ተመልሰን መጥተናል በአውሮፓ ኔሽንስ ሊግ የመጀመሪያ የምድብ ጨዋታ ዌምብሌ ላይ ስፔንን ከእንግሊዝ ያገናኘው ጨዋታ ስፔን አንድ ለባዶ የመራች ኋላ ኋላ ሁለት ጎል ተቆጥሮባት ሁለት ለአንድ በሆነ ውጤት የተመረች ወደ መልበሻ ክፍል ገብቷል ሃሪኬንና እንዲሁም ደግሞ አንቶኒ ጎርደን ሁለቱን ጎሎች ለ እንግሊዝ ብሔራዊ ቡድን አስቆጥሯል ሁለተኛው ጋማሽ ምን አይነት ጨዋታ እንደመለከታለን አብረን የምናይ ይሆናል በርካታ አርማይ ተመልካቾቻችን ሐሳብ አስተያየቶቻቸውን አድርሰውናል ከልብ እናመሰግናለን የዘወትር ቤተሰባችን የዘወትር ደሞ መካሪያችን ቤቲ ከገርጂ ያዳመጥናችሁ ነው እብላናለች ለመላው የክርስትና እምነት ተከታዮች የእምነቱ ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ የሚል መልእክቷን አስተላልፋለች ቤቲ ከልብ እናመሰግናለን የዘወትር ቤተሰባችን ሌሎች አድማጮችም ሐሳቦቻቸውን ልከውልናል ዘነበ ከመርካቶ ሰላም ጤና ይስጥልኝ ውድ ፉትቦል ባንዳውያን አህሜና ባልደረቦቹ አሻማሻም እንኳን በደህና መጣችሁልን ከደመራ መብራት ስነ ስርዓት በኋላ ነው ተቀላቅለናል ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በዓል በሰላም አደረሳችሁ አደረሰን መልካም በዓል ይሁንልን ብሏል ከልብ እናመሰግናለን ይሄው መልእክቱን እንደወረደ አቅርበናል አብዲ ሻካች የመድፈኛው ከኮልፍ ያጠና ተራ ሰላም ፉትቦል ባንዶች አህሜ ባምላክ ዮኒና ቆንጂት የመድፈኛዋ እንኳን ደህና መጣችሁልን ለስፔን ብሔራዊ ቡድን መልካም ድል እንዲገጥመው እመኛለሁ ለመድፈኛዋ ለቆንጂትም እንኳን አደረሰሽ በልልኝ ኮልፌ መብራት ከጠፋብን ሳምንት አለፈብን አንድ ነገር በሉልን ብሏል ቅድም ዮኒም እስያነሳ ነበርና
2: አስተስር ቀን ሆነ
1: አው ይሄ በዚህናም ተነግሩ ነበር መሰለኝ በዛ መስመር ትንሽ መንገድ ላይ ይሄ ጥገናው እየደረገ እንደነበር በተለይ የመስመር ዝርጋታው ተበላሽቶ እንደነበር በዚህናም ሲነሳ ነበርና ያንን ደግሞ መብራት ኃይል የዘወትር ትብብሩን እንደነበር
2: ዛሬ ቻርጀር ይሽኩ የመጣውታ
1: እሺ የዘወትር ትብብሩን መብራት ኃይሎች እንደሚያደርጉልን እንዲሁ እንጠብቃለን ይሄው መልእክቱን
2: አው እንዲፈጥ
1: አው አድርሰናል እንግዲህ በበዓል ያለ መብራት ደሳይልፍና እንዴት እንደሚቀፍ እናቀዋለን ሁላችንም መብራት ኃይሎች መልእክቱን አስተላልፈናል እና መሰግናለን ሌሎች አድማጮችም በማህበራዊ ትስስር ገጾቻችን ላይ ሐሳቦቻቸውን እየላኩልንም ይገኛሉ ከልብ እንዲሁ እና መሰግናለን ውድ አድማጮቻችን ሐሳቦቻችሁ ይምጡልን እንዲሁም ደግሞ ከጦር ኃይሎችም አንድ አድማጭ ሐሳቡን ልኮልን ነበር ሐሳብ ታዳ እኔ ዮዮ ግፋታ ብሎ ሐሳቡን ካደረሰን በኋላ ፉትቦል ባንዶች እንዲሁም በስራት አድማጮች መላው ክርስትና ሃይማኖት ተከታዮች እንኳን ለብርሃነ መስቀሉ ደመራ በዓል በሰላም አደረሳችሁ ለኔ እቺ ቀን በጣም የተለየችናት አለን የናቴ ግብአተ መሬቷ የተፈጸመው በልክ በዛሬዋ ቀን መስከረም 16 ነበርና ይሄው 8 አመት ሆናት ከተለየችኝ እናም አመት በዓል ያለ እናት አይታሰብም ሆኖም የናንተ ምርጥ ኮመንተሪ ካዘን ሙድ የናንተ ምርጥ ኮመንተሪ ካዘን ሙድ ያወጣኝ ይገኛልና የሞከርኩ ይገኛለው ድለስፒን ብሎናል ማይኩ 12 ነን ከጦር ይጽናል ፈጣሪ ጽናቱን ይጽነው ምን ለለውና
3: ነፍስ ይማርም ብለናል
1: ነፍስ ይማር ብለናል ማይኮ አብሽር ሁሉም ነገር ለخير ነው ብለናል መሰወር ነው እና መሰግናለን ስለላከልን ሐሳብ ሌሎች በማህበራዊ ትስስር ገጾችም ሐሳቦች እየደረሱን ይገኛሉና
3: አዎ በፌስቡክ ገጻችን የመጡ በርካታ ሐሳቦች አሉ ክብነ ፍቅሬ ለእምነቱ ተከታዮች በሙሉ ለመስቀል ደመራ እንኳን አደረሳችሁ ባህሉ ለህዝባችን ሰላም ይዞልን ይምጣ እግዚአብሔር አምላክ አንድነትን ፍቅርን መተሳሰብን ይላክልን መልካም የመስቀል ደመራ ለሁላችን ይሁን ብሏል እና መሰግናለን ሰላም ጤና ይስጥልኝ የፉትቦል ባንዳ ዘጋጆች ሰላማችሁ ብዝት ይበል እስከመጨረሻው አብረንን እንዴት እንደምወዳችሁ እኔ ትክክለኛ መዝናኛ ፉትቦል ባንድናት እስከመጨረሻው አብረንን እንግሊዝ ሁለት ለአንድ ታሸንፋለች ብሎናል የዘወትር አድማጫችን ሶፊ መድፈኛው ከሰሚት ነው ይሄንን ሐሳብ ይላከልን ታቲ ዘውዴ እንደዚሁ ሐሳቧን ልካልናለች ሌላኛው ቤተሰባችንና ሰላም ሰላም የፉትቦል ባንድ እንዲሁም አዘጋጆች እንዲሁም አድማጮች ሰላማችሁ ይብዛ ለመላው አድማጭ እንኳን ለደመራ በዓል በሰላም አደረሳችሁ አደረሰ እንላለሁ ዛሬ ምሽቱን ከደመራ መልስ የኛ አርሰናል ልጆች እርስ በርስ የሚገናኙበት ነው ጨዋታውን በጉጉት ተጠብቃለሁ ታቲ ዘውዴ ነኝ ከሳር ቤት ብለናለች
2: ተጠርተ መሰለኝ እኮ አንበባው አይ በግል
3: ብርክ ሶሮ ማሰባለች አዎ አብለም በደንብ ተረዳኛለች። ብሪክቶርም ማሳባው ልካልናለች አለናለን ብላናለች። ልጅነቴን አፈቀኝ እንደዚሁ ግምቱን አስቀምጦልናል። 3-2 እንግሊዝ ጨዋታውን ታሸንፋለች ብሎናል። ሲቲ አብራማን ነስተው አድማጫችን ከአዳማ ሰላሚን ምርጦች አሚባ አምላኪውንና ቴክኒሻናችን እንዴት ናችሁ? ስፔን 3-2 ታሸንፋለች ብላለች። አዋ ታደሰ ሌላኛው ቤተሰባችን እንኳን ደህና መጣችሁ የሚል ሐሳቧን አጋርታናለች። ማንዴማ እንደዚሁ ሰላም ሰላም ፈጣሪ ለሀገራችን ፍቅር አንድነት መተባበር የእውነት ሰላም ይስጠን የእውነት ሰላም ይስጠን መልካም የደመራ ባህል የሚል ሐሳቡ ልኮልናል። እናመሰግናለን። ጫላ ኢብራሂም የፉትቦል ባንድ ስፖርት አዘጋጆችና አድማጮች እንዲሁም ተመልካቾች እንኳን ለመስቀል በዓል በሰላም አደረሳችሁ። ሁለቱ የስፖርት አያላን ሀገሮች የሚያደርጉትን ፍጥጫ እንመለከታለን። እስከ መጨረሻው አብረን እንቆያለን የሚል ሐሳብ ልኮልናል። ሹሚ ለማ እንደዚሁ ሐሳባቸውን ካደረሱን አድማጮች መካከል አንደኛው ነው። ሰላም ውድ የብስራት ቤተሰቦች እንኳን ለደመራና ለመስቀል በዓል በሰላም አደረሳችሁ። እስከ መጨረሻው አብረን እናያለን። እናመሰግናለን። የዘውትር አድማጫችንና ቤተሰባችን አምዶ አባስ ከሎሚ ሜዳም እንደዚሁ ሰላም ፉትቦል ባንዶች አሜ ባምሊዮኒና የተወዳጁ ፉትቦል ባንድ ቤተሰቦች ሰላም በያላችሁበት ይሁን። ከዋሊያዎቹ ፓርት 2 የአሰልጣኝ ዮሐንስ ሳሌ ቡድን ሽንፈት ጭጋግ ለመውጣትና የአውሮፓን እግር ኳስ ለምን እንደምንወድ በዚሁ ይመልከቱልን። በስራ እንጂ የ15 ደቂቃ ልምምድ እንጂ የሀገሬው ሰው ማየት አይችልም የማይሉት እያየንን፣ ለነገሩ 15 ደቂቃውን ብናይም ሱዳን እናሸንፋለን ብለን ባልቀበጥን ነበር። ዳይ ወደ አውሮፓ ወደምንዝናናበት እግር ኳስ በበዓል ዋዜማ እንሆ በእንግላንድ ሰማይ ስር በዝነኛው ፉትቦል ባንድ እንግሊዝ ከስፔን ማራኪ በውብ ኮሜንተሪ እና በድንቅ ትንታኔ እየተዋበ ከሀስከፐ ፏፈሽ በፉትቦል ባንድ መልክ እስከ ፖፐ ተዝናኖት የትም ንቅንቅ የለም፣ ይህ ተወዳጁ ፉትቦል ባንድ ነው ብሎና ለክርስትና እምነት ተከታዮች በሙሉም መልካም በዓል ይሁን፣ ቼልሲ ኢዝ ማይ ላይፍ ብሎ ነው ሀሳቡን እያሳረገው። አምዱሻ እናመሰግናለን። ሙሉ ቀን ማሞም በተመሳሳይ ሀሳቡ ልኮልናል። ከቦሌ መድኃኔዓለም ሰላም ሰላም ፉትቦል ባንዶች እንኳን ደህና መጣችሁልኝ። የ2026 የዓለም ዋንጫ አሸናፊዋ ስፔን በዓለም ዋንጫው ሶስተኛ ደረጃን ይዛ ካጠናቀቀችው ከቶማስ ቱሄሏ እንግሊዝ ጋር የሚያደርጉት የኔሽንስ ሊግ ጨዋታ ከባድ ሚዛን እንደሚሆን ይጠበቃል። እንግሊዝ ግን ጨዋታውን 2-1 ታሸንፋለች ያለን ሞዛይክ ሞሐመድ ከጉንችሬ እንደዚሁ ሰላም ሰላም የኔ ምርጦች የፉትቦል ባንድ አድማቂዎች አሜና ባልደረቦች እንኳን ደህና መጣችሁ። አሜ ዛሬ በባህል ዕለት በመምጣታችሁ በጣም ደስታዬ ከምንም በላይ ነው። በዛሬው ጨዋታ ስፔን እንደ ልማዷ አሳምና እንደምታሸንፍ ገምታለሁ። በላማሲያ ታለንቶች የደረጀው ይህ ቡድን በጣም ከኳስ ጋር ምቾት የሚሰማቸው ተጫዋቾችን የያዘ በመሆኑ በጣም በማጥቃቱም በመከላከሉም የተሻለ ቡድን ይመስለኛል። እንደተለመደው ታዲያ እስከ መጨረሻው አብረንን ሲያረሰበን ኢዝ ኢንፊኒቲን ያለን እናመሰግናለን። አሉላ ገብረ ኪዳንም ለዚሁ ሀሳቡ ልኮልናል። ከብሔረ ጽጌ ማርያም ሰላም የፉትቦል ባንድ አዘጋጆች እንደዚሁም አድማጮች በቅድሚያ እንኳን ለደመራና ለመስቀል በዓል በሰላም አደረሳችሁ አደረሰን። ዛሬ ምሽት በግዙፉ ዌምብሌይ ስታዲየም የሚደረገው የዓለም ዋንጫው ሶስተኛ ደረጃን ይዛን ያጠናቀቀችው እንግሊዝ ከዓለም ሻምፒዮኗ ስፔን የምታደርገውን ታላቅ ፍልሚያ እንግዲህ በጨዋታው ላይ አሰልጣኝ ቶማስ ቱሄል የዓለም ዋንጫው ላይ የሰሩትን ስህተት ይደግማሉ የሚል እምነት የለኝም። በተቃራኒው ደግሞ ስፔን የተለመደውን የኳስ ፍሰትና አጨዋወት ይዛ ትቀርባለች። ብቻ ዛሬ በጎሎች የደመቀ የሚማርክ ጨዋታ የኢትዮጵያን ኩራት በሆነው በብስራት ኤፍ ኤም 101.1 በኩል በምርጥ ትንታኔና ኮሜንተሪ እንመለከታለን። ሰላም ለሀገራችን፣ ፍቅር ለህዝባችን ያደልልን። ውጤት እንግሊዝ 2 ስፔን 2 ብሎናል። እናመሰግናለን አሉላ። እንደዚሁ አኑ ሳዳት ቡና አንዋር ሳዳት ከሳሪስ ፉትቦል ባንዶች እንኳን አደረሳችሁ እንግሊዝ ትሸንፋለች 2-1 በስፔን የሚል ሀሳብን ያደረሰ እንደዚሁ በርካታ አድማጮች ናቸው። አሜ ብርሃኑ እያጌም ሀሳቡን አድርሶናል። አቤ ገነርስ እንደዚሁ ሱለማን ሙሳ ራህማቶ ዋባ በቀለ ተሾመ ጌች ዲሽ ሰሪው ነኝ ከቀይ ሰፈር ያለንም እንደዚሁ ሀሳቡ ልኮልናል። ስንታየው ግርማን በተመሳሳይ ዘወትር አድማጫችን ሀሳባቸውን ከላኩልን ሰዎች መካከል አንደኛው ነው። አብዲ ቼልሲም እንደዚሁ ሀሳቡ ልኮልናል። ዶሚኒክ ሶ በዝላይ ኒቨል ወካሎን የሚል ሀሳብ ነው ያደረሰን። ኪንጎ ፋያ እንደዚሁ ዘኪ ሻፊጩ አብዱል ከሪም ዘይኑ ሲያምሽ ያመኛል የሚል የፌስቡክ ስም ቱሪስት ጀማል ሁሴን ጀማል ቤዛ የሊቨርፑል የሚል እንደዚሁ ሀሳቧ ልካልናለች። የዘወትር ቤተሰባችን ነች። አህመድ መድፈኛው ከፍሪጅ ባጃጅ ተራም እንደዚሁ ሌላኛው ቤተሰባችን ሀሳቡን አድርሶናል። እዮብ እድሉ ፊኖ የሚል የፌስቡክ ስም፣ ተስፉ በርኪ እንደዚሁ ሐሳባቸውን አርሰናል፣ ዮናስ የሚል የፌስቡክ ስም፣ ሳምራዊት ሙሉ ማሰባልካልናለች፣ አብርሃም ቶላ፣ ምህረት ጸጋዬ እንደዚሁ በጣም በርካቶች ናቸው። በጨዋታው መሃል እናንሳው።
1: እናመሰግናለን። ውድ አድማጮች ሐሳቦቻችሁን ስለምትልኩልን ከልብ እናመሰግናለን። አሁንም ጨዋታው ሁለተኛው አጋማሽ ጀምሯል። ውድ አድማጮቻችን እንግዲህ 2-1 በሆነ ውጤት እየመራች ትገኛለች። ሁለተኛው አጋማሽ ጀምሯል። ጁድ ቤሊንግሃም በዚህ ሰዓት እንደገና ወደኋላ መልሶታል። ጁድ ቤሊንግሃም በቀኝ መስመር ላይ ኳሱን ይዞታል። ጁድ ቤሊንግሃም እንደገና ሳካ በቀኝ መስመር ላይ ቡካዮ ሳካ ወደኋላ ለኤሌት አንደርሰን። ኤሌት አንደርሰን ኳሱን መልሶ እንደገና ኳሱን መልሶ ለማቀበል ጥረት እያደረገ ነው የሚገኘው በዚህ
3: ሰዓት። አሜ ጨዋታዎች እየተደረጉ ነው የሚገኙት። ቼክ ሪፐብሊክ ከክሮሺያ ከረፍት ገብቷል። ክሮሺያ 1-0 እየመራች ነው የምትገኘው ጨዋታው። እንደዚሁ ኖርዝ ማቄዶኒያም ከስዊዘርላንድ ጨዋታቸውን በማድረግ ላይ ይገኛሉ። ስዊዘርላንድ ይህንን ጨዋታ 2-0 እየመራች ትገኛለች። አልባኒያ ከቤላሩስን በተመሳሳይ 2-0 ላይ የሚገኝ ውጤት ነው። ይህንን ጨዋታ ታዲያ አልባኒያ ነች 2-0 እየመራች የምትገኘው። ስሎቫኪያ ከሞልዶቫም እንደዚሁ በተመሳሳይ 2-0 ውጤት እየታየበት የሚገኝ ጨዋታ ነው። ስሎቫኪያ ጨዋታውን 2-0 እየመራች ትገኛለች። የውጤት ለውጥ ሲኖር እናሳውቃለን። አሚ
1: ዌምብሌ ስቴዲየም ላይ እንግሊዝን ከስፔን ጋር ያገናኘው የአውሮፓ ኔሽንስ ሊግ የመጀመሪያ የምድብ ጨዋታ እንግሊዝ 2-1 በሀገሯ እየመራች ትገኛለች። በራሷ ምድር 2-1 በሆነ ውጤት እየቀጠለ የሚገኘው ሀሳቦቻችሁ እየመጡልን ይገኛሉ። ቲክታክ ላይቭ ላይ አታ መዲን ከማል አለን፣ እዛ ላይ መከታተል ትችላላችሁ። ሀሳቦቻችሁ እየመጡልን ይገኛሉ። አሚን አጠቃላይ ሆስፒታል፣ የኦሮሚያ ህብረት ስራ ባንክ፣ ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው። የክብር አጋሮቻችንን ከልብ እናመሰግናለን። በቀጣይ ሌሎቹም ይቀላቀሉናል። ውድ አድማጮቻችን እናመሰግናለን። በፕሪሚየር ሊጉ እንደገና በግራ መስመር ላይ ማዕዘን ምት ለማሻማት ጥረት ያደርጉ ይገኛሉ። በነገራችን ላይ ባለፈው ሳምንት በእንግሊዝ ፕሪሚየር ሊግ ሰንደርላንድ ከማንቸስተር ሲቲ ጋር ባደረጉት ጨዋታ ለአምስት አድማጮቻችን እንዲሁ የነጻ ህክምና ምርመራ ሰጥተን ነበር። ከነዛ መካከል ሁለቱ በቀጣይ ሳምንት ወደ ስፍራው እናቀናለን ብለውናል። አብዱላ ቅነስሩና እንደገና ጎስ ወጣባቸው። ስሪኮ ኦክ ጃሬል ኳንሳ ነው።
3: ረጅም መሆኑ ችግሩ ነው።
1: ሶስተኛውን ጎል ለማስቆጠር ስፔን ምነካት።
3: ቆንጆ ኳስ ነበረ።
1: አብዱላ ቅነስሩና ሙሉቀን ማሞ ከቦሌ መድኃኒዓለም በቀጣይ ሳምንት ወደ አሚን አጠቃላይ ሆስፒታል እናቀዳለን ብለዋል። ሉዊስ ስኬሌ ጥሩ ኳስ ሳካ ወጣበት።
3: ቡካዮ ሳካ ወጣበት። መከላከል የሚገርም ኳስ
1: ከግምሱ ነው። እንደምን ብሎ ኳስ ወጣው ቡካዮ ሳካ። እውነትም የድሮ ቡካዮ ሳካ አይደለም። እንደገና እንግሊዞች ወረራ ይዘዋል። ጁድ ቤሊንግሃም በግራ መስመር ላይ ኳሱን ይዞታል። ጎርደን ጎል አስቆጣሪ ጎርደን ወደኋላ መለሰ። እሱ የመለሰው ኳስ እንደገና ማልሜዳ ላይ ኒኮ ሬሊ ኳሱን ወደ ማል ይዞት ገብቷል። ማልሜዳ ላይ ለእዝሪ ኮንሳ እንደገና መልሶ በቀኝ መስመር ላይ ለጁድ ቤሊንግሃም። ጁድ ቤሊንግሃም ወደኋላ መለሰ። እንደገና እዝሪ ኮንሳ ወደኋላ ለግብ ጠባቂ ጀምስ ራፎርድ አቀብሎታል። ጀምስ ራፎርድ ወደ ግራ መስመር እንደገና አሾለከ። ማርክ ጌ ኳስ እየገፋ ነው። ማርክ ጌ ፌራን ቶሬስ አለ አለፈው፣ ግን አጠገቡ ለሚገኘው ኤሌት አንደርሰን። ማልሜዳ ላይ ኳሱን አቋርጦ እንደገና ለጁድ ቤሊንግሃም። ጁድ ቤሊንግሃም እየሄደ ነው። ጁድ ቤሊንግሃም ምን አይነት እንቅስቃሴ ነው! ሃሪኬን አላገኘውም ኳሱን። እንደገና ጃሬል ኳንሳ ጥሩ ኳስ፣ እንግሊዞች እየገቡ ይገኛሉ በዚህ ሰዓት ላይ። እንደገና ኤሌት አንደርሰን ጎርደን ነው ኳሱን የመለሰው። ጎርደን መለሰ። ጃሬል ኳንሳ በግራ መስመር ላይ እንግሊዞች ግን ተነጠቁ። የተነጠቁትን ኳስ ወደኋላ መልሰውታል። ወደኋላ ኳስ ተመልሷል። እንደገና ሮድሪ በቀኝ መስመር ላይ ሮድሪ መለሰ። 1-2 ከኒኮ ዊሊያምስ ጋር ላሚን ያማል ነው ኳሱን መልሶ ያቀበለው። ሮድሪ አርምባንዱን አጥልቆ መሃል ሜዳው ላይ እንደገና ጎብለል እያደረገ ይገኛል። እንደገና ተነጠቁ። ጁድ ቤሊንግሃም ሃሪኬን እየገባለት ይገኛል። ሃሪኬን አለፋቸው። ጁድ ቤሊንግሃም አለፋቸው። ጁድ ጎርደን ተነጠቀ። ኳስ ተነሳሉት። የማልዳኛው ተነሳሉት። አምስት ጨዋታዎችን
3: የፔናልቲ ጥያቄ ግን አላሜ
1: የፔናልቲ ጥያቄ እየጠየቁ ነው።
3: ጁድ ቤሊንግሃም ጥፋት ተሰርቶብኛል እያለ ነው። ሮድሪ ደግሞ አይ ቲንክ የሰራበት አይመስልም።
1: አዎ ቅጣት ጥፋት ያለው ይመስላል። አንቶኒ ጎርደን ኳስ አለፈ። ጁድ ቤሊንግሃም ኳሱን አገኘ። ኳሱን
3: ዳይቭ ነው አሜ
1: ተጠቅሞታል።
3: ዳይቭ ይመስላል።
1: አዎ
3: ይሄ ግን በጣም የሚገርም
1: ይሄ ግን የኤምሪክ ላፖርት ኳሱን
3: ጸራቱ ላይ ያለ መከላከል
1: በተለይ ቡካዮ ሳካን ስፔኖች የነጠቀበት መንገድ ታይሚንጉ
4: በጣም
1: አኩሬሲው በጣም አስገራሚ ነው።
5: ስፔኖች በእግር ኳስን የሚጫወቱበት መንገድ ከጉልበት በተጨማሪ ይሄ ጉልበት ባይኖርም በአእምሯቸው ግን እጅግ በጣም ፈጣንና ነገሮችን ወዲያው አዳፕት የሚያደርጉበት ነገር እጅግ በጣም የሚያስገርም ነው። ያላቸው ደግሞ ታክቲካዊ ዲሲፕሊን ይሄ ለኤኒ ታይም ጨዋታውን መቀየር የሚችል አቅም እንዳላቸው በደንብ ማሳያ ይመስለኛል።
1: ምንም ጥያቄ የለውም። የስፔን ብሔራዊ ቡድን ካለፉት አራት የአውሮፓ ኔሽንስ ሊግ ውድድሮች ላይ በሶስቱ ለፍጻሜ ደርሰዋል። ማሸነፍ የቻሉት በአንዱ ብቻ ነው። 2022-23 ቪያር ሊመለከቱ እየሄዱ ይገኛሉ።
6: ትላንትና
1: የቪያር ውሳኔ ሊመለከቱ እየሄዱ ይገኛሉ። ዴቪድም ማሳ
6: ትላንትና
1: ጣሊያናዊው ዳኛ በነገራችን ላይ በጣሊያን ሴሪኤ ሁለት ጨዋታዎችን መርተዋል። በአጠቃላይ 26-27 የውድድር ዓመት ላይ አምስት ጨዋታዎችን መርተዋል። 14 የቢጫ ካርድ መዘዋል። ቪያር ሊመለከቱ እየሄዱ ነው የሚገኙት።
6: እኔ አሜ
1: ሮድሪ እንደሆነ ጁድ ቤሊንግሃም ላይ ጥፋት ሰርቷል በሚል የፍጹም ቅጣት ምት
4: ይመስላል። ግን አሜ የሚሰጡ
1: ነው ወይስ አይደለም? ጥፋት
4: እኔ የመሰለኝ ነው አሜ ፍጹም ቅጣት ምት።
1: እስኪ ኳሱን ጁድ ቤሊንግሃም ይዞታል፣ ግን ጥፋት ሰርቶበታል። ምንም ጥያቄ የለው። ኳሱን ግን መቶታል።
4: ቀድሞ ኳሱን ነካበታ ቤሊንግሃም
1: ነክቶታል።
5: ፍጹም ቅጣት
1: ምት። የፍጹም ቅጣት ምት ሰጡ። የፍጹም ቅጣት ምት ሰጡ። ውድ አድማጭ ተመልካቾቻችን የማዳኛው ዴቪድ ማሳ ጁድ ቤሊንግሃም ላይ ሮድሪ ጥፋት ሰርቷል ሲሉ የፍጹም ቅጣት ምት ሃሪኬን የፍጹም ቅጣት ምቱን ሊመታ ነው።
5: የተኩሰዋል አሁን አሜ የሃሪኬን ፍጹም ቅጣት ምቶች ለፈጽሞ ለግብ ጠባቂዎች እጅግ በጣም ከባድና ይሄ ለማዳን አስቸጋሪ ከሚባሉ ፍጹም ቅጣት ምቶች አንዱ የሃሪኬን ነው። በቀላሉ ለበረኞች የሚመለስ አይደለም። ይሄ የጎሉን ግርግዳ የጎኑን ግርግዳ አለም ደግሞ በረኞቹን በተቃራኒው ጥሎ የሚያስቆጥራቸውና በደንብ ልምዱ በደንብ ከፍ ያለና በተደጋጋሚ በቶተናም ቤት በደንብ እንመለከተዋለን አይደል? ግብ ጠባቂዎችን ሆነ ለሃይውትም ማይችሉት የሆነ ሹቶች የሆኑ ኳሶችን ሲያስቆጥር ወደ ምን እንደመለከተ
1: በጣም ሹት ነው። በቃ የሚመታው ኳስ በጣም ይጠነክራል። ብታገኘው ራሱ ያልፋቸዋል። ግብ ጠባቂዎች መቆጣጠር አይችሉም።
5: በጣም ፈታኝ ነው።
1: ሃሪኬን ግንባሌውን እያስተካከለ ይገኛል። በዚህ ሰዓት ሃሪኬን ተነፈሰም። የእንግሊዝ ብሔራዊ ቡድን ምንጊዜም ከፍተኛ ጎል አስቆጣሪ ነው። ሃሪኬን ከኡናይ ሲሞን ጋር ሃሪኬን ተንደረደረም። ፊሽካው ተሰምቷል። ሃሪኬን ግን አልመጣም። ተንደረደረ። ሃሪኬን ጎል ወጣበት። የግቡ አዳሚ ወጣበት።
5: አዳለጠው አሚ
1: ሃሪኬን አዳለጠው። ጁድ ቤሊንግሃም እየተነጋገረ ነው። ምንድን ነው እንኳለው?
5: የመሬቱ ነው።
1: ምንድን ነው እሱም? አሳየው። አዎ ታኬታውን አሳየው። የታኬታውን ጡቶች አሳየው።
5: ሳር ይኸው አዳለጠ።
1: ምናልባችን ላይ
5: ግቡ ቢገባ ራሱ የመሻረ
1: 2022 የዓለም ዋንጫ ላይ የፍጹም ቅጣት ምት ፈረንሳይ ላይ ሲመታ እንደዚህ አይነት ነገር
5: አጋጥሞታል። ጁሊያን አልቫሬዝ ራሱ ሪያል ማድሪድ ከአትሌቲኮ ማድሪድ
1: ጁድ ቤሊንግሃም ወይ እሱን እንደዚህ አይነት
5: አጋጥሞት ነበር
1: በነገራችን ላይ በመጨረሻው ደቂቃ የፍጹም ቅጣት ምት ደርሷቸው ባልሳሳት እንደዚህ አንሸራቶ ስቷል። ሃሪኬን የግቡ አግዳሚ መለሰበት። እንግሊዞች ምናልባት
5: ሁለቱ እግር መቆላለፍ ራሱን ነክቶት ከሆነ ደብል ተች የሚለውን ህግ ድጋሜ እንዲደገም ያደርጋል።
1: እንደገና እንዲመታ ነው ምንድን ነው? አይ በቅጣት ምት
5: ኳሱ ደብል ተች ነው አሜ። ስለዚህ ኳሱ በኡናይ ሲሞን ተሰጥቶት ይቀጥል ነው የሚሆነው ማለት ነው።
1: ይሄን አጋጣሚ የቀድሞ የማንቸስተር ሲቲው ተጫዋች
5: ዊላን አልቫሬስ
1: እንደዚህ አይነት
5: በትክክል አትሌቲኮ ማድሪድ ላይ ዋንዳ ማይታፖሊ በቻምፒየንስ ሊግ ላይ
1: እውነት ነው
5: ያን ፔናልቲ ስተው መውደቃቸውን አስታውሳለሁ።
1: አንሸራቱት እንደዚህ አይነት አጋጣሚ አጋጥሞ ነበር። አዎ በቅጣት ምት እንዲጀመር አዘዋል።
5: ያው
1: 55ኛው ደቂቃ ላይ ደርሰናል።
5: ፈራን ቶሬዝ ወጥቷል። ኒኮ ዊሊያምስ ወጥቷል።
1: ኒኮ አሌክስ ባይናም ገባ።
5: ባይናና
1: ኦያርዛባል በነገራችን ላይ ኦያርዛባል ገባ። ኦያርዛባል እና አሌክስ ባይና ተቀይረው ገብቷል። በስፔን ብሔራዊ ቡድን በኩል ኦያርዛባል በነገራችን ላይ በኔሽንስ ሊግ ከክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ ቀጥሎ አራት ጎሎችን በማስቆጠር በውድድሩ ሁለተኛ ላይ ተቀምጧል። ሮናልዶ ሰባት ጎሎችን አስቆጥሯል። በአጠቃላይ በአውሮፓ ኔሽንስ ሊግ
4: ፍጹም ቴክኒካል የሆነ ተጫዋች ነው። ደግሞ በተመሳሳይ አሌክስ ባይናም በጣም ቴክኒካል የሆነ ተጫዋች ነው እና እንደውም አትሌቲኮ ማድሪድ ምናልባት አሁን ከግሬዝማን በኋላ ያገኘው ሌላኛው ቴክኒካል ተጫዋች ይመስላል። ብዙ ጊዜ አትሌቲኮ ማድሪድ አጥቂዎች ይሄ በጣም አስፈሪ የሚባሉ አይነት ፊዚካሊቲያቸው ከፍ ያለ ምናምን ነውና እሱ ግን በጣም ስማርት የሆነ ኳስ የሚችል አይነት አጥቂ ነውና ለስፔንም በደንብ የሚመች አይነት ሰው ነው። ከጋርዛባል ጋር ደግሞ አሪፍ ጥምረት ያላቸው እስቲ ቀጥዮቹ
1: ደቆሽ ነው። አሁን ደቀጠለ ይገኛል ኒኮሬሊ አቆራርጦ አለፈ። ጁድ ቤሊንግሃም ገባ ተራመሳቸው በቀኝ መስመር ላይ እንደገና ወጣፋቸው
4: ይደረግ
1: አዞረው
4: በስ
1: አስማቶ ነምት
5: ኩኩሪያ ግን ጸጉሩ
1: ኩኩሪያ ወጥቷል ተነሳ
5: ጸጉሩ አሜ አንግሉ
1: ኢንተር ሚላን ከጫወቱ ተሳሰረ ቤይስን እናስታውሳለን አለ
5: አሜ ተነሳ ግን
1: ኦ ወጥቃል ተነሳም እኮ ዳኛው አላዩትም ማርኩ ኩኩሪያ ምድር ሰባት ሆነችበት
5: አሜ
1: ኡ ጆሮ ግንድ ነው አንተ
5: እናስታውሳለን ሪያል ማድሪድ ከኢንተር ሚላን በሰራ ነው ጨዋታ
1: ላይ ቢሴክ
5: ቢሴክ ቫልቬርዴ መታው መት
1: ቫልቬርዴ መታው
5: ባቲስታ መለሶት ዘዞ ማዳድ ማታሽን ባትሬን መሰለ
1: ይሁን ጆሮ ግንድ ነው ትዋረገው በጣም ሰማም አይመስልም
4: ተነስተ ተነስተ የራሱን ቋንቋ ካላልከለት የኩኩ ኩኩሪያ ሚላት ነገር አለ አዞረበ
1: ባላንሱን ያጣው ነገራችን ላይ አተነሳል ተነሳል
5: አይ ግን ስፔኖች የዱበት ግን ካውንተር አታክ እጅግ በጣም ያስገርም ለተጫዋቹ ምንም ጎል ራይ ነው
1: ጎልን ተተኮ የማርኮ ኩሪያን ጆሮ ይፈልግን ተነሳል ነገራችን ላይ
4: አሁን ባየው ቁጥር ኮንሳን
1: ሮጥ አዎ ለማታኛ ምንድን ነው የሚሉት
5: አሜ ማውራት አለ ማውራቱን እንደሚችል
1: ቼካሩ ይላል ወነ ተቆዩ ይስማል ይከተል አይነት ነገር ነው ጥያቄ ጠይቁት አዎ ቼክ ማድረግ አለባቸው ነገራችን ላይ አይ ደም ሲል እሺ
5: ይመስል እንደዛ ነው
1: እኮ እንደዛ ነው
5: ወጣላ አሜ
1: ወጣልኩ
5: ስላልሰማ አልወጣም ነበር ሜዳው ላይ
1: ወጣለ እሺ ጨዋታው እንደቀጠለ ይገኛል ውድ አድማጮቻችን ቱሪስት ጀማል መስማት የተሳነው
5: እሺ አይ በጣም ምትኮ ጆሮ ላይ ስላረፈ ነው እኮ
1: ቅርብ ነው
5: በጣም ኳስ ደግሞ በጣም ፓወር ያለው ኳስ
1: አይ ቅርብ ነበር ውድ አድማጮቻችን ጨዋታው እንደቀጠለ ይገኛል 58ኛው ደቂቃ ላይ ደርሰናል በአውሮፓ ኔሽንስ ሊግ የምድብ ጨዋታ ስፔንን ከእንግሊዝ ጋር ያገናኘው የዌምብሌው ፍጥጫ ስፔን ሁለት ለአንድ በሆነ ውጤት እየተመራች ትገኛለች የዓለም ዋንጫው ሻምፒዮና ስፔን የጨዋታው ፍጻሜ በዚህ እንዲጠናቀቅ ተወስን ይሆን ወይ አብረን እንመለከታለን አርዛባልና አሌክስ ባናን አሰልጣኝ ሉዊስ ዴላ ፎንቴ ቀይረው አስገብቷል አሚና ተቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክና ዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የክብር አጋሮቻችን ሆነው ከኛ ጋር እየዘለቁ ነው የሚገኘው በነገራችን ላይ ባለፈው የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ 5-3 ባሸነፈበት ሰንደርላንድን ጨዋታ ላይ ለአምስት አድማጮቻችን የነጻ ህክምና ምርመራን አሚን አጠቃላይ ሆስፒታል መስጠቱ ይታወሳል ከነዛ ውስጥ ግን ሁለቱ ብቻ ናቸው የስልክ ቁጥራቸውን የላከሉን እነዛም አብዱላክ ነስሩና እንዲሁም ደግሞ ሙልቀን ማሞ ከቦሌ መድኃኒዓለም በቀጣይ ሳምንት እንሄዳለን የሚል ኮንፈርሜሽን ሰጥተውናል ሌሎቻችሁ እነ ሳምራዊት ሙሉ ሌሎች አድማጮችም አሉ በነገራችን ላይ ዛን ቀን የጠራናቸው ምናልባት ነገ በማህበራዊ ትስስር ገጻችን ላይ ያን እነማናቸው የሚለውን ደግሞ እናሰፍራለን ግን ስልካችሁን አስቀምጡልን ኢንቦክስ አድርጉልን እንደገና ፈጣው ምን አይነት ጨዋታ ነው ምን አይነት እይታ
5: ባይና
1: ምን አይነት እንዴት ተቀበላችሁት